0: አንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ ተማር ልጄ ባጀጀለማ
1: ቡና ኢንሹራንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ያለ በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን በአስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቱና ለንብረቱ በሚሰጠው ዋስትና ላቂ ሰላም እንዲሰማው ሲገልጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንና ድረገጾቻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም በዓል።
2: በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍል ላክ ቁጥር ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
3: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ አመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች፣ በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ይዘት ያላቸው ሰነዶች። በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ እና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጻሕፍትን፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ፣ ብርሃንና ሰላም ማተሚያ ድርጅት።
4: አብሮነት፣ ፍቅር እና የደስታ መገለጫ የሆነው የመስቀል በዓል ሲደርስ የቤታችን ሙቀት በልባችን ውስጥ ይደምቃል። እንኳን ለብርሃነ መስቀሉ በሰላም አደረሶ። የደመራው ብርሃን የእድገታችን መሠረት፣ ለነገ ሕይወቶ የተሻለ ዕቅድ፣ ለልጆቾ የወደፊት ስኬት አስተማማኝ መሠረት ገዳ ባንክ በሁሉም አጋጣሚ ከጎኖ አለ። በዘመናዊ ቴክኖሎጂና በታማኝና ፈጣን አገልግሎት የሁልጊዜ ታማኝ አጋራችሁ ገዳ ባንክ አለ ከጎናችሁ። ገዳ ባንክ፣ የአዲሱ ትውልድ ባንክ። መልካም የመስቀል በዓል።
5: የአውሮፓ ቻምፒዮንስ ሊግ ፍልሚያ በዲኤስቲቪ ሱፐር ስፖርት እናያለን። ገና ፒኤስጂ በተከታታይ ለሶስተኛ ጊዜ ዋንጫውን ለመሳም፣ አርሰናል የአምና ቁጭቱን ለመወጣት፣ ሪያል ማድሪድ ታሪካዊ የበላይነቱን ለማስጠበቅ ብርቱ ፉክክር ያደርጋሉ። ሊቨርፑሎች፣ ባየር ሙኒክ እና ባርሴሎና ደማቅ የቻምፒዮንስ ሊግ ታሪካቸውን ለማደስ ይፋለማሉ። ሁሉንም የቻምፒዮንስ ሊግ ጨዋታዎች በቀጥታ በዲኤስቲቪ ሱፐር ስፖርት እናያለን። ገና በዲኤስቲቪ ሜዳ ስፖርት ፓኬጅ ብቻ።
6: ዓመት እስከ ዓመት ሽክ ልክክ፣ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አደይ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ፈገግታችን ከወደ

ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ

0: በድጋሚ እንደምናደራችኋል ክብራትና ክብራን ከተወዳጁ ጣቢያ ብስራት ኤፍኤም 101.1 ራዲዮ ወደ እናንተ የሚተላለፍላችሁ የዕለተ ማክሰኞ የብስራት ማለዳ ፕሮግራማችን አሁንም ወደ እናንተ መድረሱን እንደቀጠለ ይገኛል። አሁን ከሀገር ውስጥና ከባህር ማዶ ያዝናቸው መረጃዎቻችንን የምናስደምጥበት ሰዓት ላይ እንገኛለን። ፕሮግራሙን እየመራሁኝ በዛዊት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ወይዘሮ ጫልቱ ሳኒ የፌደራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወይዘሮ ጫልቱ ሳኒን የፌደራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አድርገው ሾመዋል። ጠቅላይ ሚኒስትሩ ከመስከረም 18 ቀን 2019 ዓ.ም ጀምሮ ወይዘሮ ጫልቱ ሳኒን የፌደራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አድርገው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። የሚኒስትሮች ምክር ቤት የመከላከያ ሰራዊት አዋጅን ለማሻሻል የቀረበውን ረቂቅ አዋጅ ወደ ህዝብ ተወካዮች ምክር ቤት መራ። የሚኒስትሮች ምክር ቤት በትላንትናው ዕለት ባካሄደው 59ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። ምክር ቤቱ ተወያይቶ ውሳኔ ካሳለፈባቸው ጉዳዮች መካከል የመከላከያ ሰራዊት አዋጅ ቁጥር 1286 ዝባር 2015 እንዲሻሻል የቀረበው ረቂቅ አዋጅም ይገኝበታል። መከላከያ ሰራዊት በኢፌድሪ ህገ መንግስት አንቀጽ 87 ድንጋጌዎች መሰረትም የተሰጡትን ሀገራዊ ተልእኮዎችን በህግ አግባብ ለመፈጸም እንዲችል የማሻሻያ ረቂቅ አዋጁ መዘጋጀቱም ተመላክቷል። በዚህም የሚኒስትሮች ምክር ቤት በቀረበለት ረቂቅ አዋጅ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍም በሙሉ ድምጽ ወስኗል። በ186,000 የአይን ቆብ ቀዶ ህክምናዎች ተደረጉ። በኢትዮጵያ በአብዛኛው ከሚከሰቱ የአይን ችግሮች መካከል ትራኮማ ተጠቃሽ ነው ሲል የጤና ሚኒስቴር ገልጿል። በጤና ሚኒስቴር በሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ለብስራት ራዲዮ እንደተናገሩት ቀደም ሲል እንደ ሀገር በተደረገው የዳሰሳ ጥናት መሰረትም ተላላፊ ከሆኑ የአይን ህመሞች መካከል ትራኮማ ግንባር ቀደሙም ነው። ባለፉት ጊዜያትም በሽታውን ለመከላከል በርካታ ስራዎች መሰራታቸውን ገልጸው ብዙ ቁጥር ያላቸው የማህበረሰብ ክፍሎችም ህክምና አገልግሎት ተጠቃሚ እንዲሆኑ ማድረግም ተችሏል ነው ያሉት። በትራኮማ ምክንያትም የሚከሰተውን የአይን ቆብ ጠባሳ ቀዶ ህክምናን የሚፈልጉ በርካታ ወገኖች እንደነበሩ ያስታወሱት ዶክተር ህይወት ወረፋ በመጠባበቅ ላይ የነበሩትን ሰዎች ቁጥር ከ300,000 ወደ 80,000 ዝቅ ማድረግ መቻሉንም አስረድተዋል። በባለፈው 2018 በጀት ዓመት 86,000 የሚሆኑ የአይን ቆብ ጠባሳ ቀዶ ህክምናን ማከናወን እንደተቻለም ተነግሯል። በሌላ በኩል በበጀት ዓመቱ 123,000 ሰዎችን የአይን ሞራ ግርዶሽ ቀዶ ህክምና አገልግሎትን እንዲያገኙ በማድረግ ህይወታቸውንም ለማስተካከል ተችሏል። ምንም እንኳን በርካቶችን በህክምና ረገድ ተጠቃሚ ለማድረግ ጥረት ቢደረግም ጥቂት የማይባሉ ዜጎች አሁንም አገልግሎቱን እንደሚፈልጉም ተጠቁሟል። በማህበረሰቡ ዘንድም እየተስተዋለ ያለውን የአይን ችግር ለመከላከል የጤናና የትምህርት ዘርፉ በጋራ በመሆን በትምህርት ቤቶች አካባቢ የተለያዩ ስራዎችም እየተከናወኑ ይገኛሉ። በእይታ ችግር ሳቢያም የሚከሰትን የአይነ ስውርነትን አስቀድሞ ለመከላከል ተከታታይነት ያለው ስልጠናዎችን ለመጀመሪያ ደረጃ ትምህርት ቤቶች እንዲሰጥ ጥረት የተደረገም ይገኛል ተብሏል ስትል ባልደረባችን ቅድስት ደጀኔ ዘግባለች። ወደ ቀጣዩ መረጃችን ስንሻገር ኢትዮጵያ በሄፕታይተስ ቢ በሽታ ስርጭት ከአፍሪካ ሁለተኛ ደረጃ ላይ ትገኛለች ተባለ። በኢትዮጵያ በየዓመቱ በርካታ ዜጎች በጉበት በሽታ የሚጠቁ ሲሆን በበሽታው ምክንያትም ህይወታቸውን የሚያጡ ሰዎች ቁጥርም ቀላል የሚባል አለመሆኑም ተጠቁሟል። የጤና ሚኒስትር ዴኤታ ዶክተር ደረጀ ደጉማ በቀጣይ 4 ዓመታት የጉበት በሽታ በኢትዮጵያ ውስጥ የማህበረሰብ የጤና ስጋት ወደማይሆንበት ደረጃ ለማድረስ የታለሙ የመከላከያና የህክምና ስትራቴጂዎችም ተነድፈው የተሰራ እንደሚገኝም አብራርተዋል።
1: የጉበት ጤና በኢትዮጵያ ውስጥ ለማሻሻል ከፍተኛ ጥረት እየተደረገ ነው። እንደሚታወቀው በሚሊዮን የሚቆጠሩ ዜጎቻችን ለጉበት ህመም ተጋላጭ ናቸው። በተለይ ደግሞ ሄፕታይትስ ቢ ቫይረስ የሚባለው በቀላሉ የሚተላለፍ እና በርከት ያሉ ዜጎችን የሚጎዳ ነው። እንግዲህ የተለያዩ ጥናቶች አሉ። እስከ 15% ሰዎች በዚህ ቫይረስ ሊጠቁ ይችላሉ የሚሉ ጥናቶች አሉ። በሀገር አቀፍ ደረጃ ግን ጥናቱን እየሰራን እንገኛለን። በቅርቡ ይፋ እናደርጋለን። ከአንድ ዓመት በፊት የሄፕታይትስ ቢ ቫይረስን የሚከላከል ቢ በርዝዶስ ህጻናት እንደተወለዱ ክትባት ይወስዳሉ። ይህ ክትባት ከ99% በላይ የጉበት ህመምን ሊከላከል ይችላል። ስለዚህ ይሄ ተጀምሯል፣ እየተስፋፋ ነው የሚገኘው። ሌላው ደግሞ መድኃኒቶችን ራሳችን መንግስት እየገዛ ለሄፕታይትስ ለታመሙ ሰዎች በነፃ ይሰጣል። ከሁሉም በላይ ደግሞ ቅርብ እንግዲህ የሚጀምር በጳውሎስ ሆስፒታል የጉበት ንቅለ ተከላ ይጀመራል ተብሎ እየጠበቅን ነው፣ እየሰራን ነው የምንገኘው። ሄፕታይትስን ወይም የጉበትን በሽታ በኢትዮጵያ በ2030 የማህበረሰባችን የጤና ችግር ወደማይሆንበት ደረጃ ለመቀነስ ከፍተኛ ርብርብ እየተደረገ መሆኑን በዚሁ አጋጣሚ መናገር እፈልጋለሁ።
0: ፈረሱ በሰውነት ውስጥ ምድረጅም ጊዜ ያለምንም ግልጽ የህመም ምልክት ሊቆይ የሚችል በመሆኑ በርካታ ሰዎች በሽታው በደማቸው ውስጥ መኖሩን የሚያውቁት የጉበት አካል ከባድ ጉዳት አስተናግዶ ወደ ጉበት ጠባሳ ወይንም ወደ ጉበት ካንሰር ከተቀየረ በኋላ መሆኑም ተገልጿል። የጉበት ንቅለ ተከላ ስፔሻሊስት የሆኑት ዶክተር ቅድስት ኪዳኔ በአፍሪካ ከፍተኛ ሄፓታይተስ ቢ ቫይረስ ስርጭት ካለባቸው ሀገራት መካከል ኢትዮጵያ ከናይጄሪያ ቀጥላ ሁለተኛ ደረጃ ላይ ትገኛለች ሲሉም ለብስራት ራዲዮ ተናግረዋል።
2: በተለይ አፍሪካ ውስጥ በተለይ ደግሞ ሀገራችን ኢትዮጵያ ከናይጄሪያ በመቀጠል በሃፓታይተስ ቢ ቫይረስ አፌክትድ ከሆኑ ሀገሮች ኢትዮጵያ ሁለተኛ ነች። ያው ብዙ ሰው ሃፓታይተስ ቢ ብቻ ሳይሆን ከሃፓታይተስ ቢ ጋር ደግሞ የተያዘ የጉበት ካንሰር ይዘዋል። በተለይ እድሜያቸው ኤርሊ በሆነ በ20 ዓመት አካባቢ ሊመጣ ይችላል እና ብዙ ሰው የሚሞትበት ምክንያት ነው የጉበት በሽታ ሀገራችን ውስጥ። ሌላው ደግሞ አሁን እያየን ያለ ነው ሃፓታይተስ ቢ ብቻ ሳይሆን ከስብ ጋር የተያዘ ወይም ፋቲ ሊቨር ዲዚዝ አሁን ስሙ ተቀይሮ ማስልድ ይባላል፣ ሜታቦሊክ አሶሲየትድ ሊቨር ዲዚዝ። እሱ እየጨመረ ነው ያለው አገራችን ውስጥ አፍሪካ ውስጥም። እሱም ሊቨርን አፌክት አድርጎ ሊቨር ፌሌር አምጥቶ ትራንስፕላንት የሚያስፈልገው ፕሮብሌም እየሆነ ነው እና እሱ ላይም አዌርነስ ያስፈልጋል።
0: የቫይረሱን ስርጭት ለመክታት በተለይም ደግሞ በሽታው ከእናት ወደ ልጅ እንዳይተላለፍ የሚደረጉ የመከላከያ ክትባቶችን፣ የቅድመ ወሊድ ምርመራዎችንና የሕክምና አገልግሎቶችን አጠናክሮ መቀጠል ወሳኝ መሆኑም ተመላክቷል። ለዚህም አዲስ የሚወለዱ ሕጻናት ከተወለዱበት የመጀመሪያ ሰዓታት ጀምሮ የሚሰጠው የሄፓታይተስ ቢ ክትባት ማጠናከር አስፈላጊ መሆኑን የተገለጸው ስትል ባልደረባችን መባህ ወርቅነህ ዘግባለች። ወደ ባህርማዶ መረጃዎቻችን ስንሻገር ደቡብ አፍሪካ 11ኛዋን ሴት አስክሬን መገኘቱን ከፍተኛ ስጋትን ፈጥሯል። በደቡብ አፍሪካ ጆሃንስበርግ ከተማ አቅራቢያ ሌላኛዋ ሴት አስክሬን መገኘቱ ፖሊስ አስታውቋል። ከሐምሌ አጋማሽ ጀምሮ በዚሁ አካባቢ የተገኙ ሴቶች አስክሬኖች ቁጥር አሁን ላይ 11 መድረሱም ተገልጿል። የደቡብ አፍሪካ ፖሊስ እንዳስታወቀው በቅርብ ጊዜ ተጎጂ አስክሬን እሁድ ዕለት ከቀኑ 6 ሰዓት አካባቢ በኢኩሁሩ ሌን የማዘጋጃ ቤት ክፍት ሜዳ ውስጥ ተገኝቷል። በግንባሩ አካባቢም የሚዘዋወር ጸጥታ ማስከበር ተሽከርካሪ አስክሬኑን አስተውሎ ለፖሊስ ጥቆማ መስጠቱን የፖሊስ ባለስልጣን ብርጋዲየር ብሬንዳ ሙሊዲ ተናግረዋል። ስለ ሴቷ ማንነት፣ እድሜና የሞት ምክንያት እስካሁን በውል የታወቀ ነገር የለም። ከዚህ ክስተት አንድ ቀን በፊትም ቅዳሜ ዕለት በዚሁ ማዘጋጃ ቤት ከመቃብር ስፍራ አቅራቢያ የግማሽ አካሏ የተቆረጠ ሴት አስክሬን ተገኝቶ እንደነበርም የሚታወስ ነው። በዓለም ላይ ከፍተኛ ከሆኑት የሴቶች ግድያ መጠኖች መካከል ይሄኛው በህዝቡ ዘንድ ከፍተኛ ስጋትን ፈጥሯል። ግድያዎቹ በአንድ ወይንም በበርካታ ተከታታይ ገዳዮች የተፈጸሙ መሆን አለመሆናቸውን ለማረጋገጥ ፖሊስም ምርመራ እያደረገ እንደሚገኝ ባልደረባችን ትዕግስት ላቀው ዘግባለች። ኔታንያሁ የዩናይትድ አረብ ኤምሬትሱ መሪ የኦክቶበር 7ቱን የጥቃት ማስጠንቀቂያ ዘገባ እንዲያስተባብሉ መጠየቃቸው ተነግሯል። የእስራኤሉ ጠቅላይ ሚኒስትር እሁድ ዕለት በተባበሩት አረብ ኤምሬቶች ፕሬዚዳንት ጋር መወያየታቸውን አሶሲየትድ ፕሬስ ዘግቧል። የዜና ወኪሉ እንደዘገበው የሁለቱ መሪዎች ውይይት በዚህ ወር መጀመሪያ ላይ በእስራኤሉ ዕለታዊ ጋዜጣ የዜና ዘገባ ላይ ያተኮረም ነበረ። ጋዜጣው በዘገባው በጋዛ ላይ ለተከፈተው የዘር ማጥፋት ጦርነት መንስኤ ከሆነው የኦክቶበር 7 2023 ጥቃት ጥቂት ቀደም ብሎ የኤምሬቱ መሪ በሐማስ ሊሰነዘር ስለሚችል ጥቃት ለእስራኤሉ መሪ ማስጠንቀቂያ ሰጥተው እንደነበርም አስነብቦ ነበር ሲል አልጀዚራ እያስነበበ ይገኛል። ቴይለር ስዊፍት 31 ሽልማቶችን በመሰብሰብ በኤምቲቪ ታሪክ ከፍተኛ ሽልማት ያገኘች አርቲስት ሆናለች። ቴይለር ስዊፍት እሁድ ዕለት በተካሄደው የኤምቲቪ ቪዲዮ ሙዚቃ ሽልማት ላይ ታሪክ የመጀመሪያ የሆነውን የአርቲስት ዳይሬክተር ክብር ሽልማት በመቀበል የሽልማቷን ቁጥር ወደ 31 ማድረሷ እንዲሁ ተገልጿል። በዚህም ቢዮንሴን በመብለጥ በታሪክ ከፍተኛ ሽልማት ያገኘች አርቲስት ለመሆን ችላለች። 18 የሙዚቃ ቪዲዮዎችን ድርሰት ማዘጋጀቷ የተናገረችው ስዊፍት ኮሊን ፋሬል እና ዳኮታ ጆንሰን የተወኑበትን እና በራሷ አዘጋጅነት የተሰራውን ፔሽንት ዜሮ የተሰኘ አዲስ ሙዚቃ ቪዲዮን በሽልማት ስነስርዓቱ ላይ ለእይታም አብቅታለች። የዘገበው ባልደረባችን ሰላማዊ ነጋሲ ነው። ክብራትና ክብራን፣ ቀደም ሲል መግቢያችን ላይ አንድ መረጃን ስናጋራችሁ ነበረ። በምግብ ቤት ገብተው ከተመገቡ በኋላ የሚመገቡት ዶሮ ውስጥ ኮንዶም መሰል ነገር አገኘን ያሉት ግለሰቦች መነጋገሪያ ሆነዋል። እንዲሁም ደግሞ ምግብ ቤቱም እንዲከሰስ የራሳቸውን ጥያቄ ወደ ፍርድ ቤት ይዘው እንደሄዱም እያነገርናችሁ ነበረ። ታዲያ የምግብ ቤቱ ባለቤት እንዲህ አይነት መሰሉ ክስተት በእኔ ምግብ ቤት ውስጥ ሊፈጠር አይችልም፣ እነዚህ ሰዎች ከእኔ ምግብ ለመሰብሰብ ወይም ደግሞ ገንዘብ ለማግኘት ሲሉ ያደረጉት አልባሌ ተግባር ነው ሲል የራሱን የአጸፋ ምላሽ ሰጥቷል። ታዲያ በዚህ ላይ አንድ አድማጫችን ሀሳቡን አጋርቶናል። ሰላም ቢዛ እንደምናደርሽ የዛሬዋ ባለ ታሪኮች ከዚህ በፊት እኛ ሀገር ውስጥ ከተመገበ በኋላ ላለመክፈል ሲል ከተፈጸሙ ተግባር ጋር ይመሳሰላል። በአንድ ወቅት እኔና ጓደኛዬ አንድ ካፌ ውስጥ ገብተን ስንመገብ አንድ ሰው ያዘዘውን በልቶ ሊጨርስ ገና 2-3 ጉርሻ ያህል ሲቀረው የጸጉርና የአይጥ ኩስ ውስጥ አገኘሁኝ ብሎ ግርግር መፍጠሩ ሳይከፍል ይወጣል። እየሰደ በሌላ ቀን ሌላ ካፌ ተገኝቶ ተመሳሳይ ተመገበው ሊጨርስ ሲል ተመሳሳይ ድርጊት ይፈጽምና ሲጫጫሁ አንዱን አስተናጋጅ ጸርተን እንዳትሰሙት በቅርቡ እንደዚህ አድርጎ ሳይከፍል ወጥቷል ስንል እናገራለን። እሱም ፖሊስ ጸርተው ኪሱ ሲፈተሽ በወረቀት ሌላ የተቀለለ ጸጉርና የአይጥ ኩስ ተገኝቶበት ወደ ጣቢያ ተወስዷል። ምናልባትም እነዚህም ሰዎች ዶሮ ውስጥ አገኘን ያሉት ካሳ ለማግኘት ሲሉ ያደረጉት ይሆን ይችላል የሚል ሐሳቡን አጋርቶና ደማጫችን ጌታቸው ደመቀ ከአዲስ ከተማ እጅግ አድርገን እናመሰግናለን። ክብራትና ክብራን በስራት መለላችን አሁን ወደ እናንተ መድረሱን እንደቀጠለ ይገኛል። አሁን ደግሞ አፍታ የምንወስድበት ሰዓት ላይ እንገኛለን። ባልደረባችን ቅድስ ደጀኔ አንድ ጉዳይን አዘጋጅታልናለች። የምታስቃኘን የሚሆነው የሚጋብዘን ደግሞ የማለዳው አጋራችን ሲንቄ ባንካችን ነው።
3: ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣል ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም

0: ደብዳቤ እየተጻፈ ለመድኃኒዓለም ትምህርት ቤት ዳይሬክተር ይላል አዲስ አበባ። ከዚህ በታይ ስማቸው በዝርዝር የተመለከተው አንደኛ ጌታቸው ሰጣርጋቸው፣ ሁለተኛ ግርማ አስማማ፣ ሶስተኛ መስፍን ተደሰ፣ አራተኛ ተረፈ አብተው፣ አምስተኛ አበበ ይማም፣ ስድስተኛ አምባው አለልኝ፣ ሰባተኛ አፈንደይ አህመድ የሚባሉ ወጣቶች በግርማዊነታቸው መልካም ፈቃድ ከቤገምድር አውራጃ የመጡ ስለሆነ ለመድኃኒዓለም ትምህርት ቤት በአዳሪነት ገብተው በነፃ እንዲማሩ ልከናቸዋል፣ እንዲቀበሏቸው ይሁን ይላል እና ከክፍለ ሀገር ሁሉ እየመጡ ይማሩበት እንደነበረ ነው። በባላባት ትምህርት ቤት አዳሪ በነበረበት ጊዜ
1: መድኃኒዓለም ትምህርት ቤት በእውነቱ ትዝታ ያለው ነው። ግርማዊ ጃንሆይ ትምህርት ቤታችን ገብተው በገበታችን ላይ ቀርበው ብርቱካን ወይን እያመጡ ያድሩን ነበር።

0: ከአዲስ አበባ ማዕከላዊ ስፍራ ከዳግማዊ አጼ ምኒልክ አደባባይ ተነስተን ሽቅብ ወደ ጳውሎስ ሆስፒታል የሚወስደው መንገድ ተከትለን ስንጓዝ በቅርብ ርቀት ላይ አንጋፋውን የመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤትን እናገኛለን። በስተደቡብ የአርበኞች መንገድም የቅርብ አዋሳኙ ነው። የመድኃኔዓለም ትምህርት ቤት በኢትዮጵያ ቀድመው የማስተማር ስራን ከጀመሩት ዘመናዊ ትምህርት ቤቶች መካከልም የሚመደብ ነው። ትምህርት ቤቱ በተጓዘባቸው በርካታ ዘመናት ጥቂት የማይባሉትን የእውቀት ባለቤት እንዲሆኑ ሲያደርግ ብዙ ምሁራንንም አፍርቷል። የትምህርት ቤቱ ርዕሰ መምህር የሆኑት አቶ ደረጀ ከበደ በአንድ ወቅት ላይም ስለ ትምህርት ቤቱ ይህንም ብለዋል።
1: እንኳን አንጋፋ ወደ መድኃኔዓለም መሰናዶ ትምህርት ቤት በሰላም መጣችሁ እላለሁ። በአጋጣሚ እዚህም 1975 እስከ 80 ድረስ ባለው እዚህ ተምሬያለሁ። ካፒቴን አለማየሁ አበበ የዚህ ትምህርት ቤት ተማሪ የነበሩ ናቸው። አርቲስት ለምጻ ወዳጆ፣ የተለያዩ ጋዜጠኞች፣ ጸሐፊ ተውኔት ተፈሪ አለሙ እሱም የዚህ ትምህርት ቤት ተማሪ ነበረ።
2: ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ።
0: በዛሬው የቅኝት መሰናዷችንም ታሪኩን መነሻ በማድረግም ይህንን ትምህርት ቤት እንቃኛለን። ትምህርት ቤቱ ሶስት መግቢያ በሮች ሲኖሩትም ከዋናው የትምህርት ቤቱ መግቢያ በር አናትም እንዲህ የሚል ጽሑፍ ሰፍሯል፣ ከዚህ የማይሞተው የሰው ልጅ ማደጊያ ስፍራ ግቡ የሚል።
1: የዚህ ትምህርት ቤት ርዕሰ መምህር የነበሩ ዶክተር ሉልሰገድ አለማየሁ የሚባሉ እሳቸው ናቸው ይህንን እንትን ያስቀመጡት። ዋና ዓላማው ነው የሚወስደው የተማረ ሰው ቤዚክ የሆኑ ህይወቱን የሚመራባቸውን ነገሮች ያገኙ። ትምህርት ቤታችን መድኃኔዓለም አጠቃላይ ሁለተኛ ደረጃ መሆኗል። መድኃኔዓለም የሚለውን ሳይሆን ተሳልሞ የሚያልፉም ይኖራሉ።
0: ረጅም እድሜን ያስቆጠረው የዚሁ ትምህርት ቤት መነሻ ታሪኩም እንዲህ ነው። ጥቅምት 27 ቀን 1924 ዓ.ም ተመርቆ የተከፈተ ሲሆን መሰረቱን የጣሉት ደግሞ ቀዳማዊ አጼ ኃይለስላሴ ናቸው። ትምህርት ቤቱ የተከፈተበት ዋነኛ ዓላማም እናትና አባታቸውን ያጡ ልጆችን በሙያ ለማሰልጠን በሚል እሳቤም ነው።
1: 1922 መሰረት ተጥሎ በ1924 ጥቅምት 27 ቀን ተመርቆ ትምህርት ጀመረ። ስያሜውም በተመረቀበት ዕለት ነው መድኃኔዓለም 27 ስለሆነ በወቅቱ 60 ተማሪዎችን ብቻ ነበር ተቀብሎ ማስተማር የጀመረው። የእንጨት ስራና የቆዳ ስራ የሚሰለጥኑበት ተብሎ ነው መጀመሪያ የተከፈተው።

0: ይህ ትምህርት ቤት በተለያዩ ጊዜያቶች በተለያዩ የትምህርት ደረጃዎችም ሲያስተምር ቆይቷል።
1: አንደኛ እስከ 12ኛ፣ ከአንደኛ እስከ 8ኛ፣ ከ9ኛ እስከ 12ኛ፣ ከ7ኛ እስከ 12ኛ እኛ ስንማር 3 ሺፍት ተምረናል። ትምህርት እንግዲህ ያገኘነው ያው በጭልፋ ነው ማለት ይችላል። አንድ ወንበር ላይ ለአራት ቁጭ ይላል።
0: በዚያን ዘመን በአዳሪነት ተመድበው ይማሩ የነበሩ ተማሪዎችንም ተቀብሎ ትምህርት ቤቱ ያስተምርም ነበር። ሆኖም በጣሊያን ወረራ ወቅት ትምህርት ቤቱ የማስተማር ስራውን ለጊዜውም ቢሆን አቁሞ ነበር። በዚህም የተነሳ ስፍራው የራስ ኃይሉ መኖሪያ ቤትም ሆኖ አገልግሏል። የጠላትን መሰናበት ተከትሎም የድሆች ልጆች ትምህርት ቤት መባሉ ቀርቶም የባላባት ትምህርት ቤት በመባልም በድጋሚ የማስተማር ስራውን እንደጀመረም ታሪኩ ያስረዳል። ይህም የተባለበት ዋነኛው ምክንያቱ በወቅቱ በትምህርት ቤቱ ይማሩ የነበሩት ተማሪዎች የባላባት ልጆች ስለነበሩም ነው። ያኔ በጥቂት የመማሪያ ክፍሎች የማስተማር ስራውን ትምህርት ቤቱ የጀመረ ሲሆንም 5 ህንፃዎች ብቻም ነበሩት።
1: ዳሞት ህንፃ የሚባላለ፣ ሳባ ህንፃ በአብዛኛው ከሰሜን ክፍል የሚመጡ ተማሪዎች ማደሪያ፣ እንደዚሁም ደግሞ ቦረና ህንፃ የሚባላለ ከቦረና አካባቢ የሚመጡ ተማሪዎች ማደሪያ የነበረበት እንደሆነ የባላባት ልጆች ትምህርት ቤት ነበር የሚባል። ስለዚህ የመጀመሪያውን ፊት ለፊት ስንገባ የምናየው የባላባት ህንፃ ቴድሮስ ህንፃ የሚላል፣ ያው በንጉስ ቴድሮስ እንደተጠራ አድዋ ህንፃ ነበረ። ከዚህ በፊት የፈረሱ ቤቶች አሉ። ማጨው ህንፃ የጦርነት ቦታዎችን ለማስታወስ እና ድል ያደረግንባቸውን ቦታዎች ለመግለጽ።
0: በቀድሞ ዘመን ከነበሩት የትምህርት ቤቱ ተማሪዎች መካከል አንዱ የሆኑትና የነጋድራስ ወልደ ጻድቅ አስረስ አንደኛው ልጃቸው የሆኑት ኮሎኔል ፈቃድ እንደሚናገሩትም አጼ ኃይለ ሥላሴ ስለ ተማሪዎች ደህንነት ሁኔታም በየጊዜው ወደዚህ ስፍራ እየመጡም ይከታተሉ ነበር።
2: ግርማዊ ጃንሆይ ትምህርት ቤታችን ወር ውስጥ ሳይመጣ የሚቀሩበት ጊዜ የለም። አንቦት ያልፉ እኛ ጋር ገብተው ነው የሚሄዱት። አሜሪካኖች ናቸው በብዛት እዛ ነበሩ። በጣም ጥሩ መምህር ናቸው። አስተማሪዎቹም ኢትዮጵያኖች በጣም ጥሩዎች ናቸው። እንግሊዝኛ ያስተምራሉ፣ አማርኛ ያስተምራሉ፣ ሂሳብ አለ፣ ብዙ አይነት ትምህርት አለ። ጠባይ ሁሉ ያስተምሩን ነበር በገብረገብ

0: በዚህ ያሉት የመማሪያ ክፍሎችም ውስጣዊና ውጫዊ ገጽታቸውስ ምን ይመስላል? አቶ ደረጀ ስላሰራራቸው እንዲህ ሲሉ ይነግሩናል።
1: በአብዛኛው ሸክላን የተሰሩት ውስጥ ልስናቸው ጣራው ረጅም ነው። ባላባት ህንፃ ያለው በጣም ይረዝም። ወለሉ ራሱ ጣውላ ያሬድ ህንፃ ምንለዋል። እሱም ራሱ 9 ክፍሎች ያሉት ነው። እርዙ ላይ ብረት ተገጥሞለት በብሎኬት የተሰራ ነው።
0: ባላባት በመባል የሚታወቀውን ህንፃ ምንጎብኝ። አሁን ከአስተዳደር ህንፃው ተነስተንም ወደዚያው እናቅና።
2: የትምህርት ቤቱ ዋና መግቢያ ነው። የበፊቱ ክፍል እንደዚህ አልነበረ። በታች ግንብ ነው፣ ከላይ እንጨት ነበር። ብረት ነው። ትምህርት ቤቱ በጣም ደስ ይላል። ወደ ላይ ስቴጅ እንዳለ ዛፍ ነው።
1: ጽዶች የተከበቡ ነው።
2: ሰላም ነው። ብሎክ 1 ይባላል። ባላባት ህንፃ ነው። ይህ ፊት ለፊቱ ምን ነው ዛሬ ምን እማራለሁ ብለህ እያሰብክ ግባ ይላል ጻፈው።
0: የባላባት ህንፃ ውጫዊ ገጽታው ይህንን ይመስላል። ጣሪያው ቀይ ቀለምን ተቀብቶ አሸብርቋል። የተወሰኑ አካላቱ ደግሞ ጥርብ ድንጋይ ሆነው ይታያሉ። በተርታ ሆነው የሚታዩም የተለያዩ ክፍሎች አሉት። ያሉት በሮችም ግራጫ ቀለም ያላቸው ሲሆን ከቅርብ ጊዜያት ወዲህም የተቀየሩ ናቸው።
2: እንጨቶቹ ተቀይረዋል
1: ወደ ብረት።
2: በተረፈ ሲታደስም የድሮ ሁኔታቸውን ይዘው ነው የታደሱ።
0: ቀደም ሲል ትምህርት ቤቱ የትምህርት አገልግሎትን በዚህ ስፍራ ይሰጥ ከነበረበት ጊዜ አንስቶ በየጊዜው እያደገ የመጣውን የተማሪዎችን ቁጥር መሰረት በማድረግ የቦታውን ስፋት በመጨመር አሁን 56,000 ካሬ ሜትር ቦታ ላይ ያረፈ ሲሆን በጥቂት የመማሪያ ክፍሎች ውስጥ የማስተማር ስራውን የጀመረው ይህ አንጋፋ ትምህርት ቤት ተጨማሪ የመማሪያ ክፍሎችንም በመገንባት ከ2,000 በላይ ተማሪዎችንም ተቀብሎ የማስተማር አገልግሎትንም በመስጠት ላይ ይገኛል።

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በኢትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዱ የሚመጥን ሁሉንም በአንድ ቦታ የሚያገኙት ያሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በኢትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪ ሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።

0: ዘመንን እንዋብበት በዓልን እንድመቅበት ቤተሰብ ፍቅርን ስቦ ገበታውን አንድነት ከቦ ደስታውን ያጣጣመ ዘመንን ይሻገራል ከጎኑ ወዳይ ዘመድን ያሰባስባል በመስቀል ለመራ ፍቅር እንዲበራ ሰላም እንዲሰፋ ደስታ እንዲስፋፋ በቤተሰብ አጀብ አንድነት ለነዋብ ደመራውን ከበን አብሮነትን ይዘን እንኳን አደረሰን አማራ ባንክ ከባንክ ባሻገር ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርዶ ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ ክፍላክ ቁጥብ ብድር በካቻ ለበለጠ መረጃ 9964 ላይ ይደውሉ ካቻ ካቻ ብቻ
1: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን የምናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
2: እና ቤት ከፍቼ ባከፋ ከሰጠው ወደ ገንዘብ ቀይራለሁ።
1: ይሄን አውርጄው ያንን አምጥቼው ይሄንን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ ወቅት ምን ያህል ውን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደላሽን ባንክስፈው መልካም በዓል ዳሽን ባንክ ሁልጊዜም አንድርምጃ ቀዳሚ።
1: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ። ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛው ዳጅ ማስፈልጉ ሳይታለም የተፈጠረ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
2: የባል ሰሞን ባይኔራቀው በልብ ይቀርባል፣ የተነፋፈቀው ይገናኛል። ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ከወዳጅ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 21 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10% ጉርሻ አዘጋጅቶላችኋል። ምን ይሄ ብቻ! የባል ሸመታውንም ሲፈጽሙ በህብረት ባንክ ፖስት ማሽን በህብር ካርዱ ይክፈሉ። ወዲያውኑ የ5% ተመላሽ ያገኛሉ። እስከ ጥቅምት 21 2019 ብቻ የሚቆየውን እድል ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎች ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ፣ በህብረት እንደግ።
3: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። ቃል አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
4: አዎ፣ የበዓሉ ድምቀትና ፍካት እንኳንስ የኛኑ ዝርያዎች አፍሪካውያንን ዳር ቆሞ ሊታዘበን ያሰበ ቱሪስት ቢኖር እንኳን ወደ መሃል ስቦ ያስገባል። በንብተራስም አሜን ብያለሁ። ለመላው የክርስትና እምነት ተከታዮች ነብ ኢንተርናሽናል ባንክ ብሔራዊ ከሚገኘው ዋና መስሪያ ቤቱ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል።

0: የተነሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የአስር በመቶ ጉርሻ ያገኛሉ።
1: አብረው ይቆዩ ካብረው እንደ ዳሽን ባንክ ያስፈው ተስፋው ሰምሮ አይተው ካብረው ይቆዩ።
0: መልካም በዓል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
3: ሶስት ከቻሪ ጋር ፈጣሪ ባልና ሚስት ሶስት ከቻሪ ጋር በቤተሰብ ላይ ተኮሩ ዝግጅቶች ይቀርቡበታል። የእናንተ ፍቅርና የተዳር ጉዳዮች ላይ ተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር ማክሰኞ ጧት ከሁለት ሰዓት እስከ ሁለት ሰዓት ተኩል ከብስራት ሬዲዮ ጋር በመተባበር ይቀርብላችኋል። ሶስት ከቻሪ ጋር

0: ሰላም ሰላም እንደምን አደራችሁ? ሶስ ከጀሬ ጋር ተጀመረ በተወዳጁ ጣቢያ ብስራት 101.1 እየተዘጋጀ የሚቀርብላችሁ ልዩ የቤተሰብ ፕሮግራማችን የዛሬውን መሰናዶ ይዞላችሁ ቀርቧል። ውድ አድማጮቼ እንደምን ሰነበታችሁ? በዓል እንዴት ነበር? ያንዳንዳችሁ በእያላችሁበት መላው የክርስትና እምነት ተከታዮች በድጋሚ እንኳን አደረሳችሁ። መልካም እንግዲህ የበዓል ማግስት ነው የሚሆነው። ዛሬም እንደተለመደው ቀናችሁ ብሩህ እንዲሆን ደስ የሚል እንዲሆን የተጣላችሁ የምትታረቁበት የተጠፋፋችሁ የምትገናኙበት ጉዳዮቻችሁ፣ ትልሞቻችሁ፣ ሀሳቦቻችሁ፣ እቅዶቻችሁ ተፈጻሚ የሚሆኑበት እንደው ልዩ ደስ የምትሰኙበት ቀን እንዲሆንላችሁ እየተመኘን የዛሬው ፕሮግራማችን ጀመርን። ዛሬም አቤሎ ቀድሞ ስቱዲዮ ተገኝቶ እየጠበቀን ነው። አቤልዬ እንዴት አደር?
1: እንዴት አደረፈ?
0: እንኳን አደረሰን።
1: እንኳን አብረን አደረሰን።
0: ሰላም ሰላም
1: ሰላም ነው።
0: ሁሉ መልካም
1: ሁሉ መልካም። ሳምንቱ እንዴት ነበር?
0: አንተ ቆንጆ ቆንጆ።
1: ጥሩ ሳምንት አለፈ?
0: ጥሩ ነበር።
1: በጣም አሪፍ
0: ቆንጆ ነው።
1: ዛሬም እንግዲህ ያው በሌላ ርዕሰ ጉዳይ ተመልሰን መተናል። ለዛሬና ደግሞ ለቀጣይ ሳምንታት ቆይታ የምናደርግበት ያው ወቅቱም እንደምታውቀው ከዚህ በኋላ መስቀል ካለፈ በኋላ በርካታ ሰርጎች ይመጣሉ። አዲስ ዓመትም እንደመሆኑ መጠን ደግሞ በርካታ ትዳሮችም ሊመሰረቱ የሚችሉበት ጊዜ ነው እና ስለ ቅድመ ጋብቻ እንግዲህ በሰፊ የምናነሳ ይሆናል ማለት ነው፣ በቀጣይ ሳምንቶቻችንም ጨምረን። ዛሬ ስለዚህ ስለ ቅድመ ጋብቻ እናነሳለን ማለት ነው።
0: አዎ ቆንጆ የወጣቶች ፕሮግራም ያዘጋጀው ብልጥን ለራሳችን ነው አትልም?
1: ለራሳችን።
0: እሺ እሺ፣
1: ከመሻገሪያ በኋላ ስንመለስ አድማጮቻችን ወደ ዕለቱ ፕሮግራም እናልፋለን። ከፕሮግራማችን ጋር መልካም ቆይታ እንድታሳልፉ ግብዣችን ነው። ጠብቁን።
2: ሶስት ከቻሬ ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሁፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን።
1: የምትገኙ ተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ነው። የምታደምጡት ደግሞ ዘወትር ማክሰኞ ከጠዋት 2:00-2:30 በአየር ላይ የሚቆየውን ሶስት ከጀር ጋር የተሰኘው ፕሮግራማችንን ነው። ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር፣ ወደ ዕለቱ ፕሮግራማችን እንለፍና ያው እንደ መነሻ ስለ ቅድመ ጋብቻ ነው እና የምናነሳው ያው ቅድመ ጋብቻ ሲነሳ መቼም ከጋብቻ በፊት ምርጫ ይኖራል። ወደ ትዳር ስለሆነ ጉዞ ምርጫ ይኖራል። ስለዚህ ስለ ምርጫ ደግሞ ስናነሳ ወጣቶችና ምርጫ አለ፣ ወጣትነት በራሱ አለ። ወጣትነት ላይ ደግሞ ምርጫዎች ብዙ ናቸው መቼም። ስለዚህ የሆነ ለሆነ ምርጫ የሆነ የምናስቀምጠው ግብ ወይም መስፈርት ይኖራል ማለት ነው። ስለዚህ እስቲ ትዳርን በተመለከተ ቅድመ ጋብቻ ነው እና የምናነሳው ወጣቶች የፍቅር ጓደኛን ሲመርጡ በምን አይነት መስፈርት ላይ ተመስርቶ ቢመርጡ መልካም ነው ትላለህ? እስቲ መጀመሪያ በሱ እንነሳ።
0: በጣም ጥሩ ቆንጆ ነገር ነው። እንግዲህ አሁን ወደ ጋብቻ ለሚሄዱት ይጥቀም አይጥቀም እርግጠኛ አይደለሁም። ኦልሬዲ በደንብ ጠንስሰውት ጨርሰው ቸላልሰውት ያው ድግሱ ወደ ሴሪሞኒው ስለሆነ የሚሄዱት እንግዲህ እየሄዱም ላሉ ሰዎች ቆም ብለው እንዲያስቡት እንደገናም ደግሞ ላልገቡ ሰዎች ጥንቃቄ ሊያደርጉበት የሚገባው ነገር አንደኛው መቼ ምናልባት ፈገግ ሊያሰኝ ይችል ይሆናል ሰው ዝግጅቱ ምንድን ነው ሲባል ወንድ ሴት መሆኗን ነው። እንግዲህ ወንድና ሴት አይደለም ወደ ጋብቻ የሚሄደው። ከዛ ቀጣዩ ስቴፕ ደግሞ ምናልባት በእምነት እንመሳሰላለን ወይ ነገ ቤት ውስጥ ገብተው ለመኖር እንዳይቸገሩ የሚያደርጋቸው ነገር እሱ ስለሆነ ማለት ነው። ሌላው ቫሊው ላይ ምንድነው ዋጋ የሚሰጠው፣ ምንድነው ዋጋ የምትሰጠው፣ ገባ ችግሮችን እንዴት ነው

0: ፈታው የሚለው ነገር በጣም ወሳኝ ነገር ነው። ከገቡ በኋላ አይደለም የሚታሰበው፣ ከወዲሁ እኔ ዴት ስታደርጉ እንዴት ነው ቫልዩ የሚያደርገው? ምንድን ነው የሚወደው? ምንድን ነው የሚጠላው? ምንድን ነው የምትወደው? ምንድን ነው የምትጠላው? እንጂ ቶሎ አልጋ ላይ አታወጡት። ምክንያቱም ሰዎች ኢሞሽናል አታች ሲሆኑ ማይንዳቸው ግጥም አድርጎ ነው የሚዘጋው። ማየት የሚገባቸውን ነገር እንዳያዩ ይሆናል። ምን አወረች እንዲ አንቺ ይህን ሰውዬ ሲባሉ ፍቅር ወር ነው ምናምን ይባላል። አየ መጥፎ ነገር እየተነገራቸውም አይሰሙም። ልክ ያልሆነ ነገር እያዩም እንዳላየ የሚሆኑበት እድል ይፈጥርባቸዋል፣ ኢሞሽናል አታች ሲሆኑ። ስለዚህ ቫሊዩ ላይ መነጋገር አለባቸው። ዋጋ አሰጣጥ ላይ፣ ቤተሰብ ላይ፣ ልጆች ላይ፣ ችግር አፈታት ላይ፣ ባህሪ፣ የእርስ በርስ ያላቸው የምርጫ ልዩነት ላይ በጣም ተጠንቅቀው መያዝ መቻል አለባቸው። ከገቡ በኋላ እየገቡ የሚወጡበት እንዳይሆን በቂ የሆነ የተዝረከረከ ነገር ሀገሩ ላይ ስላለ አሁን የሚገቡ ሰዎች በዚህ ነገር ላይ እርግጠኛ መሆን አለባቸው። አንዳቸው ከአንዳቸው ጋር ያላቸው ልዩነት ቁጭ ብሎ መፍታት የሚችሉበት የፍቺ ችግሮችን አፈታት ዘዴ መማር በነዛን የሀሳብም የስሜትም የጾታም ልዩነት ስላለ እነዛ ልዩነቶችን አዋዶ መኖር መቻል አለባቸው። ስለዚህ የሚገቡ ሰዎች ሊያስተውሉት የሚገቡት እነዚህ ነገሮችን ነው። ዝም ብሎ እየዘለሉ አገባች አገባ ለመባል እየፈረጠጡ የሚገቡበት ተቋም አይደለም። አሁን ከፍተኛው ችግር እየሆነ የመጣው ነገር ይሄ ነው። ገብተው ወንድ ሴት ሴት የየራሳቸው እኮ ሮል አላቸው። ጋብቻ ውስጥ ሲገቡ ሴት የሴትን ሮል ነው የምትወጣው፣ ወንድ የወንድ ሮል ነው የሚወጣው። ሴት በጣም ስታድግ ሚስት ነው የምትሆነው፣ በጣም ስታድግ እናት ነው የምትሆነው። ወንድ ሲያድግ አባት ባል ነው የሚሆነው፣ ከዛ አባት ነው የሚሆነው። ኃላፊነት የሚሸከሙ ሰዎች ናቸው የሚሆኑት። የየቀል የራሳቸው ስራ ሮል አላቸው። ጋብቻው የሚመራበት መርህ በጣም ያስፈልገዋል። አሁን በጣም ብዙ ፍርቶች ያሉት ቤቶች ለችግር እየተፈጠረ ያለው ነገር ሲጀምሩት በመርህ ይጀምሩትና ከዛ መርህ አልባ እርምጃዎችን መውሰድ ሲጀምሩ ነው ረብሻ የሚፈጠር። እነዛ መርሆች ምንድን ናቸው የሚለውን በጣም ማየት ያስፈልጋል። ስለዚህ ዛሬም ሊገቡ ያሉትን በዚህ ዓመት አሁን ከዚህ በዓል በኋላ ወደ ሰርግ እየሮጡ ያሉትን ዝግጅት ላይ ያሉትን እንደገናም ደግሞ ሊያገቡ የሚያስቡ ሰዎችን መርህ አለው፣ ሜሬጅ መርህ አለው። መሰለኝና ደሳለኝ ተብሎ የሚገባበት አይደለም፣ መርሆች አሉት። እነዛ መርሆች ምንድን ናቸው? ባልና ሚስት ሆኖ ለመኖር ሲያስቡ ሁለቱም መቼም ወንድም ሴትም የሚወጡበት ቤተሰብ አላቸው፣ ወላጅ አላቸው፣ አካባቢ ሰፈር ጓደኞች አሏቸው። ስለዚህ አሁን ወደ ትዳር ሊገቡ ሲሉ አንዳቸው አንዳቸውን ለማግባት ለማሰብ ሲጀምሩ መተው እንችላለን ወይ ቢለው ጥያቄ መመለስ አለባቸው። ስለ ሚስቴ ቤተሰቦቼን፣ ስለ ሚስቴ ጓደኞቼን መተው እችላለሁ ወይ? መተው መጣላት ማለት አይደለም፣ ጨርሶ ከነዛ ሰዎች ጋር መገናኘት ማቆም ማለት አይደለም። ለትዳር አጋሪ ቦታ እሰጣለሁ ወይ? ለሚስቴ ከነዚህ ሰዎች በላይ ትኩረት እሰጣለሁ ወይ? ምክንያቱም እነዚህ ላይ መሰረቱ አንዱ መተው የሚባል መርህ ስለሆነ ማለት ነው። መተው ማንችል ሰዎች ነን። አሁን ቤት ይኸው እየደወሉ ቢጠይቁን ምንድን ነው የቤተሰብ ጣልቃ ገብነት፣ የጓደኛ ጣልቃ ገብነት የሚሉት ለምንድን ነው? እዚህ መርህ ላይ በቃ ትክክለኛ ግንዛቤ ሳይዙ ስለሚገቡ ነው። ስለዚህ ከመግባታቸው ፊት መርህ መጠበቅ እችላለሁ። የጋብቻ መርህ ነው አንደኛው መተው ነው። ከዛ ደግሞ መጣበቅ ጓደኝነቱ ማለት ነው። አንዱ አንዱን ተጣብቆ ነው የሚኖሩት። ጋብቻ መጽሐፍ ለምሳሌ ሰው ብቻውን ይሆን ዘንድ መልካም አይደለም ሲል ሁለት ሆኖ እንዲኖሩ እፈልጋለሁ እያለ አይደለም፣ መጣበቅም። ስለዚህ ባልና ሚስት ከሆኑበት ጊዜ ጀምሮ ተጣብቀው እንደሚኖሩ ጎፈርና ዘውድ እንደሚሆኑ ማወቅ አለባቸው። የኔን የሚባል ነገር አይኖርም። አየህ፣ አንዱ ፍርት ይሄ በፍቅር ፊሉና ከገቡ በኋላ ሁለት ሆኖ ለመኖር ትዳር አንድነትን የሚፈልገውን ትዳር ለሁለት ሊመሩ ሲፈልጉ ይበላሽ፣ ገመድ ጉተታ ይሆናል ማለት ነው። ስለዚህ መጣበቅ ላይ ሬዲ ናቸው ወይ? አሁንም ለሚገቡ ሰዎች ለመጣበቅ ሬዲ ናቸው ወይ? ይሄ ሀሳብ ከሌላቸው ገባ ቁጣ ነው የሚጫወቱት። ማግባቱ፣ መደገሱ፣ ወጪ ማውጣቱ ትርጉም የለውም። የእነሱን ብቻ ሳይሆን የቤተሰቦቻቸውን፣ የጓደኞቻቸውን፣ በእነሱ ዙሪያ ያሉ ሰዎችን ሁሉ ልብ ይሰብራሉ። ነገ ለዚህ እየተዘጋጁ ነው ማለት ነው። ስለዚህ ይጣበቃሉ። ተጣብቀው ለመኖር ሬዲ ናቸው ወይ? ቃል ኪዳን እሱ እኮ ነው። ተጣብቀን በሀዘን በደስታ በከፍታ በዝቅታ በማግኘት በማጣት እስከ ሞት ድረስ ማንለያየውን ሜሬጅ ለመያዝ ወይም ትዳር ለመመስረት ሬዲ ነን ወይ? ተጣብቆ ለመኖር ሬዲ ነን ወይ? አንድ ስጋ ነው የሚለው አንድ ሆነን ለመኖር ሬዲ ነን። ትዳር አንድነትን የሚፈልግ ነገር በቃ አንድ መጽሐፍ ነው። ሁለት ደራሲዎች ይጽፉታል እንጂ አንድ መጽሐፍ ነው። ስለዚህ አንድ ታሪክ ለመስራት ሬዲ ነን ወይ ነው። ከገቡ በኋላ የሴትም አብዮት የወንድም አብዮት ለማስነሳት አንዱ በአንዱ ላይ አለቃ ለመሆን አንዱ በአንዱ ላይ አሸናፊ ለመሆን የሚገባበት አይደለም። ስለዚህ ቅድመ ጋብቻ ላይ ሰዎች እነዚህ ነገሮች ማወቅ አለባቸው። ቅድመ የማሽከርከር ብቃት እለዋለሁ። ሰው መንጃ ፍቃድ ሳያወጣ መንጃ መኪና ላይ ዘሎ መውጣት የለበትም። ጦስ ነው፣ ለራሱም ጦስ ነው፣ አብረውትም ለሚሳፈሩት ጦስ ነው፣ ለመንገደኛ ጦስ ነው። ስለዚህ በጣም ትንሽዬ ወሳኝ ሆኖ መሰረታዊ ሆኖ ቀጥም ያዝ ያስፈልጋል። ስለዚህ መርህ አልባ ኑሮ ለመኖር እየተየሩት ያሉ ሰዎች ካሉ መሰለኝና ደስ አያዘልቃቸውም። ለዚህ ነው የፍቅርማ በቃ ይኖራል ያልከው 15 ቀን ከሽፎ ታገኛለህ። ነው ቦገት ለምን ሚል ይሆናል ማለት መርህ ግን ሲኖረው መርህን ተጠብቀህ የምትሄድ ከሆነ እስከ እድሜ ልክ የምትሄድበት እንደ አባቶቻችን እንደ ትልልቆቹ ትዳሮች 25ም 50ም አመት ኖሮ ይቆይ ይሆናል ማለት ነው። ስለዚህ አንድ ሆኖ ለመኖር በግልጽነት ለመኖር ድብብቆሽ የሌለበት ህይወት ለመኖር ሬዲ መሆን አለባችሁ። እነዚህ በጣም ወሳኝ የሆኑ የጋብቻ መሰረት ናቸው። እነዚህ መሰረት ካልተጣለ ቤት መስራት ትርጉም የለውም። እነዚህ መሰረት ናቸው በቃ በአጠቃላይ ቤት ሊሰራ ሲል ልክ መሰረት እንደሚቆፈረው ወደታች ቤቱን ጥንካሬውን እንደሚወስነው የቤቱ መሰረት ለተዳረም መርሆቹ በጣም ወሳኝ ናቸው። መርህ አልባ ቤት እየመሩ ያሉ ሰዎች ቤት የላቸውም። አሸዋ ላይ ነው ቤቱ ያለ። ንፋስ ይጥለዋል፣ ወሬ ይጥለዋል፣ አሉባልታ ይጥለዋል፣ ድህነት ይጥለዋል፣ ችግር ይጥለዋል፣ የመጣ ህመም ይጥለዋል፣ አግኝተኛ ትንሽዬ ግጭት ይጥለዋል። ምንም በቃ ድፍት ነው የሚለው። ለምን? አሸዋ ላይ ስለሆነ የተሰራው። መሰረት ግን ካለው መሰረቱ የጋብቻ መሰረት እነዚህ አራት መሰረታዊ የሆኑ መርሆች ናቸው፣ አይለወጡም። ይሄ ለሚጋቡት ብቻ ሳይሆን ተጋብተን እንኖራለን የሚሉ ሰዎችም ቼክ ያርጉት። ቤታቸው እየተናወጠ ሼክ እያደረገ ካለ ምናልባት መርህ ሰው እንዳይሆን ስለ ሚስቱ መተዋቅቶት ከሆነ ስለ ባሏ መተዋቅቶት ከሆነ ሰዎች በዚህ ነገር ላይ ያስገቡ ከሆነ መጣበቅ አቅቷቸው ከሆነ እንደ አንድ ማሰባቅቷቸው ከሆነ ግልጽነት በመካከላቸው ጠፍቶ ከሆነ የ50 ዓመትን ቤት መናወጡ አይቀር። መሰረት ከነካህ የትኛውም ቤት መናወጡ አይቀር። የጽድት ብሎ የቆመ ፎቅ እስቲ ውረድና በሌላ በኩል መሰረቱን ንካ፣ ቀድራሹ ነው የሚጠፋው። ስለዚህ መሰረት አይነካም። መርህ ማለት መሰረት ማለት ነው፣ የጋብቻ መሰረት ማለት ነው። ስለዚህ ሊገቡ እያሰቡ ያሉ ሰዎች መሰረታቸውን ቼክ ያርጉ። ያለበዛ አይሆንም፣ ወጣ ወጣና እንደ ሸንበቆ እንዳይሆን። በትልልቅ ድግስም ገባኸው በትንሽም ገባኸው መሰረት ከሌለው አይቆምም። አሁን ብዙ ሰዎች እያሰቡ ያሉት ድግስ ነው። ትልቅ ድግስ መደገስ በጣም አሪፍ ኑሮ አይሰጥህም። በጣም ትልቅ ሽምግልና ማድረግ አሪፍ የትዳር ባለቤት አያደርግህም። አሽዚ ሁሉ ሙሉ አበባ መላላክ አሪፍ ባለትዳር አያደርግህም። መቶ ሽማግሌ ማቆም አሪፍ ትዳር አይሰጥህ። በጣም ቆንጆ ቪላ ውስጥ በኖርህ አሪፍ ትዳርና ባለትዳር አያሰኝህ። አሪፍ መሰረት ካለ ግን አሪፍ ቤትና መሰረት ቤት ትዳር ልጆች ተወልደው የሚያድጉበት ኑሮ ህይወት ይኖርሃል፣ መሰረቱ ላይ ከሰራህ ማለት ነው። አሁን መሰረት የሌለው ግን በአበባ በተለያዩ ስጦታዎች በልዩ ልዩ ቁሳቁሶች በኮተታ ኮተት ሰዎች ትዳር ለመስራት ይፈልጋሉ። ዛሬ ቤት ይቁጠራቸው፣ የሚያማምረው ነጩ ቪላው ቤት ውስጥ ሬሳ ሆነው የሚኖሩ ስንት ሰዎች ናቸው? ገባ? ህይወት አልባ ኑሮ የሚኖሩ ቁጥር ስፍር አላቸው ወይ? ስለዚህ ሊገቡ እያሰቡ ያሉ ሰዎች መሰረታቸውን ቼክ ያርጉ። እኔ ትቼለታለሁ ወይ ለባሌ ሁሉንም ነገር አለቀ፣ ነገ ኢሹ ሆኖ እንዳይነጋገሩ፣ በእናትና በእኔ መካከል እየተባባሉ ውድድር ውስጥ እንዳይገቡ። በቃ አለቀ። አንድ ልጅ የሚወለደው እናቱ ሆድ ውስጥ ያለውን የእድገት ጊዜ ሲጨርስ ነው። ሜሬጅም መተው የሚችል ሰው ነው ማግባት ያለበት። ስለ ሚስቱ ስለ ባህሏ መተው የማትችልና የማይችል ከሆነ ትዳር ውስጥ መግባት አለባቸው ብዬ አላስብም። ከእነሱ ያልፍና ቤተሰባዊ ብሔራዊ ይሆናል ጦርነቱ። እና እነዚህን ይመስላሉ። እነዚህን የመሰሉ መሰረቶች ላይ ሰው ትኩረት ካደረገ ነገ የሚኖር ቤት እየሰሩ ነው ማለት ነው። ስለዚህ እየገቡ ያሉ ሰዎች አንድ ጊዜ እንደው ስለ እግዚአብሔር የወንድምነት የአባትነት ምክሬ ቆም ብለው መሰረታቸውን ቼክ ያደርጉ። ምን ላይ ነው ቤቴን እየሰራሁት ያለሁት ብለው ቼክ ቢያደርጉ በጣም ቆንጆ።
1: አድማጮቻችን የምትገኙት ተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ነው። የምታደምጡት ደግሞ ዘወትር ማክሰኞ ከጠዋቱ 2 ሰዓት እስከ 2:30 በአየር ላይ የሚቆየውን ሶስት ከቸር ጋር የተሰኘውን ፕሮግራማችንን ነው እያደመጣችሁ የምትገኙት። በፕሮግራማችን ላይ ያላችሁን ማንኛውንም አይነት ሀሳብ አስተያየቶችም ቢሆን በአድራሻዎቻችን ላኩልን፣ መልሰን ወደ እናንተ እናቀርባለን። ከመሻገሪያ በኋላ ስንመለስ ቀሪ ሀሳቦች እናነሳለን። መልካም ቆይታ።
2: ሶስት ከቸሪ ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሁፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን።
1: ተመልሰን መተናል አድማጮቻችን፣ ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር በቀሩ ደቂቃዎች ደግሞ ሌሎች ሀሳቦችን እናንሳ። ቅድም ከረፍት በፊት እንግዲህ ያው ስለ ጋብቻ ወይም ስለ ትዳር መሰረቶች በሰፊው እያወራን ነበረ። ምናልባት እንዳልኩ አሁን ወቅቱም የጋብቻ የሚመሰረትበት ስለሆነ አዳዲስ ተጋቢዎች ይኖራሉ፣ በትዳር ላይ ያሉ፣ ገና ደግሞ ተጋብቶ የመጀመሪያውም ሰሞን ላይ ያሉ ይኖራሉ። ምናልባት ሳስበው እነሱ ሰዎች እድል አላቸው አሁን ገና እየጀመሩት ስለሆነ ጉዞን መሰረቱን ቼክ የማድረግ እድል አላቸው ማለት ነው። ምናልባት ቅድም ከረፍት በፊት ስንነ ሲነጋገር በነዛ መነጽሮች ሲያዩት ምናልባት ቤታቸው ውስጥ አንድ ሁለት መሰረት ጎሎ ከሆነ እስቲ እንዴት ቀጣዩን ጊዜ አስተካክሉት የሚለውን ሱ እናሳ
0: በጣም ጥሩ እንግዲህ እነዚህ ነገሮች በትልልቆቹ ብለይ ትንሾቹ ቤቶች ላይ ሊከሰቱ የሚችሉ ናቸው እንደ መጎንጊ መኪና ጎማ ነው መስዳቸው ነው ሰው መኪና ጎማ አንዱ ሲንፋስ ሲፈልግ ወይ ሁለቱ ሲተኛ ምንድነው እናረጋው እዚህ በባለሙያ እናሰራዋለን እዚህ አንደኛ ራሱ መቀየር የሚችል ሰው ራሱ ዛው ይቀየራል ስለዚህ እንደዚህ አይነት ጉልለቶች በግንኙነታችን መሃል ለምሳሌ ቤተሰብን ባለመተው ምክንያት ጣልቃ በማስገባት ምክንያት ጓደኛን ጣልቃ በማስገባት ምክንያት ከኋላ የመጣ አይነት ወጣ አይነት ነገር እንዴ ከእናቴ ተወልጫለሽ እንዴ ከማስሎሽኑ ከእቴ ጋር ምትወዳደሪው እናም ብለን የትዳር አጋራችን አስቀይመን ከሆነ በእናቴና አባባቴማ ቀል የለም ከቶች ያትበልጥም አንተ ከኋላ የመጣ ጓደኞቼ የማህበረተኞቼ ጋር አንተ አሁን መተደሙኔ ሷርልች እንዲያስተዋውቀችኝ አይነት ነገር ብለው ከትዳር አጋራቸው ጋራ ጓደኞቻቸውንም ወዳድረው ጓደኞቻቸው የትዳር አጋሮቻቸውን ያስቀየሙ የፍቅር ጓደኞቻቸውን ያስቀየሙ ወደ ትዳር የገቡትና መጀመሪያ ይሄ ችግር የተከሰተባቸው ሰዎች ምንድነው የሚያርጉት የሚለው ጥያቄ በጣም ጥሩ ጥያቄ ነው እነት ለመናገር ዛሬ አሁን አድማጮች እየሰሙኝ ያሉ ቤታቸው የታመመበት ከመከታመበት ነገር መካከል ከነዚህ ውጪ አይደለም አብዛኛው ነው እንግዲህ በዚህ 30 አመት አገልግሎት ያየሁት ነገር ከዚህ ውጪ አይደለም ወይ ቤተሰብ ነው ወይ ጓደኛ ነው ወይ ማለመጣበቅ ነው በባልና ሚስት መካከል ያሉ ስፔሶች ናቸው ወይ ደግሞ እንዳንድ አለማሰብ ነው ወይ ግልጽነት ማጣት ነው ድብቆሽ ናቸው ከነዚህ ውጪ ትዳር ታሟ ያቅ አሁን አድማጮች መመስከር ይችላል እነዚህ ነገሮች ሆኖ ግን ቤታችን ታሞብን ቅሬታ ተፈጥሮ መዘጋጋት ተፈጥሮ ደግሞ ዳጓጉል መንገድ ይሄደ ካለ እሳት የታየበት ካለ ሬድ ፍላግ ያየን ካለ ወደ ፍቺ ይሄደ ካለ ምንድነው እናረጋው ከሆነ መጀመሪያ ንስሐ ይሁ በእምነታቸው ንስሐ ይሁ ከአምላካቸው ጋራ ነው ጠቡ ምክንያቱም መርህ ለትዳር የሰጠው አምላክ እንጂ ሰው አይደለም ስለዚህ አምላክን መርህ በመጣሳቸው ምክንያት ንስሐ በያሉበት እኔ ያለጎማ ያለ መሰረት ቤት ሰራለው ብዬ በቀበጥኩበት ጊዜ ተፈጠረ ችግር ስለሆነ ይቅር በለኝ ብለው በየእምነታቸው አሁን እየሰሙኝ ካለ በያሉበት ቦታ መኪና ውስጥ ቢሆኑ ቤታቸው ቢሆኑ ተኝተው ቢሆኑ መንገድ ላይ ቢሆኑ በልባቸው ንስሐ ከእግዚአብሔር ጋር መግባት አለባቸው ከአምላካቸው ጋራ አምላክ ብለው የሚጠሩትን ንስሐ ብለው ንስሐ መጠየቅ ይኖርባቸዋል በሁለተኛ ደረጃ እርስ በርሳቸው ይቅርታ መጠየቅ በቃ ባለማወቅ ነው ይሄን ያደረገው ቀድሚያ መስጠት ያለብኝ ላንቺ ነበር ቀድሚያ መስጠት ያለብኝ ላንተ ነበር ላንተም ቀድሚያ መስጠት ሲገባኝ እኔ ለቤተሰብ ለወላጅ ብዬ ለእህት ለእናት ለወንድም ለጓደኛ ብዬ ተመልሼ ማጸን ውስጥ እንደሚገባ ሰው ተመልሼ ያንን በማሰቤና ያንተን ቅሬታው ስለከተትኩ አንቺን ቅሬታው ስለከተትኩ ስላወዳደርኩሽ በጣም ይቅርታት ብሎ ስበስ ፎርጊቭነስ ነው ከፎርጌት ጋር ድጋሚ ላለማንሳት መወሰን አለባቸው ይቅርታ መጠየቅ በጣም ጥሩ ነው ሌላ ነገር የለውም በቃ አሁን ካሉበት ቦታ ላይ ስልክ ደውለው ተጓይ ተገናኝተው ይቅርታ ይጠያቁ የታመመባቸው ማለት ነው ሌላ መዳመላ የለውም ከዛስ በኋላ በቀጣይነት አንዱ አንዱ ማክበር አለበት ማክበር አለበት መከባበር ቤትን ይሰራል ባይዘዊ እናናቅ በዘረጣጣ አንዱ አንዱ ዲስሪስፔክት ማክ ቤት አይሰራም አሁን ሚስቱን ንቆ የወጣ ሰውዬ ቤት እየሰራ አይደለም ቤቱን በከታች በቃ እያፈረካከሰው ባሏን ንቃ የወጣ ሴትዮ ቤት እየሰራች አይደለም ቤቷን እያፈረሰችው ነው ስለዚህ ምንድነው ማድረግ ያለባቸው ከዚህ ቀን ጀምሮ አንዱ አንዱ ማክበር አለበት መከባበር እንጂ ጓደኝነቱን አሳድጎ ወደ ትዳር ያመጣው መናናቅ አይደለም አንቺ ደግሞ ምታቂያለሽ እዚህ ያፍሽጭና ሚል ወንዶች አሉ ሴቶች በጣም ዲስካሬጅ የሚያደርጉ እንደዚህ ብሎ ትዳር ፈራለው ብሎ የሚያስብ ቂል ካለ ይሄ ሰውዬ እኔ ማሙ ቂሎ ነው የምለው መመለስ አለበት መስተካከል አለበት ምንም አይነት ሴት ምንም አይነት እናት ሚስቶና ልጆች ወልዳለት ቤት የምትኖርን ሴት የተማረች ትሁን ያልተማረች ትሁን የምትሰራ ትሁን ማትሰራ ትሁን የቤት እመቤት ትሁን ጤነኛ ትሁን ታማሚ ትሁን አግብቶ ቤተሰብ መስርቶ የሚኖር ሰው ሚስቱን መናቅ የለበት ማክበር አለበት በቃ ይህን ሰው ባል ይሆናል ብላ አግብታለች ሚስትም እንደዚሁ ባሏን ማክበር አለባት ትልቂውን ትንሽ ያገባው የሚስራ አይኖረው አይኖረው ያለው ይሁን ያለው የተማረ ይሁን ያልተማረ መከባበር አንዱ የቤት መስሪያ ማቴሪያላችን እየተዘረጣጠጠን እየተናናቀን አንዱ አንዱ ዲስሪስፔክት ያረገው አንዱ ሰጫ አንዱ ተቀባይነት ቢጤ አንዱ ባሪያ አንዱ ጌታ ሆኖ ጭሰኛና አስከባሪና ገባሪ አይነት መንፈስ ከሆነ ቤት አይሰራም ቤቱን ያፈረሱት ነው ያ የጊዜ የቀን ጉዳይ ነው እንጂ ባፍቲሙን የሚተከለው ወዴ ባሰው ሰው የተገፋ ሰው የናከው ሰው ቀን ነው የሚጠብቅል ባፍቲም ነው የሚተከለ መናቅ የለባቸውም አንዳቸው አንዳቸው ማክበር አለባቸው ምክንያቱም ይሄ ከቤት የምናየው ከቤት ተነስተው ማህበረሰብ የማህበረሰብ ከዛ ሀገር ሆኖ ታየዋለህ ከዚህ አንዱ አንዱን ማክበር አለበት ይሄ ምናልባት ችግር ሆኖ መርጠ ሰው ቤታቸው የታመሙ ሰዎች እርስ በርስ መከባበር አለባቸው በሌ በሶስት በአራተኛ ደረጃ ጊዜ መውሰድ አለባቸው ከዚህ በፊት ጓደኝነትን ሲሰሩ እኮ ፍቅር ሲሰሩ ሻይ ጠጥተው ወካርገው አይደል ጊዜ ሰጥተው አንዱ አንዱን አክብሮ ወጡ አንዱ አንዱ ውስጥ ያለው ነገር አድንቆ ተጣባብሶ ምናምን አይደል እንዴ ወደ ትዳር የመጣው። ስለዚህ ባል ለሚስት ለባል ድርስ በርሳቸው አሁን በጣም የታመሙ ቤቶች እንኳን አንዳቸው ለአንዳቸው ጊዜ ሰጥተው አንዱ አንዱን ማከመቸ መጀመር አለበት። ጊዜ እንግዲህ ኳሊቲ ታይም ስጡ ስለኔ አንዳንድ ሰው ይዞ ሄዶ ሚስቱን ይመከራልና መምከር አይደለም ያለውን ኳሊቲ አውጥተን በዛ ጉዳይ ላይ አፕሪሼት ማድረግ ነው ማድነቅ ያላት ሚላትን ጥሩ ነገር አንስቶ በዛ ጉዳይ እኔ ሚስታንች እኮ በጣም ጎበዝናት ናት ለልጅሽ እኮ ለልጆችሽ እኮ ልዩ ነሽ ትከና ሞያሽስ ቢሆን ለቤትሽ ያለሽ ታማኝነት የኔ ውድ የኔ ቆንጆ የኔ ውብ ብሎ ማድነቅ። አሁን እኮ ባል ያልሰጠው ነው ሰንበድ እየሰጠ ብዙ ሰው ቤት እየፈረሰበት ያለው። ስለዚህ አድማጮች ይሄንን ማድረግ ይኖርባችኋል። ምናልባት ቤታችሁ የታመመ አሁን በልዩ ልዩ ስፍራ ሆናችሁ እያዳመጣችሁኝ ያላችሁ ወንድሞቼና እህቶቼ ውድ ኢትዮጵያውያን ይሄን ቋንቋ የምትሰሙ በእያላችሁበት ቤታችሁ የታመመ ሰዎች ንስሐ ግቡ፣ እርስ በርሳችሁ ይቅርታ ተጠያየቁ፣ ተከባበሩ። ከዛ ደግሞ አንዳችሁ አንዳችሁን ማድነቅ የምትችሉበት ጊዜ ወሰዱና ኳሊቲ ታይም ኖሯችሁ ቤታችሁ ሊሆን ይችላል፣ ከቤት ውጭ ሊሆን ይችላል፣ ቁጭ በሉና ተነጋገሩ፣ ተደናነቁ፣ ተዋደዱ። ኪዳናችሁን እንደገና ከጣላችሁበት አንሱ። የታመመ ይፈወሳል፣ የወደቀ ይነሳል፣ የሳተ ይመለሳል፣ የተጣመመ ይቃናል። ምንም ተስፋ መቁረጥ የለባቸውም። ስለዚህ በምንም አይነት ሁኔታ ውስጥ ቤታቸው ያሉ ሰዎች ተነስተው ቤታቸውን መስራት እንዲጀምሩ በዚህ ማለዳ በአክብሮት ጠይቃለሁ። አብረናችሁ ቆይታ አድርገን የነበረው አቤልና እኔ ፓስተር ቸር የነበርን የዩቲዩብ ቻናላችን በቸርነት በላይ የሚለውን ዩቲዩብ ቻናል እንዲሁም ቲክቶክ አካውንታችንን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሌሎች ሰዎች እንዲደርስ እያደረጋችሁ አብራችሁን ላላችሁ ውድ ወገኖቼ በጣም ነው የማመሰግነው። ቀሪ የብስራት ዝግጅቶችን እየጋበዝኳችሁ ከስፍራው ደግሞ ለቴድሮስ ግሩም ለቀን እንወጣለን። አብራችሁ ስለነበራችሁ እናመሰግናለን። ቻው።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

የሬዲዮ መስመራችሁ ተወዳጁ ስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። ከጠዋቱ 12 ሰዓት ጀምሮ ከብስራት ማለዳ ጋዜጠኞች ጋር ከዛም በማስከተል ከፓስተር ቸሬ ጋር ደስ የሚል ጥሩ ቆይታ እንደነበራችሁ እርግጥ ነው። እኛም ግሩም ቃናዎች ከፓስተር ቸሬ ስቱዲዮን ተረክበናል። 3 ሰዓት ተኩል ሆኖ ለእግር ኳስ ተንታኙ ለመንሱር አብዱል ቀኒ ስቱዲዮን እስከናስረክብና እናንተም ቢሆን እስከቻላችሁ ድረስ አሁንም ምርጫችሁ ተወዳጁ ብስራት ኤፍኤም 101.1 ይሁን እንላለን። ፕሮግራሙን በመምራት ቴድሮስ ግሩም አብራሪያችሁ ቆያለሁ። በቴክኒኩ ኤፍሬም ኤፍ አብሮን ቴክኒኩን እየተቆጣጠረ እንደሚዘልቅ እሙን ነው። ቪዥን የአይን ሕክምና ማዕከል ትንሣኤ የፋሽን ዲዛይን እና የውበት ማሰልጠኛ ተቋምና ክላሲክ አድቨርታይዚንግ አብረውን የሚዘልቁ አጋሮቻችን ናቸው። ዛሬም በጥቁር እንግዳ አምረን እስከ 3 ተኩል እንዘልቃለን። የእኛም የአጋሮቻችንም ምኞት ነው ለተማክሰኞ በስኬት የተሞላ ሰላም የሰፈነበት ምን አለፋችሁ ደስ የሚል የተባረከ ዕለት ይሁንልን። ኤፋችን

0: የሬዲዮ መስመራችሁ ተወዳጁ ብስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። በላሊ ሀበሻዎች በተፈይ ላሊ ሀገር ልጅ ሙዚቃውን ፕሮግራሙን ጀመርን። ዛሬ እንግዳችን ተፈይ ነው። ተፈይ እንኳን ወደ እናት ሀገር በሰላም ገባ።
1: እንኳን ደህና ቆያችሁኝ። ዲዲ
0: ብዙ ቆይታ ይኖረናል። አጠራ አድርገን አብረን ቆይታ እናደርጋለን። ከዛ በፊት ግን ስለ አጋሮቻችን የሆነ ነገር እንበላችሁ። ከአጋሮቻችን ውስጥ አንዱ ቪዥን የአይን ሕክምና ማዕከል ነው። እጅግ ለምንወደው ሰው የመጨረሻ የፍቅር አገላለጽ በእሷና በአይን አትምጡብኝ አይደል የምንለው። ይህንን የተረዳው ቪዥን የአይን ሕክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ እያደረገ ይገኛል። የአይን ሞራ ምርመራና ክትትል፣ የቀዶ ህክምና አገልግሎት፣ ከጨቅላ ህጻናት ጀምሮ በልዩ እንክብካቤ የህጻናት የአይን ህክምናን ተክነንበታል እና ልጆች ከተወለዱ ጀምሮ በማንኛውም እድሜም ላይ ቢሆኑም ወደ ቪዥን የአይን ህክምና ማዕከል ይዛችኋቸው በመምጣት የቤተሰብ ኃላፊነታችሁን ተወጡ እያሏችሁ ነው። በተጨማሪም ደረጃውን የጠበቀ ከፊቶ ቅርጽ ጋር የሚስማማ አስተማማኝ ኦሪጂናል መነጽሮችን ካሻችሁ ቪዥን የአይን ህክምና ማዕከል በቅናሽ ያቀርብላቸዋል። አድራሻቸው ቃሊቲ ክፍለ ከተማ ፊት ለፊት በሚገኘው ፋሪድ ህንፃ ሁለተኛ ፎቅ ላይ ይገኛሉ። በስልክ ቁጥር 09 3232 32 32 ቪዥን የአይን ህክምና ማዕከል ብሎ መደወል ይቻላል። ሌላኛው አጋራችን ክላሲክ አድቨርታይዚንግ ነው። ስራችን ይላሉ፣ ስራችን ከፍ እንዲል ለደንበኞቻችን ተደራሽ እንዲሆን የማስታወቂያ ስራ ወሳኝ ነው። በማስታወቂያ ስራ በሀገራችን በስራው ልዩነትን የፈጠረ እንደ ዘመኑ የተራመደ ማን ነው ካላችሁ ክላሲክ አድቨርታይዚንግ ይባላል። ከፍተኛ የጥራት ደረጃ ባላቸው ማሽኖቻችን፣ ሌዘርና ሲኤንሲ ማተሚያዎቻችን ጨምሮ ጥራታቸውን የጠበቁ የትምህርት ስራዎችንም ያቀርባል። ለድርጅቶ ዘመን ተሻጋሪ የማስታወቂያ ስራ ሲያሻችሁ አሁንም ክላሲክ አድቨርታይዚንግ ወደ ክላሲክ አድቨርታይዚንግ ወራ በሉ። አድራሻቸው መገናኛ መንገድ ትራንስፖርት ውርድ እንዳላችሁ ታገኟቸዋላችሁ። በ0911531400 ላይ መደወል ብቻ ነው ከእናንተ የሚጠበቀው። ሌላው አገራችን ከማስተዋወቃችን በፊት ለተማክሰኞ አይደል ኤፋችን እርግጠኛ ነኝ ዝግጁ አድርጎታል። እለተ ማክሰኞን ምክንያት በማድረግ በህይወታችን ውስጥ ከትናንት እስከ ዛሬ ጥሩ ላደረጉልን መልካም ሰዎች ለምን በተገኘው አማራጭ እንዲህ አንላቸውም ብለን ቀኑን በእንደዚህ አይነት መንገድ አንጀምረውም ብለን አሰብን። እስቲ በዜማ ከፍ ይበል ኤፍዬ።

0: መልካም እና መሰግናለን አብራችሁን ስለሆናችሁ። በነገራችን ላይ አሁን የሰማነውን ዜማ ማን ነው የሰራልን? ለኤፍ ነው? እስቲ የ500 ሺህ ብር ጥያቄ ነው። ኤፍ ማን ይመስልሃል? እሺ ተሎ ልናገር አልመለስከውም። በቃ በጣም እናመሰግናለን ላሊ ሀበሻዎች ያኔዎች። ይህን ዜማ እናንተ ናችሁ የሰራችሁ? ዜማውን ላኩላችሁ አቀናብራችሁ ሰራችሁት? የነበረው ድባብ የነበረው ነገር እንዴት ነው? እስቲ ከዚህን ጀምር።
1: በጣም ደስ ይል ነበረ። እኛ መልእክቱም ደስ ይላል። እናመሰግናለን ነው። በዛ ላይ እንደዚህ ለመልካም ነገርም ስለሆነ እኛም በዛን ጊዜ በጣም ደስ ብሎን ነበር።
0: ስንት ዓመቶ ነው?
1: በጣም አስራ ምናምን
0: ዓመት በስርዓት ልክ እንደጀመራለን
1: እንደጀመራ
0: 12 ዓመት ሆነ እድሜ እኮ እንዲህ ነው እያለ መሄደው። እንግዲህ ከዛሬ 12 ዓመት ነው እናመሰግናለን የተሰራ። መጀመሪያ ይህንን መድረክ ላይ ይሰራው የነበረው አሌክስ ነው፣ አለማየሁ ሄልፖ መድረክ ላይ ልክ ዘፍኖ እንደጨረሰ እናመሰግናለን ይል ነበርና እኛም ያን አመጣንና ከእናንተ ጋር ወራን ሰራችሁት። ግሩም ቀለም የእናንተ ነው በነገራችን ላይ። ዜማውን ሙሉን ነገር ሀሳቡን ወስዳችሁ ሙሉ ክሬዲትን ወስዳችሁ ግሩም ቀለም። እንዴት ነበር እስቲ?
1: ግሩም ቀለም ረጅም ዓመት ነው አሁን ነው ስሰማው፣ ቅድም በጣም ነው ወደኋላ የመለሰኝ። ረጅም ዓመት ነበር።
0: ለዛም ክሬዲት እናመሰግናለን እንላለን። የእውነት
1: እናመሰግናለን።
0: ሰርታችሁልናል። ስለ አንደኛው አገራችን እንንገራቸውና ለአድማጮቻችን ተገባበዙም አለ ሙዚቃን በመልእክትም እያደረግን እንቆያለን። ለአስረኛ ጊዜ ትንሣኤ ፋሽን ዲዛይንና የውበት ማሰልጠኛ ተቋም ተማሪዎችን ባስመረቀበት ዕለት የተቋሙ ባለቤትና ስራ አስኪያጅ ወይዘሮ መቅደስ እንኳን ደስ አላችሁና እያንዳንዳችሁ አሉ እያንዳንዳችሁ በተመረቃችሁበት የስራ መስክ እድል እንፈጥራለን ብለው ነበር። በዚህ ሰዓት ብዙዎች የስራ እድል አግኝተው ትንሣኤ ውበት ማሰልጠኛ ተቋምን አመስግነዋል። በትንሣኤ ውበት ማሰልጠኛ ተቋም ተመርቃችሁ ድርጅት መክፈት ካሰባችሁ ትንሣኤ ነጻ የባለሙያና የምክር አገልግሎት ይሰጣችኋል። እናንተም የዚህ እድል ተጠቃሚ ለመሆን ወደ ትንሣኤ የውበት ማሰልጠኛ ተቋም ጎራ በሉ። በልብስ ቅድና ስፌት፣ በሴቶችና የወንዶች ጸጉር ስራ፣ በሜካፕና ጥፍር፣ በስፔሻል ሾሩባ፣

0: ለትራንስፖርት ምቹ ናቸው ተብላቸዋል። በ0977022222 ላይ ደውሉላቸው። ትንሳኤ የፋሽን ዲዛይን እና የውበት ማሰልጠኛ ተቋም ለግሩም ቃና አድማጮች ለሶስት አድማጮች አማራጭ ይዞ መጥቷል። በተለይ ዘመናዊ ያበሻ ጥልፍን መማር ካሻችሁ ጀሞ አንድ የትራፊክ መብራቱ ከመድረሳችሁ በፊት ታክሲ መጫኛው ጋር ያለው ጋርና ገላን ኮንዶሚኒየም ላይ ለ55 አድማጮች የ2500 ቅናሽ አድርጎ እየተበቃችሁ ነው። ቪአይፒ ማገልግሎት በልዩ ሁኔታ እናሰለጥናለን ይያሏችሁ ነው። ስለዚህ ያበሻ ዘመናዊ ያበሻ ጥልፍ ደግሞ አሁን በጣም ወሳኝና ጥሩ የሥራ ዕድል ስላለው መሰልጠን ከፈለጋችሁ በ0977022222 ደውሉላችሁና የእድሉ ተጠቃሚ ሆኑ እንላለን። አሁን ወደ ተገባበዙ እንሄዳለን። የዛሬ ምን ጋብዘው ከናንተ አልበም ውስጥ ከተገኘው ውስጥ አንዱ ነው። የትኛውን ለአድማጮችን ጋብዝ?
1: ካካተን
0: ካካተን
1: ቢሆን ደስ ይለኛል።
0: መልካም አድማጮቻችን፣ ልክ 3 ሰዓት ከ25 ላይ ነው ካካተን የምንለውን ሙሉውን የምንለቀው። ከዛ በፊት ግን ሐሳብ ውስጥ ለአድማጮች ነገርልን።
1: ሐሳቡ ማንኛውም የፍቅር ህይወት ይጀምራል እና የፍቅር ህይወት ከተጀመረ በኋላ በትዳርም ሊሆን ይችላል እንደዚህ በፍቅር ጓደኝነትም ሊሆን ይችላል፣ ከዛ በኋላ መልካም ጊዜ እናሳልፋለን። ለረጅም ጊዜ ሊሆን ይችላል፣ አመት ወይ በወራትም ሊሆን ይችላል፣ ወይ በአመታትም ሊሆን ይችላል። መጨረሻ ላይ ግን ባለመግባባት መለያየት ሊመጣ ይችላል እና ያ መለያየት ሲኖር እንዲያርጎኝ ወይ እንዲያርጋኝ የሚለውን ስሞታ ከምንናገር ይልቅ ለምሳሌ የተጠላንባት ቅጽበት ትንሽ ነገር ልትሆን ትችላለች እና ግን ያሳለፍነውን ደግሞ ረጅም የፍቅር ታሪክ የሚያጠፋ መሆን የለበትም ያ የመጨረሻው ጸብ። እና ምንድነው መሰለህ ሐሳቡ፣ በቃ ከተለያየንም በኋላ ስለ የመጨረሻው ስለ ጸባችን ሳይሆን ስለነበረን መልካም ነገር እያወራን ስለ መልካሙ ነገር እየተናገርን አንቺም ስለ እኔ መልካም ነገር ስቴጂ በሄድሽበት ቦታ ስለ እኔ መልካም ነገር ተናገሪ፣ እኔም ስለ አንቺ መልካም ነገር እናገራለን። ክፉ አይቅጠምሽ፣ አዎ ክፉ አይቅጠምሽ፣ ክፉ አይቅጠም ብለን ተባተባ ብለን በሰላም እንለያይ፣ ሳንኮራረፍ ሳንጠላላ፣
0: ወይም መጥፎ የአካል ጉዳት ሳንደራረስ በፍቅር እንለያይ፣
1: ክፉ ደረጃ ሳንደራረስ በፍቅር እንለያይ።
0: ደስ ይላል። ስለዚህ 3 ሰዓት ከ25 ላይ እንለቀዋለን። ይህ ሀሳብ ይገባታል ይገባዋል ለምትሉ ትጋብዛላችሁ። እስቲ ሙዚቃውን በመጠኑ እንስማው ይፍዬ።

የሬዲዮ መስመራችሁ ተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ ይገኛል። እስቲ አንድ መልእክት ደርሶን ነው። ከደብረ ከርቤ ዳግማ የጎልጎታ አንድነት ገዳም ነው። በ9ኛው መቶ ክፍለ ዘመን የተገደመ ጥንታዊ የኢትዮጵያ ኦርቶዶክስ ተዋህዶ ገዳማዎች ውስጥ አንዱ ነው። ከደብረ ብርሃን 3 ኪሎ ሜትር ርቀት ላይ ይገኛል። ገዳማውን ማገዝ ካሻችሁ በኢትዮጵያ ንግድ ባንክ 10025148968 በአቢሲኒያ ባንክ 292237 ላይ ማገዝ መርዳት ትችላላችሁ። ለበለጠ መረጃ በ0947888585 ላይ ደውላችሁ መረጃ ማግኘት ይቻላል። ወደ ተፌ ይሄ ስራ እንዴት ተሰራ በኋላ በደንብ እናወራበታለን።

0: እሺ
1: ሙዚቃ በመልክት የሚል ፕሮግራም አለንና ከዛ ውስጥ ያንዱን ውስጥ አንዱን ሐሳቡ ጥልቅ ነው ደስ ይላል ብለን መጋበዝ ፈለግን። ከዛ በፊት ግን ተፌ ላሊ ቢኒ ላሊና ማን ነበር?
0: ፋፊ
1: ብዙዎች ያስተውሷቸው አርግጠኛ ነኝ በዘጠናዎቹ ነው ሙዚቃ የጀመራችሁ
0: በዘጠናዎቹ
1: ስለዚህ የዘጠናዎቹ አድናቂዎች በዛ ዘመን ተፌ ደሞ ከየት መጣ እንደሚሉ አርግጠኛ ነኝ። ሙዚቃ ጀማመራችሁ እንዴት ነበር?
0: ሙዚቃ ጀማመራችን ያው ከኔ ቦሌ ሃይ ስኩል ላይ ተማርኩት የተማርነው ሶስታችንም ቦሌ ሃይ ስኩል ውስጥ ነው የጀመርነው። ሙዚቃ እና ቲያትር ክበብ ነበር እዛው ውስጥ ነው የጀመርነው። ከዛ ወጣን ደሞ ወደ ኤንጂኦ ደሞ ገባን አባ ወልደ ተሰይ ቢባል ኤንጂኦ ነበር። ከዛ ያለ እንደዚህ ሶስታችን ተገናኝተን አብረን የሶስት ዘፈን ምናምን እንደዚህ መሳጅ ከዛ ለምን የራሳችን አንሰራ ምናምን ስንልሎ እናንተ ልጆች አርላችሁ በዚህ እድሜ እንዴት አልበም ታወጣላችሁ ምናምን ሁላ ተብሩ የተሳቀበት ጊዜ ነበር። አረ ግዴ ለምን ሞክር እስቲ እኛ ብቻ አይደለን ፋሲል ሽመልስ ቢባል ትንሽ ዘፋኝ ተብሩ ይወጣ
1: አልበም ያወጣመቱ
0: አባስሮል ተመት ቆና ወጥዋል እኛ ሃይ ስኩል ነን ያለነው ስለዚህ በእድሜ እንደውምኛ ከሱን በልጣለን ለምንድን ነው የማንሰራው እኛስ ምንድነው ችግሩ ምናምን ብለን በድፍረት ነው እንደዚህ ወደ ሙዚቃ ውስጥ ገባ ነው። ከዛ ሶስታችን ተንትን ብለን ዜማ ያዋጣን ግጥም አስረሳ ሰፋ የሚባል ጎበዝ ገጣሚ ያለ ደራሲ ነው እሱም ከሱ ጋር ተገናኘን እሱ ግጥሞቹን ጽፍልናል። ከዛ በቃ በድፍረት ነው ወደ ስቱዲዮም ስንሄድ እናንተ ልጆች አርላችሁ እንዲውላ ተብለና
1: አከናባሪው
0: ጅግሳት አደሰ ይባላል።
1: ኦ ጅግሳ ጋር
0: ጅግሳት አደሰ ይባላል ጎበዝ ነው በጣም በጣም ጊዜ ሰጥቶን ይሰራው
1: ሳንቲም ጌት መጣ
0: ሳንቲም ቤተሰቦቼ ትንሽ አገዙኝ ያኔም ያው በርግጥ ስቱዲዮ ክፍያም ብዙ ማልነበረም በወቅቱ ያኔ ግን ብሩ ግን ዋጋ ነበር ዋጋ ነበር ትንሽ ቢዚኒ ቤተሰቦች በገንዘብ አገዙ ቢኒያም እና ፋሲል ዜማ አዋጡ አብረን ዜማ አዋጥተን
1: ምን ነበር ዘፈኑ
0: የመጀመሪያ ያኔ ተወደደልን ዜማ ከአልበሙ ላይ አልደላትም ነው አልደላትም አልደላትም
1: ዜማው ከውጭ ነው ወሰዳችሁት
0: ዜማው ከውጭ ነው ወሰነው ትንሽ ጨምረንበታል ላይው ላይ ሐሳቡ አልደላትም ስለ ቡና ቤት ሴቶች ነው የቡና ቤት ሴቶች እህቶቻችን ስለ እነሱ ነው ሐሳቡ እነሱም ያ ወደው እዚህ ህይወት ውስጥ እንዳልገቡ ከዚህ ህይወት የተሻለ ነገር ቢያገኙ መውጣት እንደሚፈልጉ ደስ ሳይላቸው እየሰሩ እንደሆነ ብዙ እናውቃለንና ያ ከዛ ተነስተን ፍቅርን ቢያገኙ አፍቃሪዎች እንደሆኑ ብዙ ጊዜ ቡና ቤት ሴት አፍቃሪ አይደለችም ያው ለሥራ ጉዳይ ከተለያየ ትንሽ ጋር አብራ ስለምታሳልፍ የፍቅር ሰው አይደሉም ግን እንደነሱ አይነት የፍቅር ሰውም ደግሞ በጣም እንደሌለ ነው ብዙ አንዳንድ እንትኖች ብዙ ሪሰርች አድርገናል እኛ ይሄን ነገር ለመጻፍ ስንፈልግ ብዙ ሪሰርች አድርገን ብዙ በየአናግረናቸው ምናምን እየሄድን ማታማታው ሁሉ እንዞር ነበር እየዞርን ቁጭ አድርገን ምናምን እናወራቸዋለን ምናምን እና ታሪካቸው ሲነግሩን በጣም ያሳዝናሉ ሁሉም መውጣት ነው ይፈልጉ ከዚህ ህይወት አግብቶ መውለድ በቃ ህይወታቸውን እንደዛ በቃ አግብቶ መውለድ ምናምን ነገር ነው ህልማቸውና
1: ቤተሰብ መመስረት
0: በቃ እንደዛ ነው ህልማቸው እዛ ህይወት ላይ ብዙ የሚቆየት ፍላጎት የላቸው እና በቃ ደልቷት አይደለም ለካ መተሰሩት በቃ አልደላቸውም እነኚህ ሰዎች አለ ከዛ በቃ አልደላትም የሚለውን ነገር አመጣና ከፍቅር ጋር አገናኝተን ያን ነገር ተጻፈ ጥሩ ነበር በወቅቱ
1: ዋው ኢትዮጵያ ቴሌቪዥን በተደጋጋሚ ከሚለቀቁት ክሊፖች ውስጥ በ1990ዎቹ ውስጥ አንዱ እናንተ ነው አልደላተም ለምን ሙዚቃ በመልክታን መርጠው ሐሳቡ ጥልቅ ነው ጥሩ ነው በሴተኛ ዳሪነት ህይወታቸውን እየገፉ ያሉ ሴት እህቶቻችን እነሱም ትዳር መስርተው ቤተሰብ መስርተው በጥሩ ሁኔታ እኛ የምንኖረው ኑሮ ይናፍቃሉ ይፈልጋሉ እነሱም ይፈቀራሉ ፍቅር ከሰጠናቸው ወደ ቀጥተኛው ወደ እውነተኛው መስመር ይመጣሉ እና እናግዛቸው አንጸየፋቸው በክፉ አይነት መንገድ አንያቸው የሚለውን እይታ በ1990ዎቹ ክሊፕ ተሰርቶለት ጥሩ ሆኖ ተሰርቷል ቅንብሩን ማንሰራው
0: ናመስገን
1: ጅግሳ ዋው ደስ ይላል እስቲ እንስማው ለሙዚቃ በመልክት መርጠናል የትንሳኤ ውበት ማሰልጠኛ ተቋም ደግሞ ሽልማት አለ ብሏል እስቲ በኋላ እንመለስበታለን ከፍ ይበል ፍዬ

0: እህቴ ትንሳኤ የፋሽን ዲዛይንና የውበት ማሰልጠኛን ታቂዋለሽ?
1: በሚገባ።
0: ኮንፊደንሷ ደስ ይላል። ሁሉም ያውቀዋል። እርሶስ? ትንሳኤ የፋሽን የውበት ማሰልጠኛ ተቋም በልብስ ቅድና ስፌት፣ በሴቶችና በወንዶች የፀጉር ስራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም በሜሽ ግሩም አድርጎ ብዙዎችን አሰልጥኖ ስራ አስቀጥሯል። አሁንም የእርሶ ተራ ነው። ቁጥር 1 ሳሪስ የገበያ ማዕከል 3ኛ ፎቅ፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት ሜሎዲ ካፌ ያለበት ህንፃ ላይ፣ ቁጥር 3 ጀሞ አንድ ነዲ ህንፃ ላይ እንገኛለን። ጠዋት፣ ቀን፣ ማታ ሁሌ ስልጠና አለ። ለበለጠ መረጃ 0977022222 ይደገም እንዴ? በ0977022222 አሁኑኑ ይደውሉ። ፈጠን ወደ ትንሳኤ።
2: ክላሲክ አድቨርታይዚንግ ላለፉት አመታት በህትመትና ማስታወቂያ ስራዎች በከተማችን አዲስ አበባና በክልል ከተሞች ልዩነት የፈጠረ ዘመኑን የቀደመ ማን ነው ቢባል መልሱ ክላሲክ አድቨርታይዚንግ። በክላሲክ አድቨርታይዚንግ ዛሬም እንደ ትላንቱ ጥራታቸውን የጠበቁን የዲጂታል ህትመት ስራዎች፣ ሶሻል ሚዲያ ማርኬቲንግና ማማከር፣ ኮርፖሬት ብራንድ፣ ኢንተሪየርና ዌብ ዲዛይን እንዲሁም ሌሎች አገልግሎቶችን ይሰጣል። ከፍተኛ ጥራት ባላቸው ዩቪ ማሽኖች፣ ሌዘርና ሲኤንሲ ማተሚያዎችን ጨምሮ ጥራታቸውን የጠበቁ የህትመት ስራዎችን ያቀርባል። ለድርጅቶ የተለያዩ የህትመትና ኢንተሪየር ዲዛይኒንግ ጨምሮ ሌሎች ስራዎችን ማሰራት ሲፈልጉ ይደውሉልን። ክላሲክን በመምረጦ ይደሰታሉ።
3: አድራሻ መገናኛ መንገድ ትራንስፖርት ወረድ ብሎ ያገኙናል።
2: በስልክ ቁጥር በ0911531400 ወይም በ0911907675 ላይ ይደውሉልን። የእርሶ የመለያ ምልክትን እንደሚወዱት ማኖር የእኛ ግብ ነው። ደረጃውን ለጠበቀ ስራ ክላሲክ አድቨርታይዚንግ።
0: ቪዥን የአይን ህክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ማድረግ ይሻሉ? ቪዥን የአይን ህክምና ማዕከል። በቪዥን የአይን ህክምና ማዕከል ጤናዬን ለመጠበቅ እውነት ነው። በቪዥን የአይን ህክምና ክሊኒክ ውስጥ ለስኳርና ደም ክፊት ህመምተኞች ልዩ ክትትል እናደርጋለን። የህፃናት የአይን ምርመራን ተክነንበታል። በአዋቂዎች የአይን ምርመራ ተመራጭ ሆነናል። ግላኮማ ምርመራና ክትትል፣ መለስተኛ የአይን ቀዶ ህክምና በቪዥን የአይን ህክምና ማዕከል ውስጥ እየተሰጠ ነው። ከፊትዎ ጋር የሚስማማ በጥናት የተደገፈ የመነጽር ስራ ያስፈልገውታል? ወደ ቪዥን የአይን ህክምና ክሊኒክ ጎራ በሉ። ቪዥን የአይን ህክምና ማዕከል በ0909323232 ይደውሉ። መገኛችን ቃሊቲ መናኸሪያ ፋሪድ ህንፃ 2ኛ ፎቅ። ለአይኖ እኛ አለንሎ። ቪዥን የአይን ህክምና ማዕከል። አይኔን አላሽም እና
4: እውነት ነው። አብራችሁን ስለሆናችሁ እናመሰግናለን። ትንሳኤ የውበት ማሰልጠኛ ተቋም ለሶስት አድማጮች አንድ ጥያቄ ጠይቅልንና የመቶ ብር ካርድ እንሸልማለን ብሏል። ጀሞ የሚገኘው ቁጥር 3 ብራንቻችን ወይም ቅርንጫፉ የት ህንፃ ላይ ይገኛል ብለዋቸዋል። በ0977022222 በ0977022222 ቴክስት አድርጉላቸውና ለሶስት አድማጮች ብቻ ነው የመቶ ብር ካርድ የሚሸልሙት። ጀሞ አንድ የትራፊክ መብራቱ ከመድረሳችሁ በፊት ይልና የታክሲ መጫኛና ማውረጃው ጋር ምን ህንፃ፣ የህንፃውን ስም ብቻ ቴክስት አድርጉላቸው። እነሱ የመቶ ብር ካርድ ይሸልማሉ። በ0977022222 መጨረሻ ላይ አሸናፊዎችን እናገራለን። መልካም፣ ወደኋላ ለመለሰ ነው። 1990ዎቹ ደስ የሚል የሙዚቃ ቤት የተቀጣጠለበት ነበር። እኔም በጊዜው አብሬም ስለነበርኩ ብዙ ነገር ልጅነት አለ እውቅናው አለ እንዴት ነበር የነበረው ተቀባይነት ጅግዛስ እንዴት ተቀበላችሁ ያኔ በጣም ታዋቂ ስትሆን ኤግዚቢሽን ማከል ነው መዘፍ ነው አስተውሳለሁ ድምጻዩ ቴዲ አፍሮም ነጎሳይም በኋላ ታምራት ደስታ አልበማቸው ቶፕ ሲሆን ኤግዚቢሽን ላይ ነው ይዘፈኑትና ኤግዚቢሽን ዘፈንክ ማለት
1: በጣም ትልቅ ነበር
4: ትልቅ ተቀባይነት እንዳለ ያሳያል እስቲ እናወራው
1: ኤግዚቢሽን ማከልም አዎ እኛም ሳትፈናል እዛ ጊዜ አለላተም ነበር የዘፈነው
4: አለላተም
1: እና የያዙትን ፍላየር በእሳት አያይዘው ነበር
4: እንዴ
1: ያው ለበለው በጣም ደስ በሚል ሁኔታ ነበር የተቀበሉን እኛ እንደም ደንግጠናል ለመድረኩ የመጀመሪያችን ነው እንደዚህ ትልቅ መድረክ አይተናናቀ
4: ማን ነው መድረኩን ያዘጋጀው
1: እንትን ቢኒያም የሚባል ልጅ ነው ማስተር
4: ማስተር
1: እሱ ነው በጣም ጥሩ ልጅ በጣም ያኔ ነቲሩስ አደሰ ሁሉ ነበሩ ከኛ ጋር እና ከትልቅ ዘፋኞች ጋር ነብሬ ያሉ ብራሩ ላፎንቲኖች ነሳምፎድ አሉ ከነሱ ጋር የተቀላቀል ነው አስበው
4: ልጆች ናቸው
1: ልጆች ነን ከነሱ ጋር ስንቀላቀል የሚሰማ የነበረው
4: ቴዲ ታደሰን ያንን ከላፎንቲኖች ጋር ኤግዚቢሽን አብሮ መስፈን
1: በጣም ከባድ አብሮ ፖስተር ላይ መውጣት ከነቴዶ ታደሰ ጋር በጣም ነብሬ ላፎንቲን ደስ የሚሉ ነበር እነሱም ጥሩ ተንከባክበውናል ለዛ ጊዜ
4: እሺ
1: እና ልጅነታችን ማይቶ ነው መሰለኝ ተንከባክበውናል በዚህ አጋጣሚ እናመሰግናለን
4: አይ በነገራችን ላይ ላፎንቲኖች በዚህ አይታሙም ልጆችን በማብቃት ይታወቃሉ ለብዙዎች የጀርባ አጥንት ናቸው ብዙ ታሪካቸው መልካምና የተባረከ ቅዱስ ነው ረጅም እድሜ እንመኝላቸዋለን
1: አሜን አሜን
4: የጅግሳ አቀባበል እንዴት ነበር
1: ጅግሳ ታደሰ በእውነት በጣም እኔ በአሁን ሰዓት በረጅም ጊዜ ሆኖኛል ለዚህ ካየሁት ስራዎቹ ላይ እየሰራ አይመስለኝም እና ለምን እንደጠፋ አላውቅም ያው እኔም ከሀገር ወጥቼ ስለነበረ ብዙም ለማግኘት አልቻልኩም በአድራሻው ምናምን ግን በጣም በቃ የሚያሳዝነኝ ማለት የሱ ችሎታ በጣም በሚክሲንጉ በማስተሪንጉ በሙዚቃ ስራው ላይ በጣም ትልቅ ቦታ የነበረ ሰው ነው አህመድ ዲምቢን የመጀመሪያ አልበም እና አበባ ደሳለኝ ነው የሰራ ልጅ ነው እና ለምን እንደጠፋ የኛንም አልበም ጨምሮ ማለት ነው በፍቅር የሰራልን ሰው ነው
4: መልካም
1: ጠፍቷል እና የጠፋህ እባክህ ብቅ ብለህ ወደ ስራ ብትመለስ ደስ ይለናል ነው ለማለት ነው
4: እውነት ነው እውነት ነው ጅግሳ እንግዲህ ባለህበት መልእክቱ ይድረስህ እንደምትመለስ ተስፋ እናደርጋለን ወደ ሁለተኛው አልበም እንምጣ ሁለተኛው አልበም ምን በሚል ወጣ የዛሬ 12 ዓመት አይመስልም
1: 12 ዓመት አው ሆነታል 12 ዓመት ያው እኔና ቢኒያም ነው የሰራ ነው የዛ ላሊያ በሻ ቮሊዩም 2 ብለን ያወጣ ነው ፋሲል ወደ ሌላ ስራ ዘርፍ ስለሄደ ሁለታችን ቀረንና አልበሙን ከወንድሜ ነጋ ነው የሰራ ነው ወንድሜ ያሰፋ አው ወንድሞቹም ታስተዋጽኦ አድርጓል በጊታር በቤዝ ጊታር ላይቭ በመቅዳት ኤፍሬም ተከስተ አብዛኛው ዘፈኖቻችን ላይ ሊድ ጊታር በመጫወት እንዲሁም የሙዚቃ ሐሳብ በመስጠት
4: ሸሉ ነበር ትንሽ ወንድማችን
1: ሸሉ አዎ ሸሉ ቤዛግሪ
4: በነገራችን ላይ ሸሉ በጣም ፌመስ ነው አላውን
1: አዎ በጣም በጣም ብዙ ሚዛግሪ
4: የድምጻዊ ቴድሮስ ካሳውንድ ቴዲ አፍሮ ባንድ ውስጥ
1: ትልቅ ቦታ ይዟል
4: ትልቅ ቦታ ይዟል ፊት ለፊት የምታዩት በጣም በዛ ስራ እሱም ልጅ ነው ያኔ አይደል
1: በጣም ልጅ የመጀመሪያ ጊዜ ማለት ይችላል እኛ ለጊታር የተጫወተው እሱ የመጀመሪያ ጊዜ ነው እኛ ለጊታር የተጫወተው እና ቆንጆ ነበር በጣም ጎበዝ ልጅ ነበር ያስተውቃል ፍጥነቱ ምናምን ለዚህ ደረጃ መድረሱ ያው ያስተውቃል ከልጅነቱ
4: ወንዴ ስለወንድም ያና ሰፋና ስለነበረው ስላስቲን
1: ወንዴ ጋር ያው ለዚህ በስራም ብቻም ሳይሆን እንደ ወንድምም ሆነ ነው ረጅም ጊዜ ቆየ ነው ለኛ ለበስራ ብንገናኝም ብዙ አልበሞች ሲወጡ እዛ አብረን ያሳልፍ ነው ማለት ይችላል ከ10 አመት ምናምን አካባቢ በላይ ምናምን ሊሆን ይችላል አብረን ያሳልፍ ነው በእኛ ስራ ብቻም ሳይሆን በተለያየ ዛበይት በሚሰሩ ስራዎች ሁሉ አብረን ከጎኑ ነበርን አብረን ያሳለፍነውና ጥሩ በጥሩ ጊዜ ጥሩ ነገር ሰርተን የተለያየ ነው ያው መጨረሻ ላይ ሄሎ ሆነና እኛም
4: በነገራችን ላይ ከወንድሜ ነው አሰፋ ጋር እሱም አሁን ኑሮውን እስራኤል ሀገር አድርጓል
1: እስራኤል አድርጓል
4: አድማጮቻችን ቀደም ሲል የግሩም ካና ቲሙን ከቲሙ በኋላ አንደሩን ደን ደን ደን ደን ደን ሚለውን የሰራው ወንድሜና ሰፋ ነው ቲሙን ደግሞ ግሩም ቃና እናንተ ናችሁ። እናመሰግናለንም እናንተ እንትን ነው የአሌክስ አስተዋጽኦ እንዳለ ሆኖ ማለት ነው። አለማየሁ ሄርፖ እሱም ኑሮውን አሜሪካ እስራኤል አድርጓል። አንተ ጋር
1: ወንድሜና
4: አሰፋ እዛ አልበም ላይ አንድ ብንጋብዝ ስለአድማጮች እንደው ቀንጀም ባደርገን ቶሎ ቶሎ ብንመለስ ብዬ ነው። እንዳልሰማሽ ሜሎው ያንተ ስራ ነው አይደል?
1: የኔ ስራ ነው።
4: እሺ፣ ዜማ ግጥም ማን ነው?
1: ዜማና ግጥሙን ቢኒያም እና ራስ ወንድሜ ነው የሰሩት።
4: ቢኒያም
1: ቢኒ ላሊ
4: እና ቢኒ
1: በነገራችን የዘፈነው አልበም
4: ላይ ቆይታም አድርገናል። ካሁን በፊት ስለአንተ ብዙ ነገሮች አውርተናል። አንድ ቀን ደግሞ ሁላችሁም ሰብሰብ ብለን ብዙ ነገሮችን እንደምናወራ ተስፋ አደርጋለሁ። እንዳልሰማሽ ከቻልክ ትንሽ እየታንጎራጉርልኝና ከዛ ኤፍኤ ሞቅ አርጎ ይለቀዋል።
1: ኦኬ፣
4: ሐሳቡ ምንድነው? እንዳልሰማሽ
1: ምን መሰለ፣ ለፍቅር ስትል ራስዋን ለትዳሯ ስትል መስዋዕትነት የምትከፍል ሴት ናት። ያ ማለት ሚስት ያ ማለት መሰብ ለባል እንዳጠፋ ያወቀች ትዳሯን ላለማፍረስ ስትል መስዋዕትነት እየከፈለች አይታ እንዳላየች ያለፈች በቃ ትዳሯን ሴቭ ለማድረግ የምትጥር አይነት ሴት ነች። መጨረሻ ላይ ያ ነገር ገብቶ ተጸጽቶ ነው በቃ የሁሉ ነገር እኔ እያጠፋው ዝም የምትይኝ ትዳራችንን ለማቆየት ነው እና አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ነው የሚላት። በቃ ሁሉን ነገር እያየሽ እንኳን በቃ በትዕግስት ፍቅራችንን ለማቆየት ያደረገችው መስዋዕትነትን የሚገልጽ ነው።
4: ዋው በጣም ደስ ይላል። ከላሊ አበሻ ቁጥር 2 አልበም የዛሬ 12 ዓመት ከተለቀቁት ውስጥ አንዱን የራሱ የቢኒን የተፌ ላሊን ስራ የሆነውን እንዳልሰማሽን ጋብዛችኋለን። ቀደም ሲል ሀሳቡን እሱ ገልጾታል። እስቲ ከፍ በለፍዬ

0: የሬዲዮ መስመራችሁ ተወዳጁ ብስራት ኤፍ ኤም 101.1 ሜጋ ሄርዝ ላይ ይገኛል። ይህ ፕሮግራም ይሳካዘን ወደ እናንተ ይደርስ ዘንድ አጋዥ የሆኑ ድርጅቶች አሉ። አንደኛው ቪዥን አይን ህክምና ማዕከል ነው። ጥልቅ የአይን ምርመራ በማድረግ ይታወቃል። ቪዥንን ለማግኘት በ09 አሁንም 0932323232 ላይ ደውሉላቸው። አድራሻቸው ደግሞ ቃሊቲ ክፍለ ከተማው ፊት ለፊት በሚገኘው ፋሪድ ህንፃ ሁለተኛ ፎቅ ላይ ይገኛሉ። ሌላኛው አጋራችን ክላሲክ አድቨርታይዚንግ ነው። ክላሲክ አድቨርታይዚንግን ለማግኘት ከመገናኛ ወደ ለም ሆቴል ስትሄዱ፣ ለም ሆቴል ከመድረሳችሁ በፊት በ0911531400 ደውላችሁ ማግኘት ትችላላችሁ። ሌላኛው ደግሞ አንደኛው አጋራችን ትንሳኤ ፋሽን ዲዛይን እና የውበት ማሰልጠኛ ተቋም ነው። በልብስ ቅድና ስፌት፣ በሴቶችና የወንዶች ጸጉር ስራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና ግሩም አድርጎ እያሰለጠነ ነው። በተለይ ደግሞ ዘመናዊ አበሻ ጥልፍን በማሰልጠን አንቱታን አትርፏል። በእናንተ ጥያቄ መሰረት ጥያቄም ጠይቋል። ጀሞ አንድ የትራፊክ መብራቱ ከመድረሳችሁ በፊት ያለው ቁጥር 3 አድራሻችን ምን ህንፃ ላይ ነው የሚገኘው? ለትራንስፖርት ምቹ ናቸው ሁሉም አድራሻዎቻችን ብለዋቸዋል። በ0977022222 ደውላቸው እና የእድሉ ተጠቃሚ ሆኑም። በተጨማሪም ደግሞ የ2500 ብር ቅናሽ ለ10 አድማጮች ሰጥተዋል። እንግዲህ ደውሎ እድሉ መጠቀም ነው ከእናንተ የሚጠበቀው። ወደ ላሊ ሀበሻ እንመለሳለን። ቶሎ ቶሎ እያወራን ሰዓቱ እንዴት ነው የሚሮጠው? ይገርማል። ከዛ በፊት ኤፍያ አንድ ልኬ ላለሁ በቴሌግራም እሱን ትጋብዘናለ። ላሊ ሀበሻ ቁጥር 2006 ማለት ነው በኛ
1: በፈረንጆች
0: 2006 ማለት ረጅም ጊዜ ነው። 2019 አለው ፖስተሩ። ይገርማል እውነት ላሊ ሀበሻ ይላል። በኢትዮጵያ ሰንደቅ ዓላማ አይነት እንትን ያለ ነው። ፎቶ አነሳሳችሁ? አመራረጣችሁ? ማን ነው ፎቶ ያነሳችሁ? በዚህ ውስጥ አስተዋጽኦ ያደረጉት እነማን ናቸው?
1: በዚህ አጋጣሚ ፎቶ ያነሳችን ሳያት ደምሴ ነች።
0: ሳያት ደምሴ፣
1: በዚህ አጋጣሚ እናመሰግናለን። አዲስ ካሜራ ገዝታ ነበር ያን ወቅት ላይ እና ለምን ፎቶ አታነሽን ምናምላት፣ እንደ ቀልድ ያላት ለንሳችሁ ምናምላለች። እንግዲህ አስበው ፎቶግራፈር ምናምን አይደለችም፣
0: አክቲቭ ነች።
1: አክቲቭ ናት ግን ብዙ ነገሮች ላይ በቃ እና እንሞክር ምናምን ተብለን ወጣን። ልብስ ደግሞ ዲዛይን፣ በዚህ አጋጣሚ ይህን ዲዛይን የወንድሜነ ነው፣
0: ወንድሜነ ያሰፋ፣
1: ያው ክሬዲቱ መስጠት ስላለብኝ ነው፣ የእሱ ነው። እና ቦታ እኛ መረጠን ባለን ፎቶ
0: ቀለበት መንገድ ነው።
1: ቀለበት መንገድ ላይ ነው
0: ዘመን የቀለበት መንገድ ነው። ክሊፑ ምኑ
1: መኪና ጋር እየተሯሯጥን ነው እንግዲህ
0: የተነሳ
1: ነው። እና በጣም ደስ የሚል ጊዜ ነበረ። ሳያት በዚህ አጋጣሚ ቴንኪዩ
0: ሳያት ደምሴ፣ በዚህ አጋጣሚ የተመሰገንሽ ነው። ላሊ ሀበሻ ቁጥር 2006 በእኛ በነጮቹ 2013 የወጣ አልበም ነው። ቢኒ ላሊ እና ተፌ ላሊ ናቸው። ከጀርባ ታክሲዋ ትታያለች እና ደስ ይላል። እንግዲህ ታክሲዎችም አሁን በተወሰነ መንገድ እየጠፉ እየቀነሱ ነው እና ትልቅ ማስታወሻ ነው። ከዚህ አልበም ውስጥ አንድን ጋብዛ አንድ ሁለት ደቂቃ እንኳን ሰምተን ብንመለስ ደስ ይለኛል። ኤፍዬ ዝግጁ ነ? ዝግጁ ነኝ ብሏል። የትኛውን እንስማ?
1: የአባቦሊዮ ከቢኒያም ጋር የሰራ ነው።
0: ከቢኒያም ጋር ስለ ቢኒ ስ አንድ ደቂቃ የሆነ ነገር በላኝና፣
1: ቢኒም በጣም ታለንት ልጅ ነው። በጣም ይሄ ዜማ የእሱ ነው። በጣም ጎበዝ ልጅ ነው። በጣም በዜማም በጣም ብዙ እየሰራ ያለ ልጅ ነው በአሁኑ ሰዓት። በጣም ምርጥ ድምፃዊ ነው። አልበሙንም እየጨራረሰ ነው። እንግዲህ እንደ እግዚአብሔር ፍቃድ ያው ፕሮዲውሰር አግኝቶ እንትን ካደረገ አልበሙ በቅርብ ጊዜ የሚወጣ ይሆናል።
0: መልካም፣ እስቲ እንስማው።

0: ህይወቴ ትንሳኤ የፋሽን ዲዛይንና የውበት ማሰልጠኛን ታቀዋለሽ?
1: በሚገባ
0: ኮንፊደንስ አደስ ይላል ሁሉም ያውቀዋል እርሶስ? ትንሳኤ የፋሽን የውበት ማሰልጠኛ ተቋም በልብስ ቅድና ስፌት በሴቶችና በወንዶች የፀጉር ስራ በሜካፕና ጥፍር በስፔሻል ሹሩባ በአይላሽና ሂና እንደዚሁም በሜሽ ግሩም አድርጎ ብዙዎችን አሰልጥኖ ስራ አስቀጥሯል። አሁንም የርሶ ተራ ነው። ቁጥር 1 ሳሪስ የገበያ ማዕከል 3ኛ ፎቅ፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት ሜሎዲ ካፌ ያለበት ህንጻ ላይ፣ ቁጥር 3 ጀሞ አንድ ነዲ ህንጻ ላይ እንገኛለን። ጠዋት ቀን ማታ ሁሌ ስልጠና አለ። ለበለጠ መረጃ 0977022222 ይደገም እንዴ? በ0977022222 አሁኑኑ ይደውሉ። ፈጠን ወደ ትንሳኤ።
2: ክላሲክ አድቨርታይዚንግ ላለፉት አመታት በህትመትና ማስታወቂያ ስራዎች በከተማችን አዲስ አበባና በክልል ከተሞች ልዩነት የፈጠረ ዘመኑን የቀደመ ማን ነው ቢባል መልሱ ክላሲክ አድቨርታይዚንግ። በክላሲክ አድቨርታይዚንግ ዛሬም እንደ ትላንቱ ጥራታቸውን ይጠብቁን የዲጂታል ህትመት ስራዎች፣ ሶሻል ሚዲያ ማርኬቲንግና ማማከር፣ ኮርፖሬት ብራንድ፣ ኢንተሪየርና ዌብ ዲዛይን እንዲሁም ሌሎች አገልግሎቶችን ይሰጣል። ከፍተኛ ጥራት ባላቸው ዩቪ ማሽኖች፣ ሌዘርና ሲኤንሲ ማተሚያዎችን ጨምሮ ጥራታቸውን የጠበቁ የህትመት ስራዎችን ያቀርባል። ለድርጅቶ የተለያዩ የህትመትና ኢንተሪየር ዲዛይኒንግ ጨምሮ ሌሎች ስራዎችን ማሰራት ሲፈልጉ ይደውሉልን። ክላሲክን በመምረጦ ይደሰታሉ።
3: አድራሻ መገናኛ መንገድ ትራንስፖርት ወረድ ብሎ ያገኙናል።
2: በስልክ ቁጥር በ0911 53 1400 ወይም በ0911 9076 75 ላይ ይደውሉልን። የእርሶ የመለያ ምልክትን እንደሚወዱት ማኖር የኛ ግብ ነው። ደረጃውን ለጠበቀ ስራ ክላሲክ አድቨርታይዚንግ።
0: ቪዥን የአይን ህክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ማድረግ ይሻለው? ቪዥን የአይን ህክምና ማዕከል። በቪዥን የአይን ህክምና ማዕከል ጤናዬን ለመጠበቅ እውነት ነው። በቪዥን የአይን ህክምና ክሊኒክ ውስጥ ለስኳርና ደም ክፊት ህመምተኞች ልዩ ክትትል እናደርጋለን። የህፃናት የአይን ምርመራን ተክነንበታል። በአዋቂዎች የአይን ምርመራ ተመራጭ ሆነናል። ግላኮማ ምርመራና ክትትል፣ መለስተኛ የአይን ቀዶ ህክምና በቪዥን የአይን ህክምና ማዕከል ውስጥ እየተሰጠ ነው። ከፊትዎ ጋር የሚስማማ በጥናት የተደገፈ የመነጽር ስራ ያስፈልገውታል? ወደ ቪዥን የአይን ህክምና ክሊኒክ ጎራ በሉ። ቪዥን የአይን ህክምና ማዕከል በ0909323232 ይደውሉ። መገኛችን ቃሊቲ መናኸሪያ ፋሪድ ህንፃ 2ኛ ፎቅ፣ ለአይኖ እኛ አለንሎ። ቪዥን የአይን ህክምና ማዕከል። አይኔን አላሽም
4: የሬዲዮ መስመራችሁ ተወዳጁ በስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። ከተፌ ላሊ ያኔው ላሊ ሀበሻ ድምጻዊ ጋር ቆይታ ያደረግን ነው። ሰዓቱ እንዴት ነው የሚሮጠው? ነው በፈጣሪ እንድኩኑ ድሚያችን አይደል?
5: በጣም
4: ትንሳኤ የውበት ማሰልጠኛ ተቋም ለሶስት አድማጮች እድሉን ሰጥቷል። የ100 ብር ካርድ በ0934499 93 እያለ የሚቀጥል በ0925746 እያለ ከዛ ደግሞ በ0942562 እያለ የሚቀጥል ለሶስት አድማጮች የ100 ብር ካርድ ሸልሟል። እንኳን ደስ አላችሁ እንላለን። እንደው ብዙ ማውራት እንችል ነበር። ሰዓቱ እንዴት ነው የሚሮጠው? አሁን ኑሮህን እስራኤል አድርገሃል። የልጆች አባት ነህ። ደስ የሚል ነገር ነው። ስለ ባለቤት እንደው ትንሽ ነገር በለን እና ከቻለን ሳምንት ባለቤት ማነች የሚለውን እንመለስበታለን።
5: ባለቤቴ ሚሚ አዲሱ ትባላለች። እሷም ድምፃዊ ናት። እስራኤል ሀገር በደንብ ነው የምትታወቀው። የሰራቻቸውም ስራዎች አሉ፣ እንደዚህ ነጠላ ዜማዎች ምናምን። በጣም ታታሪ ሙዚቀኛ ነች በእውነት በጣም ጎበዝ ሙዚቀኛ
4: በሙዚቃ ተዋውቃችሁ ስቱዲዮም ይመስለኛል ተዋውቃችሁ
5: ከዛ በሙዚቃ ነው
4: ያው ፍቅር ጀመራችሁ
5: አዎ ልትሰራ መጣች ከዛ ትዳሯንም ሰርታ ሄደች
4: የሚባለሽበት እየተቀባበሉ ሊዘፍኑ መጡ ስቱዲዮ ላይ ተገናኛችሁ ከዛ እየተቀባበላችሁ የፍቅር ዘፈን ተጫወታችሁ እናንተ ደግሞ የመራ አርጋችሁ ተቃቃው
5: የምሩ
4: ደስ ይላል እነት ለመናገር ነው ሰዓት ቢበቃም ብዙ ማውራት ብዙ ለማለት እንችል ነበር እስቲ አመስግን ሳምንት ከቻለን ሚሚን ይዘን ለመምጣት እንሞክራለን እንደ ፈጣሪ ፈቃድ
5: አመስግና መጀመሪያ እግዚአብሔርን በጣም አመሰግናለሁ እዚህ ደረጃ ስላደረሰን በእድሜ በጤና ተበቆ እዚህ ጋር ስላደረሰን በጣም አመሰግናለሁ በስራት ኤፍኤም በጣም በእውነት ቴዲ በጣም እናመሰግነው እግዚአብሔር ይስጥልን በጣም ነው መታበረታቱን ሁሉ ጊዜ ቴዲ በጣም ነው እናመሰግነው አንተንም ከድሮ ጀምሮ ነው የኛ ስራዎች ተስተበታታ የነበረው ተከታተላለ የኛ ስራ በዚያ አጋጣሚ በጣም ከልብ ያመሰግናለሁ ቤተሰቦቼ በጣም አመሰግናለሁ በእውነት ሁሉ ጊዜ ከጎኔ ናቸው በስራዬ ቤተሰቦቼ በጣም አመሰግነው ባለቤቴ የሚያዲሱም ከጎኔ ነች እሷም በጣም አመሰግናለሁ ከዛ በተረፈ እዚህ አልበም ላይ የተሳተፉትን በሙሉ ከድሮ ጀምሮ ጅክሳ ጀምሮ አስረሳ ሰፋ ፋሲል ከዛ ደግሞ ሁለተኛ ወር ስራ ላይ ደግሞ ቢኒያም አሰፋ ጓደኛዬ በጣም ወደው ጥላሁን ሰማው በግጥም የተሳተፉ ልጆች ናቸው በጣም እሱንም አመሰግናለሁኝ ወንድሜን አሰፋ በቅንብር ብዙ የደከመ ነው ከኛ ጋር እንደዚህ አማራ አልበም ይሰራልን መስኖ እሱንም ከልብ በጣም አመሰግናለሁ እንላለሁ
4: በጣም እናመሰግናለን የሳምንት ሰው ይበለን ሳምንት ባለቤትን ይዘን እንደምንመጣ ቃል እንገባለን ከቻለን የፈጣሪ ፈቃድ ከሆነ የሬዲዮ መስመራቸውን ተወዳጁ በስራት ላይ አደርጋችሁ ምንድነው 3 ሰዓት ከ25 ላይ የተጋበዝኩት ብለው እየተጠበቁ ያሉ አድማጮች አሉ ኤፋችን እርግጠኛ ነኝ ዝግጁ እንደሆነ ተስፋ አደርጋለሁ በሱ ነው የምንሰናበተው እኛም በማስከተል እንግዲህ የእግር ኳስ ተንታኙ መንሱር አብዱል ቀኒ ከዘላለም ሙላቱ ጋር በመሆን እግር ኳሳዊ ተንታኝ ወደ እናንተ ያደርስላችኋል ከዛም ለአዲስ 1879 ስቱዲዮን ያስረክባሉ በታሪክ ነገራን ዝናን ያተረፈው ዳግማዊ ነቃ ጠበብ ከአጋፋሪ ጋር በመሆን ታሪክ ነገራን እያስኮመኮማችሁ ለዲጄ ኪንግስተን ስቱዲዮን ያስረክባሉ ዲጄ ኪንግስተን ደግሞ ከአዳዲስ ኪነጠባዊ መረጃዎች ጋር ወዝ እያደረጋችሁ የተወዳጁ በስራት ኤፍኤም 101.1 ፕሮግራሞች እስከ ሌሊቱ 6 ሰዓት ይቀጥላሉ በቴክኒኩ ኤፍሬም ተክሉ ፕሮግራሙን በመምራት ቴድሮስ ግሩም አብሮኝ እንግዳ በመሆን ደግሞ ተፌላሊ ወይም ላሊ ሀበሻ የዘጠናዎቹን ትውስታ እያነሳን አብረን ዘለቅን ስለ ሀገራችን አብዝተን ጸልይ ሰላም ለምድራችን ይሄው የተጋበዛችሁ ስራ ከፍ ይበል ቻው

0: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጂፕሰምን ይዘንሎት መጥተናል። ለግንባታው በትስራ ስለ ታይም ጂፕሰም ሳይያውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ የሲሚንቶ ያሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው ውበት።
1: ቡና ኢንሹራንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ያለ በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን በአስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቱና ለንብረቱ በሚሰጠው ዋስትና ላቂ ሰላም እንዲሰማው ሲገልጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንና ድረገጾቻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም በዓል።
2: ብስራት የኢትዮጵያውያን ኩራት።
3: Shots.

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ይህ የዕለተ ማክሰኞ የብስራት ስፖርት ፕሮግራማችን ነው። ተጀምሯል፣ እስከ 5 ሰዓት ድረስ ይቆያል። የፕሮግራሙ አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ፣ አጋሮቻችንም እስከ ፕሮግራማችን ፍጻሜ ከኛ ጋር ናቸው።
1: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ፣ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ረሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። የጤና ቡርኖን ማሊያ በምርጥ ጥራትና በቅናሽ ለማሰራት የት መሄድ እንዳለቡ ያውቃሉ? መልሱ ቀላል ነው። ቦሌ ሸዋ ዳቦ ወረድ ብሎ ከኦሜዳድ ፊት ለፊት ወይም 22 አደባባይ ታውን ስኩዌር ሞል በአካል ይምጡ፣ ትዕዛዝ ይስጡ፣ የ5% ቅናሽንም ያረጋግጡ። ዋናው ወደፊት። አያቶች ነን የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለ3 አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ሕንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያዬ።
2: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይሶ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ።
1: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ህይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር
3: ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ።
1: ንጽህናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ክሊዮፓትራ ሳሙና ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና። ክሊዮፓትራ ሳሙና ከጠቢባን ንጽህና ውበት፣ ውበትም ንጽህና ነው። ክሊዮፓትራ ሳሙና። ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም

0: በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ መጠጡና የባህል ሙዚቃ ምሽት እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን ያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሶንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል። የቤቱን ድካም ለማቅለል ጊዜውን ለመቆጠብና ምርታማነቱን ለመጨመር ነው ምርጥ መላ ከጊዮን ጋዝ። ለመኖሪያ ቤቶች የጋዝ ሲሊንደር ባለ 3 6 እና 12 ኪሎ ግራም ሙሉ ቃሽ ያጭ፣ እንዲሁም ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ታንከር አቅርቦት፣ የመስመር ዝርጋታና የጋዝ አቅርቦት በተመጣጣኝ ዋጋ ያቀርባል። ንጹህ የኃይል አቅርቦት ፈጣንና ከፍተኛ ጉልበት አስተማማኝ ልኬትና ደህንነት መለያችን ነው። ምርቶቻችን በጎተራ ከወሎ ሰፈር ወደ ቄራ በሚወስድ መንገድ ከወንጌላዊት ሕንጻ ፊት ለፊት ወይም አጎና ያሬድ ቤተ ክርስቲያን አጠገብ ምስራቅ ምግብ ማቀነባበሪያ ግቢ ውስጥ በሳሊተ ምሕረት በቤተ ክርስቲያኗ የገበያ ማዕከል በሀያት 49 ሳይት 1 ኮንዶሚኒየም ከመቄዶንያ 500 ሜትር አለፍ ብሎ በጀሞ 1 ኪሩ አካባቢ ማርኪዩዝ አካዳሚ ፊት ለፊት ያለው ኮንዶሚኒየም ብሎክ 117 በገላን ከሴንቸሪ ጀነራል ትሬዲንግ ፒኤልሲ 50 ሜትር ገባ ብሎ ባለው ኮንዶሚኒየም ብሎክ 129 እና በቦሌ ቡልቡላ እኒህ ሪል ስቴት አጠገብ ወይንም ወደ ቱሉ ዲምቱ በሚወስደው መንገድ መስቀለኛ በስተግራ 10 ሜትር ገባ ብሎ ባለው ኮንዶሚኒየም ብሎክ 127 እንዲሁም በተለያዩ የጊዮን ጋዝ ማከፋፈያዎችና ሱፐርማርኬቶች ያገኛሉ። ሲሊንደሮቻችን ቀለማቸው ቀይ ጂጂሲ ጊዮን ጋዝ በሚል በቢጫ ፕላስቲክ የታሸጉና ኪሎአቸው አስተማማኝና የደህንነትና የፍተሻ መስፈርቶችን ያሟሉ ናቸው። ቀዩ ሲሊንደር ጂጂሲ በሚል ቢጫ ፕላስቲክ ካልታሸገ ኪሎው ጎዶሎ የፍተሻ መስፈርቱንም ያላሟላ ነውና ይጠንቀቁ። ሆቴሎች፣ ድርጅቶችና ፋብሪካዎች ምርታማነቱን ለመጨመር ብቃታቸው በተረጋገጠ ባለሙያዎች የሲሊንደርና ታንከር አቅርቦትና ዝርጋታ አገልግሎታችን ተጠቃሚ እንዲሆኑ እንጋብዛለን። ለበለጠ መረጃ በነፃ የስልክ መስመር 6317 ላይ ይደውሉ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። ጊዮን ጋዝ።
1: ሄኖሲስ የለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር።

ለአጋሮቻችን መልእክቶች ዘላለም ሙላቱን ባልደረባዬን አመሰግናለሁ። ውድ የስፖርት ቤተሰቦች እንደምን አረፈዳችሁ? ማክሰኞ መስከረም 19 2019 እለት ላይ እንገኛለን። በ19 አንድ 19 ደግሞ ዛሬ የኢትዮጵያ ብሔራዊ ቡድን ከረጅም ጊዜ በኋላ ለመጀመሪያ

መሪያ ጊዜ ወደ ሀገሩ አፈር ተመልሶ የነጥብ ጨዋታን ያከናውንበት እለት ነው። ትልቁ ሴኔጋል ከአፍሪካ በፊፋ የብሔራዊ ቡድኖች ደረጃ ሁለተኛ እርከን ላይ ተቀመጠው ቴራንጋ አናብስት በሚል ስያሜ የሚጠቀሰው ሴኔጋል ባህር ዳር ይገኛል። የፓትሪክ ቬራ አናብስት ከዮሐንስ ሳህሌ ዋሊያዎቹ ጋር ዛሬ 10 ሰዓት ላይ ይጫወታሉ። ዛሬ እስቲ ስለዚህ ጨዋታ የምንለው ይኖረናል። የኢትዮጵያ እግር ኳስ ከፋሲሊቲ ከማዘውተሪያ ስፍራዎች አንጻር ከተኛበት የተቀሰቀሰ ይመስላል በባህር ዳር ስቴዲየም ምክንያት። እንግዲህ ካታጎሪ 3 የተባለውን የፊፋ ጊዜያዊ ይቅርታ የካፍ ጊዜያዊ ፍቃድ በማግኘቱ ስቴዲየሙ ይህንን ጨዋታ ያስተናግድ ዘንድ ተፈቅዶለታል። ይሄ ጊዜያዊነትን ደግሞ ዘላቂ ለማድረግ ስራዎች ያስፈልጉታል። ግን የውስጡ ፋሲሊቲ የኛ ሰው ዝርዝር ማብራሪያ ዝርዝር መረጃ እንደሰጠን አስደናቂ ነው ስቴዲየሙ። እና ይህ ከዚህ በኋላ በኢትዮጵያ እግር ኳስ ላይ ለሚገነቡ በኢትዮጵያ ምድር ላይ ለሚገነቡ የስፖርት ስቴዲየሞች ፋና ወጊ ሊሆን የሚችል ስራ ይመስላል። እንግዲህ አዲስ አበባ ስቴዲየም የወደፊቱ ብሔራዊ ስቴዲየማችን በአዲስ አበባ አሁን ግንባታው ወደ እየተፋጠነ ይገኛል። ለማጠናቀቅ የሚደረገው ጥረት አሁን አክስለሬት ያደረገ ይመስላል። ብሔራዊ ቡድኑ ግን በገዛ ሀገሩ እንኳን የነጥብ ጨዋታውን ማከናወን ተስኖት ሲንከራተት አሁን የተኙት ሁሉ ነቅተው አንዳንድ ጊዜ ዘሃርድ ወይ መማር ጥሩ ነው። በቅጣት ምክንያት ይኸው እንግዲህ እንደምንም ካታጎሪ 3 ላይ አድርሰውታል የባህር ዳርን ስቴዲየም። በዚህ ምክንያት ዋሊያዎቹ በሀገራቸው ደጋፊ ፊት ይህንን ጨዋታ ማከናወን ችለዋል። በአፍሪካ የሀገሮች ዋንጫ በግሩፕ ጄ በሚከናወነው በዚህ ጨዋታ ላይ የምለው ነገር ይኖረኛል፣ በተለይ በስቴዲየሙ ዙሪያ፣ በቡድኖቹ በመሳሰሉት። የፕሮግራማችን ሁለተኛ ክፍል ደግሞ የመጀመሪያውን ያህል ሰፋ ያለ ቦታ ባይዝም ግን ሰሞኑን የአየርላንድና የእስራኤልን የኔሽንስ ሊግ ጨዋታ ጉዳዮችን ተከታትላችሁ ከሆነ የለየለት ፖለቲካ ሆኗል። በፖስተሩ ላይ እንደምትመለከቱት በቴሌግራም ቻናላችን ላይ እንዳሳወቅናችሁ የአየርላንድ ብሔራዊ ቡድን ተጫዋቾች የእስራኤል ብሔራዊ ቡድን ህዝብ መዝሙር እንኳን ብሔራዊ መዝሙር ሲዘመር እንኳን አንገታቸውን አቀርቅረው ተቃውሞ ሲያሰሙ ነበር። አንዳንድ ተጫዋቾች ጭራሽ የእስራኤልን ተጫዋቾች አንጨብጥም ብለዋል። የእስራኤል ተጫዋቾች ደግሞ እንደዚሁ የእኛ ሀገር ከእነርሱ የተሻለች በስንት እጥፍ የሚኮራባት ናት እያሉ እስራኤልን ከአየርላንድም በላይ አስቀምጠው ነገሩ ፖለቲካ ሆኗል፣ የጦዘ ፖለቲካ ሆኗል። አየርላንዶች ለምንድን ነው ሁል ጊዜ በእስራኤል ጉዳይ እንደዚህ ያለ አቋም የሚወስዱት? የፍልስጤምን የሀገራዊ መንግስትነት እውቅና ሰጥተዋል፣ ግን በእግር ኳስ ጉዳይ ላይ ብቻ እናውራ ካልን ስቴዲየሞቻቸው ሁልጊዜም ፕሮ ፓለስቲኒያን ወይም የፍልስጤማውያን መከራ የሚጋራ ሴንቲመንት ወይም ስሜት ያላቸው ናቸው። እስቲ ሰዓት ከበቃን በዚህ ጉዳይ ሰፋ ያለ እንደ መጀመሪያው ባይሆንም ሰፋ ያለ ሰዓት ለመውሰድ እሞክራለሁ። አብራችሁኝ እንድትቆዩ እስከ 5 ሰዓት ድረስ እንደ ወትሮ ምጋብዛችሁ የፕሮግራሙ አዘጋጅ ነኝ መንሱር አብዱልቀኒ ነኝ። ቴክኒሻናችን ኤፍሬም ተክሉ ደግሞ ከኔ ጋር በቴክኒኩ እየደገፈን ከዚሁ ከብስራት ኤፍኤም 101.1 በቅሎ ቤት አካባቢ ከሚገኘው ስቱዲዮ በቀጥታ እያደመጣችሁን ትገኛላችሁ። በመላው ዓለም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል እንደተለመደው በቀጥታ እየተላለፈ ስለሚገኝ ለቻነሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ አስታውሳችኋለሁ። ቤተሰብ ከሆናችሁም ላይክ፣ ሼር ብታደርጉልን ደስ ይለናል። ትላንትና ዘ ዊኬንድ በዚሁ የዩቲዩብ ቪዲዮ ላይ ስለ ማንቸስተር ሲቲ ወቅታዊ ጉዳይ ተያያዥ ጥያቄዎች፣ ክርክሮች፣ ውይይቶች፣ ቀጥሎስ እጣ ፈንታው ምን ሊሆን ይችላል የሚል በብሪቲሽ መገናኛ ብዙሃን በእውቅ ሰዎችና በመስኩ ባለሙያዎች እየተነገረ ያለውን ሁሉ ጠቅለል አድርጌ አቅርቤላችኋለሁ። ማታ በቀጥታ አልነበረም፣ እርግጥ ግን ተቀርጾ አፕሎድ የተደረገ ነው። ያላያችሁ እንደሆነ እንድትመለከቱ ትጋብዛሉ። የማክሰኞ መስከረም 19 ርዕሳችን በቅድሚያ የኢትዮጵያ ብሔራዊ ቡድን ዋሊያዎችን ይመለከታል። ዛሬ ከሴኔጋል ጋር 10 ሰዓት ሲሆን የሚጀምሩትን ጨዋታ

የኢትዮጵያ ወንዶቹ ብሔራዊ ቡድን በነጥብ ጨዋታ ከስንት ጊዜ በኋላ እንግዲህ ከስንት መንከራተት በኋላ ለመጀመሪያ ጊዜ በሆም ሶይል በገዛ አፈሩ ላይ ነው ይጫወት ዘንድ የባህር ዳር ስቴዲየም ታድጎታል። ከስደት ከመንከራተት ስደተኛው ብሔራዊ ቡድን ይያልን እያፈርን سنዘግብ ቆይተናል። እንዴት ነው እኛን ሁላችንም የሚወክል ሀገሪቱን የሚወክል ብሔራዊ ቡድን ስቴዲየም እንዴት ያጣል? እንዴት አይነት የስፖርት አስተዳደር ስትራቴጂካዊ እይታ መንሽዋረር ቢገጥመን ነው ባለፉት ትውልዶች ዶ አንድ እንኳን ለዚህ ትውልድ ብቁ የሆነ ደረጃውን የጠበቀ ስቴዲየም ማቅረብ ያልቻለ? ይሄ ቁጭት የሚያሳድር ጥያቄ ነበር። ሚዲያው ሲያሰኘው ይነሳና ኢንተርናሽናል ስቴዲየም ይያለ ስቴዲየሞችን ስም የማይገባቸውን ስም እየሰጠ በቃ እንደው ደረጃውን የጠበቀ ስቴዲየም ያለን እስኪ መስል ድረስ እንደው ሚስ አንደርስታንዲንግ የማይገባ መረዳት እንዲፈጠር ሲያደርግ ቆይቷል። የኛም ጓደኞች ራሳቸው አረባካቸው የነገርን ተውያልን እንነጋገራለን سنገናኝ ለምዶብን ኢንተርናሽናል ይያልን ድሬዳዋ ኢንተርናሽናል ስቴዲየም አዋሳ ኢንተርናሽናል ስቴዲየም ምን እየተባለ ምንም እኮ ኢንተርናሽናል ስቴዲየም ሳይኖር በመጀመሪያ ስቴዲየሞች ኢንተርናሽናል ማይባል ዌምብሊስ ኢንተርናሽናል ስቴዲየም ይባላል። ስቴዲየሞች ብሔራዊ ስቴዲየሞች ሊኖሩ ይችላሉ። ወደ ፈረንሳይ ሀገር ብትሄድ ስታድ ደ ፍራንስ፣ እንግሊዝ ብትሄድ ዌምብሊ፣ ሌሎችም አሉ እንደ ብሔራዊ ስቴዲየም የሚወሰዱ። ያ ካልሆነ በስተቀር ኢንተርናሽናል ስቴዲየም የሚባል ነገር የለም፣ ናሽናል ስቴዲየም ነው። ለካ አንድ ወቅት ባንኮቻችን ኢንተርናሽናል ሚል ይለጥፉ ነበር። አረ ቤተ እምነቶችም ነበሩ ኢንተርናሽናል ቸርች የሚል ስም አያለው። ምን እንደሆነ አይገባኝም ኢንተርናሽናል የሚባል ነገር። መቼም ኢንተርናሽናል ማለት ዓለም አቀፋዊነት አሁን እንዴት ነው የሌለ ደረጃን የመስጠት ጉዳይ ነው የሚመስለኝ በዚህ በስቴዲየሙና በዚህ ስንሳሳት ቆየንና ተቀጣን። የስፖርት አስተዳዳሪዎቻችንም መመዘኛዎቹን ሁሉ እንደው ተግተው ነው የተረዱት በግድ the hard way። የቀረበውን መስፈርት እንኳን በቅጡ እንደማይረዱ መታቁት በጋዜጣ የመግለጫዎች ላይ ስቴዲየሞችን በተመለከቱ በሚሰጡ ማብራሪያዎች ላይ አረባካቹ የካፍና የፊፋ እንኳን የስቴዲየም መመዘኛ ልዩነት አለው። አሁንም እኮ ይባላል እኮ የፊፋን ስታንዳርድ ያሟላ አረባካቹ የፊፋ ስታንዳርድን የሚያሟላማ ዓለም ዋንጫን የሚያስተናግድ ስቴዲየም ነው ወይም ዓለም ዋንጫ ፊፋ የዓለም ዋንጫ ማጣሪያዎች እንዲከናወኑ የሚፈቅድበትን ስቴዲየም ነው። አሁን ካፍ ለኔ እንኳን የሚበጥንላችሁ ማለት እኛም ብቻ አይደለም እርግጥ ወደ 20 ገደማ አፍሪካ ሀገራት በዚህ በኩል ቅጣት እኮ አይደለም ይሄ መቀጣት ይችላል ማትችሉም መቀጣት አይደለም ምናልባት ለሰራ ለነበረን ደካማ አስተዳደራዊ ስትራቴጂክ እይታ ለርሱ ቅጣት ሊሆን ይችላል ግን ድክመታችን የበለጠ ተጋልጦ እንዴው እንደቀላሉ የሚታይ ነገር ተደርጓ ለስፖርት የሚጨነቅ ሀገር የስፖርት ማዘውተሪያ መስራት ላይ እንዴት አያስብም? በጣም ቀላል ነው እነቱን ልንገራችሁ። መንሱር ቀላል ነው አትበል ስቴዲየም ግንባታ ሜጋ ፕሮጀክት ነው ልትሉኝ ትችላላችሁ። ቀላል ነው ምልበት አውድ ለምን ታገዝፉታላችሁ ነው ስቴዲየም ከልክ በላይ በትውልዶች በስንት በጀት ሊጠናቀቅ የማይችል ለግዙፍ ስቴዲየም ታስቦ እሱን ገንብቶ ለማጠናቀቅ እናመጣለን። የተጠናቀቀ ስቴዲየም እኮ ኢትዮጵያ ውስጥ አንድ ብቻ ነው ያለው እነቱን ለምናገር የኔ አንድ አሁን አላውቅም ያለበት ሁኔታ ወልድ ያለው የሼክ መሐመድ አልአሙዲ ስቴዲየም የመቀሌውም የባህር ዳሩም የአዲስ አበባውም ሁሉም ሳይጠናቀቅ ነበር ወሬው የቀደመ ሳይጠናቀቅ ነው ጨዋታው ሲከናወን ነበር። ለነገሩ አሁንም የባህር ዳር ስቴዲየም ሙሉ ለሙሉ አልተጠናቀቀም ግን በዚህ ምክንያት የኢትዮጵያን ብሔራዊ ቡድን ከመንከራተት ታድጎታል። ይሄንን ላደረጉ ምስጋና ማቅረብ ያስፈልጋል። ባህር ዳር የሰሜን ምዕራባዊቷ ደግማቂቷ ያቺው ከተማ የሐይቅ ዳርቻው ውበት የገዳማት የአድባራቱ መገኛ
አሁን ደግሞ የሀገራችን ፉትቦል ካፒታል ልትሆን ነው ማለት ነው። ይሄኛው ስቴዲየም እስኪያበቃ ተጠናቆ እስኪያበቃ ግን አንድ ዲስአድቫንቴጅ አለ። አንድ ዲስአድቫንቴጅ አለ። አንድ ያጣነው አድቫንቴጅ ግን አለ። አዲስ አበባ ላይ አለ መሆኑ የትላንትናው የፓትሪክ ቬራን የሴኔጋል ብሔራዊ ቡድን አሰልጣኝን ጋዜጣዊ መግለጫ ካደመጣችሁ ስለ ኢንቴንሲቲ ሲያወራ ነበር። ተጫዋቾቹ ብዙ እንዲሮጡለት ይፈልጋል ዛሬ። እና ለመጀመሪያ ጊዜ ውድ አድማጮች ስንት ዘመን እንግዲህ በዘገባ ስቆይ በዚህ በእግር ኳስ ጋዜጠኝነት ስቆይ አንድም የውጭ ሀገር አሰልጣኝ ወደዚች ሀገር መጥቶ የመጫወቻ ሜዳውን ሳሩን ማለት ነው አመስግኖ ያቀ ለመጀመሪያ ጊዜ ከፓትሪክ ቬራ ሰማን። የሚመች እንዴ? አረ ነቅተናል ማለት ነው። በእውነት ነቅተናል። መጫወቻ ሜዳው ተፈጥሯዊ ሳር ነው በጣም ነው የሚመቸው ያለ ሲናገር ነበር። አይ ቲንክ ሞዛምቢክ እዛ ጥሩ ነገር አልገጠመው። አንድ ለአንድ ተለያይቷል በመጀመሪያው ጨዋታ ኢትዮጵያ በሱዳን 1-0 ስትሸነፋው። እና ስለሜዳው አድናቆቱን ገለጸ። ማንንም አያስገድደውም እኮ አድናቆት እንዲያቀርብ ያው ለምዷል። እሱ ሁሉ ነገር ግልጽ በሆነበት ዓለም ነው ሲጫወት ሲያሰለጥን ይኖር በአውሮፓ። ከተመቸ ተመቸ ይላል፣ ካልተመቸ ወቅሶ ነው የሚሄደው። ለነገ አይልም። ለነገ የሚያሳድረው ምክንያት አይኖረው፣ የሚዋሽበትም ምክንያት አይኖረውም። ከጨዋታ በፊት በነበረው በዚህ ጋዜጣዊ መግለጫ ላይ ይህን ተናገረ። ከሌሎቹ ማብራሪያዎቹ ሁለቱ ነገሮች ናቸው ቀልቤን የሳቡት። አንዱ የሜዳው ጉዳይ ይመቸናል ማለቱ ለመጀመሪያ ጊዜ እርሻ ነው ያሉን እኮ አሰልጣኞች ነበሩ። የአዲስ አበባ ስቴዲየም መጫወቻ ሜዳ እውነታቸውን ነው። ደግሞ አባጣ ጎርባጣ ኳስ ማይንከባለልበት ሜዳ የእግር ኳስ ሜዳ መሆን አይችልም። ቀድሞ ነገር ምንም አይመስለንም። አብረነው ስንኖር እኮ ምንም አይመስለንም። በቃ ተዋህዶናል፣ ተላምደኗል። ምንም አይመስለንም። ምንም ሳይመስለን ኖሯል። በተለይ ከኮቪድ በፊት በነበሩት ሁለት የውድድር ዘመናት ወደ መጨረሻዎቹ ወራት ላይ የኢትዮጵያ ፕሪሚየር ሊግ አዲስ አበባ ስቴዲየም ላይ ሲከናወን ወደፊት በግለ ታሪካችን ላይ የማንረሳቸው ጨዋታዎች አሉ፣ እዛ ላይ የምንጽፋቸው። ከነዛ መካከል በነዛ ወራት የተከናወኑ ሙሉ ጭቃ በሆነ ስቴዲየም ኳስ መሬት ላይ ወድቆ ማይነጥርበት ዳኞቹ እንኳን ለያቁም በቃ ይብቃ ይቁም ጨዋታው በፊፋ ሕግ መሰረት ያላሉበት ስንት ጨዋታ አይተናል። ሳሩ ጠፍቶ ጭቃው አግጥጦ ኳሱ ጭቃው ኳሱን እያጣበቀ በእውነት የእኛ ነገር እኮ እግር ኳስን በተመለከተ መቼም ይደንቀኛል። እንዴት በቃ እያየን እኮ ነው ምንም ስንት ነገር ማድረግ የምንችል። ለአንድ ተጫዋች 35 ዓመት ለሆነው ተጫዋች የምንከፍለውን ክፍያ እኮ አንድ ሜዳው ላይ ብናፈስ በቃ የተሻለ ይሆናል። ቢያንስ ቬራ መጥቶ አይ በጣም የሚመች ሜዳ ነው ባይለን እንኳን እኛ ከለመድነው መጥፎ ሜዳ ይልቅ የተሻለ የመጫወቻ ሜዳ ይሆን ነበር። የገንዘብ ጥያቄ ሳይሆን የአእምሮ ጉዳይ ነው። ያለመቻል ሳይሆን በቃ ሐሳባችን የሆነ ቦታ ላይ ስታግናንት ሆኖ ባለበት ስለቆየ ይሁን ምን ችግር አለው? ይጫወቱ። በዚህ የሀገሪቱ ብሔራዊ ሊግ ብሔራዊ ዋና ቶፕ ፍላይት ሊግ እንደዛ ባለ ሜዳ ላይ ተከናወነበት ጊዜ ነበር። እና አሁን ከፓትሪክ ቬራ ይሄን ስሰማ እነዚህ አሰልጣኞች በብዙ ጋዜጣዊ መግለጫዎች ላይ ስለሜዳው ሲያማርሩ ይሄማ እንዴት ኳስ ሊጫወቱበት ያስችላል እያሉ ሲያማርሩ የሰማሁባቸው ጊዜ አታወሱ። እና ይሄ በጣም አዎንታዊ ዜና ነው። በኢትዮጵያ ፉትቦል ለዘመናት እኮ ፖዚቲቭ ዜና ለማውራት ከስንት አንድ ነው የምናገኝ። እና ወደ ነጥቡ ልምጣ። ቆይ አንድ አድቫንቴጅ ያጣነው አድቫንቴጅ አለ አዲስ አበባ ለመሆኑ ስላችሁ ከፓትሪክ ቬራ ጋዜጣዊ መግለጫ መነሻነት ስለ ኢንቴንሲቲ ሲያወራ ተጫዋቾቹ ብዙ እንዲሮጡ እንዲለፉ ይፈልጋል። አዲስ አበባ ከፍ ያለ አልቲቲዩድ ያለበት ከተማ ስለሆነ ከባህር ዳር በአልቲቲዩድ ስለሚበልጥ ተጋጣሚ
ቶሎ አክሊማታይዝ ለማድረግ ለመላመድ ይቸገራል እና ኢንቴንስ ሆኖ ለመጫወት እንደዚህ እግሩ ላይ የሆነ ነገር እንደታሰረበት ነው የሚሆን ልቡን ሊተፋ ነው የሚደርሰው ከዚህ በፊት ማርዋን ሸማህ ታስታውሳላችሁ አርሰናል ተጫዋች ዚመቶ ከቤራይ ቡድኑ ጋር በተጫወተ ጨዋታው እንደተጠናቀቀ የነበረው መግለጫ ላይ በቃ ልቤ ከውስጤ ሊወጣ ነበር መሮጥ አቃተኛል ያኔ አርሰናል ተጫዋች ነበር ሁሉም ትኩረት እሱ ላይ አድርጎ እና ባህር ዳር 1820 ላይ ነው የምትገኘው ከባህር ጠለል በላይ አዲስ አበባ 2355 ልዩነቱን አስቡ እንደዚህ አካባቢ ነው አልቲቲዩዳቸውና ልዩነት አለ ግን እኛ ይው አዲስ አበባ ከፍ ባለ አልቲቲዩድ ላይ የምትገኝ ከተማናት እንላለን እንጂ አንድ ቀንም በአልቲቲዩዱ ግን ለተጋጣሚ ዲስአድቫንቴጅ ሆኖ እኛ የተጠቀምንበት ጊዜ ግን አላስታውስም ጨዋታውን ብታፈጥ ነው እዚህ አዲስ አበባ ላይ በሚከናወን ጨዋታ ከሎላንድ የመጡት እነዚህ ሴኔጋላውያን ወይም ሞሮካውያን እንዴት እንደሚጨነቁ አስቡ በተለይ ከ60 ደቂቃ በኋላ የሉም በቃ ግን እኛ ያንን ጨዋታ ማፍጠን አንችልም እኛው ራሳችን ፊትነሳችን ይወርዳል ከ60ኛው ደቂቃ በኋላ ስለዚህ ለነሱ የበለጠ ምቹ ይሆናል እና እንላለን የአልቲቲዩድ ጉዳይ ግን ተጠቅመንበት አናውቅም ቢሆንም የሚጠቀምበት ትውልድ ሊመጣ ስለሚችል እንደው ወረቀት ላይ ባለው አድቫንቴጅ አዲስ አበባ ላይ ቢሆን ይሄንን ጥቅም እናገኝ ነበር ግን ባህር ዳር ይገባታል ከአዲስ አበባ ቀድማ የተሻለ ስቴዲየም ቢያንስ ካታጎሪ 3 ላይ የደረሰ ስቴዲየም አዘጋጀች ስለዚህ ይገባታል ይሄ ካታጎሪ 3 ፍቃድ ጊዜያዊ ነው ውድ አድማጮች እስከ ጃንዋሪ 2027 ድረስ የዚህን ስቴዲየም ሙሉ ለሙሉ ግንባታውን ለማጠናቀቅ ፋሲሊቲውን ለማሟላት እየተሰራ እንደሆነ መረጃ አግኝቻለሁ እቃዎች ወደ ደብ ደርሰዋል እነዛ እቃዎች ወደ ባህር ዳር ገብተው ሚገጠመው ሲገጠም ቀሪው ግንባታ ሲጠናቀቅ ያኔ ወደ ካታጎሪ 4 ያድጋል ማለት ነው ፍቃዱ ከጊዜያዊነት ወደ ዘላቂነት ይቀየራል ያን ጊዜ ሙሉ ለሙሉ ስቴዲየሙ ጥላ ይለብሳል ዘመናዊ የፕሬስ ክፍል አለው ፕሬስ ኮንፈረንስ መስጫ ክፍሉም ለሚዲያው ማለት ነው የተሟላ ነው አራት መልበሻ ክፍሎች ደረጃቸውን የጠበቁ ከነ ሻወራቸው አሉት ከነ መታጠቢያ ክፍል አለው የተሟላለት ነው መጫወቻ ሜዳው እንዳልኳችሁ ምቹ ነው የተፈጥሮ ሳር ነው የለበሰው አንድ የፈረንሳይ ድርጅት ነው የሰራው ይሄ በጣም ይሄንን ላደረጉ በድጋሚ ማመስገን አለብኝ ደግ አደረጋችሁ በቃ በሀገር ውስጥ ተቋማት የሰራናቸው የሜዳ ኢንጂነሪንግ ስራዎች ሁሉ ጥረት እንደው ጥረቱን ሳልነቅ ግን በአለም አቀፍ ደረጃ እግር ኳስ ሊያጫውስ የሚችል የመጫወቻ ሜዳ ተርፍ ለመስራት እንደተቸገረን ነው የሚያሳየን ስለዚህ የግዴታ ውቀት ከውጭ ኢምፖርት መደረግ አለበት በጣም አስፈላጊ ከሆነ ባለሙያ ከውጭ ኢምፖርት መደረግ አለበት ባለሙያ በጣም አስፈላጊ ስለሆነ ድረስ ለዚህ ይመስለኛል ፓትሪክ ቬራ አድናቆት ሲሰጥ በሀገር ውስጥ ባለሙያ እንመን ጥሩ መፈክር ግን ፉትቦል ሌላ ጉዳይ ነው አሁን በብዙ እግር ኳስን እንወዳለን እግር ኳስን ጥሩ ተመልካቾች ነን እግር ኳስን ማስተዳደር አንችልበትም ለፉትቦል ብዙ ጊዜ በአድ እንሆናለን የእግር ኳስ እውቀት ተንሰራፍቶ የሞላበት ሀገር አይደለም እግር ኳስን የሚጫወቱ አሉ እግር ኳስን የሚያሰለጥኑ አልጠፉ እግር ኳስን እናስተዳድራለን የሚሉም እንዲሁ ጉዳዩ የጥራት ጉዳይ ነው ከፍ ላለው ስታንዳርድ ከፍ ላለ ኳሊቲ ከሆነ ግን ግባችን በዚህ በኩል ሁሉ ጊዜም እንደምለው ነው የተሰጦ ክፍተት አለ በሀገሪቱ የግድ ይህንን ዴፊሲት ለመሙላት ከውጭ ባለሙያ ማምጣት ያስፈልጋል ለዚህ መስለኛል ይህም ምስጋና ከቀድሞ የፈረንሳይ ኢንተርናሽናል ከቪየራ የተሰሙ የስቴዲየሙ መቀመጫዎች ቪአይፒ ቪቪአይፒ ወንበሮች አሉት የቪአይፒ ትሪቡኑ ዘመናዊ ወንበሮች ነው የተገጠሙለት የካፍ የክለብ ላይሰንሲንግ ኦፊሰር ትላንትና ጉብኝትና ግምገማ አድርጎ ነበርና አብሮት የነበረ ሰው የሰጠኝ መረጃ
ጋዜጠኛ ማለት የቀድሞ ካናል ፕሉስ ቴሌቪዥን ባልደረባይ ኦምናት አደለ አብሮት ነበረና እሱ እንደነገረኝ ሰውየው ተደንቆበታል። አሁን ኦፊሻል ግምገማ አይደለም ይሄ ግምገማ ማለት አሁን ለ2027ቱ የአፍሪካ ዋንጫ ዝግጅት ብቁ ይሆናል አይሆንም ለሚል ግምገማ አይደለም። ግን እግረ መንገዱን ባለሙያው መጥቶ የሚያቀርበው ሪፖርት አለ መሰለኝ የፋሲሊቲ ግምገማ። አሁን ምክንያቱም በካታጎሪ 3 ላይ ስላለ ስቴዲየሙ ያለውን ሁኔታ ሁሉ መርምሮ ሪፖርት ማድረግ አለበት። በዚህ በኩል የተደነቀባቸው እንደውም አንዳንድ በአፍሪካ ሀገራት ስቴዲየሞች ያለመድኳቸው ፋሲሊቲዎች በዚህ ስቴዲየም ውስጥ አሉ ብሎ እንደነገረው ነግሮኛል። የቪአይፒ መቀመጫዎቹ የቪቪአይፒ ወንበሮቹ ገመድ አልባ የስልክ ቻርጀር ሁሉ ሳይቀር የተገጠመላቸው ናቸው። ይሄ ብቻ ይሄ ስለሆነ ብቻ ስቴዲየም ኢንተርናሽናል ስታንዳርድን ያሟላል የካፍን ስታንዳርድ ያሟላል ማለት አልችልም። ግን እንደው በሚገባን እንደው ለየት ስለማለቱ ለመግለጽ የመስተንግዶ አገልግሎት የሚሰጡ የስቴዲየም ክፍሎች ለምሳሌ አንድ ሬስቶራንት አለው። የትኛው ስቴዲየማችን ነው በአዲስ በኢትዮጵያ እግር ኳስ ታሪክ ሬስቶራንት ያለው? የባህር ዳር ስቴዲየም እንግዲህ አሁን አዲስ አበባ ሊኖር ይችላል እሱ ገና ስለሆነ እሱን እንጠብቃለን። ግን ይሄ ሬስቶራንት አለው ለቪአይፒ ለቪቪአይፒ እንግዶች 3-4 የመመገቢያ ቦታዎች አሉት። ይሄንን ማን መሰላችሁ ሊጠቀምበት የሚችለው? ባህር ዳር ከነማ እግር ኳስ ክለብ። ቆይ እዛ ውስጥ አልግባ ከርሱ ከጨዋታው ልወጣ ይችላል። ስለዚህ በጨዋታውና በተያያዥ ጉዳዮች ላይ ብቻ ላተኩር። የፕሬስ ቦክሱ ሰፊ ነው ግን ገና ሙሉ ለሙሉ የተጠናቀቀ ስላል ነው ብዙ ጋዜጠኞችን በአንድ ጊዜ ለማስተናገድ እንደሚቸገር መረጃ አለኝ። ስለዚህ አሁን ከወደብ እንደዚያ አቃዎች ከገቡ በኋላ ጥላው ሲገጠምን ሲል ጥላው ሲሰራ ገና ተጨማሪ የሚዲያ ቦታዎች እንደሚጨመሩለት ሰምቻለሁ። እና አሁን ያለው የፕሬስ ኤሪያ እንግዲህ ለጊዜው ነው ማለት ነው። ቀላል አድርጋችኋት የትኛውም ስቴዲየም በካፍ በአፍሪካ ፉትቦል ኮንፌዴሬሽን በፊፋ በዓለም አቀፉ እግር ኳስ ማህበር እውቅና የሚሰጠው ለሚጫወቱት ቡድኖች አመቺ ስለሆነ ብቻ አይደለም። ጥሩ መልበሻ ቤት፣ ጥሩ የኦፊሻልስ መቀየሪያ፣ ጥሩ የቪአይፒ የቪቪአይፒ ትሪቡኖች ስላሉት ብቻ አይደለም። ዝርዝሩ ብዙ ነው ግን ካፍም ሆኑ ፊፋ ያለ ሚዲያው ምንም እንደሆኑ ስለሚያውቁ የሚዲያው መብት በደንቦቻቸው እንዲከበር ያደርጋሉ። ስቴዲየሞች ለሚዲያ ምቹ ካልሆኑ መመዘኛውን አያሟሉ። እንደው ዝም ብለህ ወንበርና ጠረጴዛ ስለተቀመጠልህ ብቻ አይደለም። አሁን ዘመኑ ረቋል ዘምኗል በጣም። እንደነ ደምሴ ዳምጤ እንደ ጥንቱ ጊዜ ስክሪፕቶና ወረቀት ብቻ የሚያስፈልግበት የፕሬስ ክፍል አይደለም። ጠረጴዛ ወንበር ስክሪፕቶ የአዲስ አበባ ስቴዲየም እንደተሰራ እንደዛ ብቻ አይደለም። አሁን ሚዲየሙ ራሱ ሰፍቷል። ቲቪ፣ ሬዲዮ፣ ጋዜጣ፣ ኦንላይን ሰፍቷል። አሁን ኮኔክቲቪቲ ወሳኝነት አለው። ጉልበት ያለው የዋይፋይ ኮኔክሽን ከሌለ ፍቃዱ አይሰጥም። አሟላ ትባላል ወይ ካታጎሪ 3 ትባላል። አሟልተህ ሁሉን ነገር ራይት ራይት ስታገኝ ካታጎሪ 4 ትገባለህ ትባላል። ዝርዝሩ ብዙ እኮ ነው ውድ አድማጮች። እስቲ ስቴዲየም ውስጥ የምትቀመጡበት ወንበር ቁጭ ብላችሁ ጨዋታ ስትመለከቱ እግራችሁ መሬት ይረግጣል አይደል? ተቀምጣችሁ በጉልበታችሁና በቀጣይ ወንበር መካከል ያለው ስፔስ ሰው ማሳለፍ አለበት። እንዲራመድ ማለፍ የሚያስችል ኮሪደር ሊኖር ይገባል። አሁን አዲስ አበባ ስቴዲየም ይሄ የለም። ትሪቡን እንኳን ቁጭ ብላችሁ ሰው ወደዚህኛው ወንበር የሚገባ ከሆነ ትነሳላችሁ እሱን ለማሳለፍ። እንደዚህ አይነት ጥቃቅን የሚመስሉ ግን ደግሞ በካፍ በፊፋ የማይታለፉ መመዘኛዎች አሉ። ግን ከዚያም በላይ ከዘመኑ ጋር አብረው የዘመኑ ስቴዲየሞች ያስፈልጋሉ ሲባል ለካፍና ለፊፋ ብቻ ለራስ ጥቅም
እና ኮኔክቲቪቲ ወሳኝነት አለው ስላችሁ ስቴዲየም ውስጥ ጨዋታው እየተከናወነ ነው በቀጥታ መረጃ አሁን ጨዋታው ከተጠናቀቀ በኋላ መታቀርበት ዘመን አይደለም ላይቭ ነው መታቀርበው ጨዋታውን ማስተላለፍ ላይቭ አንድ ነገር ነው ግን እንደ ሚዲያ ግን ዘገባዎችን የምታቀርበው በቀጥታ ስለሆነ ቀጥታ ይሄንን ለመስራት የሚያስችል ፋሲሊቲ ያስፈልጋል ይሄ ደግሞ የኢንተርኔት ኮኔክሽን እና ዝም ብሎ ገባ ወጣ ሚል የዳያላፕ አይነት ባህሪ ያለው ዋይፋይ አይደለም ዌብ ጠንከር ያለ ብሮድባንድ ይፈልጋል ለዚህም መመዘኛ አለው እና የባህር ዳር ስቴዲየም በዚህ ሂደት ላይ ነው ያለው ወደ 200 ገደማ የሲሲቲቪ ካሜራዎች ውስጥ ውጪ ሁሉ አሉት ለሴኩሪቲ ለደህንነት አሁን እንደዚህ ለስቴዲየም ረብሻ ለ ስፔክታተር ቫዮለንስ ወይም ሁሊጋኒዝም ሁለት ቦታን ከፍለዋልና ስቴዲየም ረብሻና ስርዓት አልበኝነት ይሄን ለመቆጣጠር የሚያስችል ለፖሊስም ለስቴዋርዶችም ድጋፍ ሊሰጥ የሚችል የሲሲቲቪ ሲስተም ሁሉ አለ አንድ ያስደነቀኝ ነገር ምን እንደሆነ ታውቃላችሁ መልበሻ ቤቶቹ የአይስ ባዝ ክፍል አላቸው ይሄ ቆሜ ነው ያጨበጨብኩት ለዚህ የአይስ ባዝ ክፍል አላቸው የበረዶ በበረዶ ምትዘፈዘፉበት ማለት ነው ቀስ ያለም ቢሆን እኮ በቃ ተግተን በመርፌ ተወክተን ወደ ኢንጀክት ተደርገንም ቢሆን ከዘመኑ ጋር እንራመድ ዘንድ ግድ ይለናል ወዲያውኑ እንዶ መንቃት ባንችል እንኳን እና እነዚህ መልበሻ ቤቶች የአይስ ባዝ ገንዳ አላቸው ግን ገና ያልተጠናቀቀ ነው ይሄ ግን ቦታው አላቸው አራት የመልበሻ ክፍሎች ይሄ ፋሲሊቲ አላቸው ያሰልጣኞች ክፍል ከነሙሉ አገልግሎቱ ሎከር አለው ወንበር ጠረጴዛ አለው መጸዳጃ ቤት አለው ይሄን ሁሉ ያሟላል እና በዚህ ሴኔጋሎች ምንም ያቀረቡት ኮምፕሌንት የለም እስካሁን ድረስ ምንም ኮምፕሌንት የለም ቅሬታ መነጫነጭ የለም ጭራሽ ከፓትሪክ ቬራ የተሰማው ሜዳው ምቹ ስለሆነ በምቹ ሜዳ ላይ መጫወት ጥሩ ነገር ነው ያለ ሲናገር ነበር ትላንትና የመጨረሻ ልምምዳቸውን ሰርተው ነው ያየው እንግዲህ ከሞዛምቢክ ጋር አቻ ሲለያዩ የገጠመው ነገር የሚመቻል መስለኝ የተመቻል መስለኝ ከንግግሩ እና የመጀመሪያው በሴኔጋል ብሔራዊ ቡድን አሰልጣኝነቱ ያከናወነ የነጥብ ጨዋታ ያለ ድል የተጠናቀቀ ነው እዛ ሞዛምቢክ ላይ አንድ ለአንድ አሁን ይሄ ሁለተኛው ጨዋታው ነው ለፓትሪክ ቪራ በሴኔጋል ብሔራዊ ቡድን አሰልጣኝነት ራሱ አሰልጣኙ ፓትሪክ ቪራ ውድ አድማጮች በነገራችን ላይ ባለፈው ሰኔ 50 ዓመቱን ደፈነ ከ50 ዓመት በፊት የተወለደው በዳካር ሴኔጋል እኛ ምናቀው በፈረንሳዊነቱ ነው አይደል ዝርያው ሴኔጋል ብቻ ግን አይደለም በእናቱ ደግሞ ያው ቪየራ የሚለው ስም ራሱ የፖርቱጊዝ ስም አይደል የፖርቱጋሉ ስም ነው በእናቱ ደግሞ የኬፕ ቨርዴ ዝርያ ነው ያለው የተወለደው ዳካር ነው በ8 አመቱ ፈረንሳይ ሀገር ገባ ከወላጆቹ ጋር ብዙ ሳይቆዩ ወላጆቹ ተለያዩ ትዳር ፈረሰ በአውቶባዮግራፊው ላይ እንደጻፈው ከሆነ ፓትሪክ ቬራ ከዚያ በኋላ አባቱን አግኝቶ ታያቀ አያቱ በፈረንሳይ ጦር ሰራዊት ውስጥ ያገለገሉ ወታደር ስለነበሩ የፈረንሳይ ዜግነትን ለማግኘት ሌላ ማመልከቻ አላስፈለጉ የፈረንሳይ እግር ኳስ ለአኤስ ካን ለኤሲ ሚላን ለአርሰናል ለዩቬንቱስ ለኢንተር ሚላን እና ለማንቸስተር ሲቲ ሲጫወት ያውቀዋል ብቻ ሳይሆን ለሰሚያዊዎቹ ለፈረንሳይ ብሔራዊ ቡድን 107 ጊዜ በመጫወት ያሳደገችውን ሀገር አገልግሏል ከክብር ጋር የ1998ቱን የዓለም ዋንጫ የ2000ን የአውሮፓ ዋንጫ ያሸነፈው ስብስብ ውስጥ ፓትሪክ ቬራ ቦታ ነበሩ የአርሰናል ደጋፊዎች ደግሞ ከሃይበሪ ኤምሬትስ ሌጀንዶች አንዱ አድርገው ይመለከቱታል ኢንቪንሲብልስ ተብለው ጨዋታ አንድም የሊግ ጨዋታ ሳይሸነፉ ሻምፒዮን በሆኑበት በ2003 2004 የውድድር ዘመን ወርቃማውን ዋንጫ ያነሳው በአምበልነት ፓትሪክ ቪየራ በአሰልጣኝነት ግን በኒስ በክሪስታል ፓላስ በስትራስቡርግ እና በጄኖዋ ክለቦች
ተዟዙሮ ቢያሰለጥንም የተጫዋችነቱን ያህል ግን ስኬታማ ሆኖ አልታየም። በመጨረሻ የትውልድ ሀገሩን ሴኔጋል ብሔራዊ ቡድንም በአሰልጣኝነት እንዲይዝ ከሴኔጋል እግር ኳስ ፌዴሬሽን ጋር ስምምነት ላይ ደርሶ እነሆ የዛሬው ሁለተኛው የነጥብ ጨዋታ ነው። እርሱ የተረከባት ሴኔጋል፣ እርሱ የተረከባቸው የቴራንጋ አናብስት በፊፋ የብሔራዊ ቡድኖች ደረጃ አሁን በዚህ ሰዓት 19ኛ እርከን ላይ ይገኛሉ። ከአፍሪካ ሁለተኛ፣ ሞሮኮ ናት ከአፍሪካ አንደኛ፣ ከብራዚል፣ ከፖርቱጋል፣ ከቤልጅየም ሁሉ በላይ ናት ሞሮኮ በፊፋ የወርሃዊው የብሔራዊ ቡድኖች ደረጃ። በአፍሪካ ካየን መጀመሪያ ሞሮኮ፣ ቀጥሎ ሴኔጋል ነው የምትጠቀሰው። ኢትዮጵያችን ዋሊያዎቹ በ144ኛ ደረጃ ላይ ነው የምትገኝ። ተመልከቱ 19ኛ እና 144ኛ፣ በመሐከላችን ያለው ልዩነት በጣም ሰፊ። ስፋቱን በፊፋ የብሔራዊ ቡድኖች ደረጃ እርከን ርቀት ብቻ ሳይሆን በተጫዋቾቹም ጥራትም፣ በተጫዋቾቹም ዝና፣ በተጫዋቾቹ በአውሮፓ እግር ኳስ ላይ ባላቸው ቦታም መመዘን እንችላለን። የነ ሳዲዮ ማኔ የነ ኢልማን ኢንጃዬ የነርሱ የነ ፔፕሳር ብሔራዊ ቡድን ነው ይሄ። እርግጥ ኢልማን ኢንጃዬ ዛሬ በቅጣት አይገባም ተብሏል። ሳዲዮ ማኔ በጉዳት የለም። በኢትዮጵያ በኩል መስፍን ታፈሰ በቅጣት አይገባም። በረከት ደስታ በጉዳት የለም። ዮሐንስ ሳሌ በሱዳን በተሸነፉበት ጨዋታ ላይ የታየው ጎልን የመጨረስ እድልን ወደ ጎልነት የመቀየር ድክመት ላይ የሰሩ እንደሆነ ሰሞኑን ሲናገር ነበር። እና ቲኬትም በኦንላይን የተሸጠው ፉትቦል ከጊዜው ጋር ይራመድ ዘንድ ግድ ይላል፣ ቀስ ብሎም ቢሆን እየተለወጠ ነው ስንል ለመጀመሪያ ጊዜ ባይሆንም ይሄ ነገር አሁን ይሄ እየተለመደ መጥቷል። እና የስቴዲየሙ ሚስማር ተራ እና ዳፍ 100 ብር ነው መግቢያው። በተለምዶ በአዲስ አበባ ስቴዲየም አጠራር ካታንጋው 200 ብር ነው። ከቪቪአይፒው ጎን ያለው በሜዳው ቲዩ ያለው ደግሞ ከማናንሽ የሚባለው አይነት፣ እሱ ደግሞ በነገራችን ላይ የቆዳ ወንበር ነው፣ ሌዘር ሶፋ ሌዘር ሲት ነው ያለው። 500 ብር ነው እዛ የሚከፈለው። ከቪቪአይፒው በላይ ሌላ ዴከር አለ። የስቴዲየሙ በዚያ ዴከር ወንበሮች አሉት ይሄ ቦታ፣ ነገር ግን ለየትኛውም ደጋፊ የተከለከለ ነው። ለጊዜው ማንም ተመልካች የማይገባበት የስቴዲየም ክፍል ነው። ለብሮድካስተሮች ነው። በጣም ጥሩ አደረጉ። ለብሮድካስተሮች ነው። ሀገሬ ቲቪ ይህን ጨዋታ እንደሚያስተላልፍ በኢትዮጵያ ውስጥ ብቸኛው ብሮድካስተር እንደሆነ ሰምቻለሁ። ነገር ግን እነ ካናል ፕሉስ፣ ቢኢን ስፖርት ጨዋታውን ደግሞ ለአፍሪካ እና ለአካባቢው እንደሚያስተላልፍ ይህንም እንደዚሁ አረጋግጫለሁ። ምክንያቱም የመጣው ሴኔጋል ነው፣ ትልቅ ቡድን። በፍራንኮፎን አፍሪካ ልዩ ትኩረት ከሚደረግባቸው ብሔራዊ ቡድኖች ቀዳሚው ነው ከነ ኮትዲቯር ጋር። ስለዚህ ብሮድካስተሮች ኢንትረስት አላቸው እዚህ ጋር። ካናል ፕሉስ አፍሪክ በምዕራብ አፍሪካ ያለው ተቀባይነት ከፍ ያለ ስለሆነ ይሄ ፈረንሳይ ቴሌቪዥን በፈረንሳይኛ ተናጋሪ የአፍሪካ ሀገራት ዘንድ ያለው የብሮድካስቲንግ ራይትን የመያዝ ነገር የተለመደ ነው። በነገራችን ላይ ካናል ፕሉስ አሁን ዲኤስቲቪን ጠቅሎ ገዝቶታል በ2.9 ቢሊዮን ዶላር። ስለዚህ መልቲ ቾይስ አፍሪካ አሁን የካናል ፕሉስ ንብረት ነው። በሀገራችንን ካናል ፕሉስ በአማርኛ ቋንቋ ጀምሮ እንደነበር ታስታውሳላችሁ። እና የዛ ያ ኦፕሬሽን ግን ከዲኤስቲቪ መጠቅለል ጋር ተያይዞ እንዲቆም ተደርጓል። አሁንም በአፍሪካ በሰፊው በፔቲቪው ዘርፍ ካናል ፕሉስ እየሰራ ይገኛል ማለት ነው። በአውሮፓ ብቻ አይደለም፣ በሰሜን አሜሪካ፣ በፈረንሳይ አንቲ ግዛቶች ወይም በቪየትናም፣ በምስራቅ አውሮፓ ብቻ ሳይሆን እና በህንድ ውቅያኖስ አካባቢ ብቻ ሳይሆን በመላው አፍሪካ በተለይ እንደ ሴኔጋል ባሉ ለአካባቢው ለምዕራብ አፍሪካ ፈረንሳይኛ ተናጋሪ ሀገሮች ዋነኛ ጨዋታዎችን የሚያስተላልፍ ጣቢያ ነው። ስለዚህ እነዚህ
የሀገር ውስጥና የውጭ ሀገር ቴሌቪዥኖች ይሄንን ጨዋታ እንደሚያስተላልፉ ስታውቁ ለጨዋታው የተሰጠውን ክብደት ይበልጥ ግልጽ ይሆንላችኋል። ግን ሴኔጋል በተጫዋቾቿ ኳሊቲ የአፍሪካም ሻምፒዮን እኮ ናት። አከራካሪ ቢሆንም ማለት ገና በፍርድ ቤት ያልተወሰነ ጉዳይ ቢሆንም ለሞሮኮ ሰጥቻለሁ እያለ ነው ካፍ። የአፍሪካ ዋንጫ ተከናወነ፣ ሻምፒዮን የለውም ማለት ነው በዚህ ሰዓት። ወይ ሁለት ሻምፒዮኖች ነው ያሉት፣ ብቸኛ ውድድር ሁለት ሻምፒዮኖች አሉት። አወዳዳሪው አካል ነው የሚወስነው ካላችሁ ግን ሴኔጋል ሻምፒዮን አይደለችም። ቢሆንም ግን በሜዳ ላይ ሻምፒዮን ተብላ ዋንጫ አንስታለች። ያ ቡድን ነው ይሄ እዚህ የመጣው። እና ልመልሳችሁ ወደ ተደነኩበት የስቴዲየሙ መረጃ። ከሌሎች የሀገራት ስቴዲየሞች የአፍሪካ ሀገራት ስቴዲየሞች ለየት የሚያደርገው ይሄን ስቴዲየም ተብሎ የተገለጸልኝ ልንገራችሁ። የካፍ የክለብ ላይሰንሲንግ እና የፋሲሊቲ ገምጋሚ ተመልክቶ ተገረመበት የተባለው ለምሳሌ የመልበሻ ቤቱ መጸዳጃ ቤቶች ለአካል ጉዳተኞች የሚሆን ፋሲሊቲ አላቸው። ይሄ በአፍሪካ ብዙ ቦታ ላየሁትም እንዳለ ነው ገምጋሚው መረጃውን ለሰጠኝ ሰው የነገሩ። እና የሴኔጋል ብሔራዊ ቡድን ትላንትና ከትሬኒንግ በፊት ጂምናዚየም ፈልጎ ነበር። በአንድ ላይ ቡድኑ የሚሰራበት የጂም አገልግሎት ፈልጎ ጠይቆ ይስሩ አይስሩ ግልጽ አይደለም። እዚህ ጋር አይገርማችሁም? የባህር ዳር ስቴዲየም ጂምናዚየም አለ። ይኸው መጠቀም ትችላላችሁ ብለው እንደፈቀዱላቸው፣ ግን ይስሩ አይስሩ ግልጽ አይደለም። ሰርተዋል ከዛ በኋላ አልሰሩም? የጠየቁት ላይሰሩ አይመስለኝም። ግን ያለኝ መረጃን አክዩሬትሊ ልግለጽ ካልኩኝ እንደዛ ነው ማለት ያለብኝ። እስቲ በአዲስ አበባ ስቴዲየም ጂምናዚየም ሬስቶራንት የሚዲያ ሰፊ ቅድም የገለጽኩላቸው አይነት የቪአይፒ የቪቪአይፒ ሬስቶራንት እንደዚህ አይነት የመስተንግዶ የሆስፒታሊቲ ፋሲሊቲዎች ሲኖሩ ብላችሁ አስቡ። ምኞታችን ይሄ ነበር። ምክንያቱም በጨዋታ ዕለት ሁሌ ስቴዲየም ጎርስ ደጋፊዎች ጨዋታ ሊመለከቱ ብቻ አይደለም የሚሄዱት። የእግር ኳስ የስፖርት አመራሮች ይህንን ነው መረዳት ያለባቸው። የጨዋታ ዕለት ማች ዴይ ለእግር ኳስ አፍቃሪዎች እንደ በዓል ቀን ነው የሚቆጠሩ። ከልብ የምትወደው ቡድን የሚጫወት ከሆነ በቃ ጠዋት ከእንቅልፍ ስትነሳ ዛሬ ከሰዓት ስቴዲየም ሄዳለሁ፣ ከጓደኞች ጋር ትነጋገራለህ፣ ቲኬቱን ብቻ ገዝተህ ሄደህ ስቴዲየም ቁጭ ብለህ ታደመ ላለመመለስ ነው የምትፈልገው። ከጓደኞች ጋር ጌት ቱጌዘር ሶሻላይዝ የምታደርግበት ቦታ ነው። አዳዲስ ወዳጆች የምታፈራበት ቦታ ነው። የስቴዲየም መቀመጫ በራሱ ራሱን የቻለ ማህበራዊ ባህሪያት አሉት። ስለዚህ በጨዋታ ዕለት ወደ ስቴዲየም ስትሄድ፣ በተለይ ደግሞ በተለይ መክፈል የሚችል ማህበረሰብ ባለበት ሀገር ለምሳሌ በአውሮፓ ወይም ደግሞ ኪሳቸው ሞላ ባሉ ሌሎች ሀገራት ፉትቦል ክለቦች ሆን ብለው ቢዝነስ ለመስራት ስቴዲየሞቻቸውን ያዘጋጃሉ። የስቴዲየም ቲኬት ወጪ ብቻ ሳይሆን የሚያስፈልገው ስቴዲየም ታዳሚ ለማኪያቶም፣ ለሃምበርገርም፣ ለበርገርም፣ ለሌላም ለሌላም ለውሃም ማውጣቱ አይቀርም። ያንን አዘጋጅለት። ወይም ከጨዋታ ፊት 10 ሰዓት ጨዋታ የሚጀምር ከሆነ ከጓደኞቹ ጋር 8 ሰዓት 7 ሰዓት ተገናኝቶ እኛ እንደምናረገው ከሚዲያ ጓደኞቻችን ጋር አዲስ አበባ ስቴዲየም ከመግባታችን በፊት ትልቅ ጨዋታ ካለ መግቢያችንን ካረጋገጥን የፕሬስ ፓሳችን እርግጥ ከሆነ ቀደም ብለን እንገናኛለን። የተጠፋፋ የሚዲያ ሰው ይገናኛል፣ ወይ በፕሬስ ኮንፈረንስ ወይ በእንዲህ ባለ አጋጣሚ። ልክ እንደዛ ታዳሚዎችም ሻይ ቡና እያሉ ምሳ እየተገባበዙ ቀኑን እንደ መዝናኛ እንደ ሶሻላይዝ የሚያደርጉበት ዕለት ያደርጉታል። ይሄ ታዲያ ዞሮ ዞሮ ጥቅሙ ለማን ነው? ስቴዲየም ውስጥ ይሄ ሁሉ ፋሲሊቲ ካለ ለስቴዲየሙ ባለቤት ነው ጥቅሙ። አትራፊ ይሆናል። ፉትቦል ክለብ በባለቤትነት ከያዘው ስቴዲየሙ እንዴት እንደሚጠቀምበት አስቡ። እና እንደዚህ ያሉ ፖቴንሻሎች አሉት ይሄ ስቴዲየም እያልኳችሁ። ይሄንን ተዉትና ጂምናዚየም እንኳን አለው። እንግዳ ቡድን የጂምፋ እንግዲህ ስለ ጥራቱ አላውቅም፣ ጥራት ይኖረዋል ብዬ አስባለሁ። የጂሙ ፋሲሊቲ መቼም እንደዚህ ታስቦበት ተሰርቶ እንደ መደድ ይሆናል ብዬ አልጠብቅም።
ግን ጠይቀው እንኳን አላጡ ሴኔጋላውያን እንደዚህ ያለ ነገር በኢትዮጵያ ሀገር ኳስ ሬር ነው ከስንት አንድ የሚሰማ ሁለቱ ቡድኖች ቲም ኤ እና ቲም ቢ የሚገቡበት ቻነል ደግሞ ልንገራችሁ ወደ መልበሻ ቤት የሚገባበት ኮሪደር መውጫው ይሄም ታስቦበት በአለም አቀፍ አሰራር ደረጃውን በጠበቀ መልኩ ነው የተዘጋጀው ለምሳሌ ቲም ኤ ቲም ቢ በአዲስ አበባ ስቴዲየም ሚክስ ማድረጋቸው አይቀርም ማለት በአሮጌው ስቴዲየማችን ይደበላለቃሉ ውስጥ ኮሪደር ላይ ከመልበሻ ቤት ሲወጡ ይሄ የለም ቲም ኤ በአንድ በኩል ይወጣል ቲም ቢ በአንድ በኩል ይወጣል የቪአይፒ መግቢያው ሌላ ነው በመሐከል ሰፊ ኮሪደር አለ ከዛ ተጫዋቾች ሲወጡ ወይም ተጫዋቾች ወደ መልበሻ ቤት ሲገቡ ልብ በሉ ከነውጠኛ ደጋፊዎች ለምሳሌ በክለብ እግር ኳስ ይሁን በብሔራዊ ቡድን የሚወረወሩባቸው እቃዎች ካሉ ጥቃት ቢሰነዘር በነውጠኛ ደጋፊዎች ምን ያረጋሉ የውጮቹ ስቴዲየሞች ተንሸራቶ እስከ ትራኩ ድረስ የሚሳብ እንደ ድንኳን የሚዘረጋ የሚታጠፍ መግቢያ አዘጋጃሉ እና እስከ ትራኩ ድረስ ከተዘረጋ ተጫዋቹ ነውጥ እንኳን ቢነሰ የሚወረወር ነገር ቢኖር እንኳን ቶሎ ብሎ እዛ ታነል ውስጥ ወደ ተዘረጋው ድንኳን ውስጥ ይገባል ያ ወደ መልበሻ ቤት ስለሚያደርሰው ምንም ነገር ቢወረወር ድንኳኑ ይከላከልለታል ማለት ነው ይሄ የሚታጠፍ የሚዘረጋ መሆን አለበት ይሄ ነገር በባህር ዳር ስቴዲየም አለ ስለዚህ ተጋጣሚዎች የበለጠ ሴፍቲ እንዲሰማቸው የሚያደርግ ነው ማለት ነው እንዲህ ባሉ አጋጣሚዎች ጊዜ ዛሬ ሆናል ይያልኩኝ ሳይሆን እንደዚህ ባሉ አጋጣሚዎች ጊዜ እና የካፍ ገምጋሚ ይህንን ጉዳይ በደንብ እንደተመለከተ እና በብዙ አድናቆት እንደሰጠው አዎንታዊ የሆኑ አስተያየቶች እንዳሉ ሰምተናል። እርግጥ ኦፊሻል የ2027ቱ የግምገማ ጉብኝት እንዳልሆነ በደንብ ይሰመርበት ይሄ አሁን እንግዲህ በካታጎሪ 3 ላይ ያለው ወደ ካታጎሪ 4 ለማደግ በሚውተረተር ስቴዲየም ተቆጣጣሪዎች ማየት ስላለባቸው ነው የሚመስለው። የቀሩት እቃዎች እንግዲህ ሲገቡ በስድስት ወር ውስጥ ይሄ ነገር ሙሉ ለሙሉ ይጠናቀቃል የሚል ፕሮጀክት ተይዟል። እንደዛ ከሆነ ኢንተርናሽናል ጨዋታዎችን በኢትዮጵያ ውስጥ የሚያስተናግድ ብቸኛው ስቴዲየም ወይም ደግሞ በተለመደው አገላለጽ ልክ ባይሆንም ኢንተርናሽናል ብቸኛው ኢንተርናሽናል ስቴዲየም ሆኖ ይጠቀሳል ማለት ነው። መጫወቻ ሜዳው ግን የፓትሪክ ቬራ አድናቆት እስቲ ዛሬ እናየዋለን እንግዲህ ዛሬ እናየዋለን ኳሱ ምን ያህል በደንብ እንደሚንቀሳቀስ ውሃ መጠጣት ምናም ሊፈልግ ይችላል። እርግጥ የሀገራችን ስቴዲየሞች ውሃ በደንብ ካጠጣቸው ይጨቀያሉ። በትልልቆቹ ሀገራት ደግሞ ከጨዋታ በፊት ይጠጣል ረፍት ላይ ይጠጣል ያለ ውሃ እንደማይ አሰልጣኞች በተለይ የተጋጣሚ ቡድን አሰልጣኞች ያጉረመርማሉ። እንዴት ውሃ ሳይጠጣ ደረቅ መሬት ደረቅ ሳር ላይ አጫወቱን ይላሉ። አረንጓዴ ቢሆንም ደረቅ ሳር ከሆነ ኳሱ እንደልብ አይፈጥንም። ኢንቴንስ ሆነ ስትጫወት አካላዊ ፍጥነት ከኳሱ ፍጥነት ጋር አብሮ ማይሄድ ከሆነ ኳሱ ሚዘገይ ከሆነ አንተ ምትሮጥ ከሆነ ምን ይጠቅማል? ያደክማል። ስልጠና ሁሉ ስትዘጋጅበት የነበረው ስትራቴጂ ሁሉ ገደል ይገባል። ስለዚህ በሚገባው ልክ ውሃ መጠጣት አለበት መጫወቻ ሜዳ ይላሉ። ስለዚህ ነው በአውሮፓ ፉትቦል ካያችሁት የፕሪሚየር ሊግ እንኳን ስናይ በቻምፒየንስ ሊግ ልክ ጨዋታው ሊጀመር ሲል ይጠጣል። እነዛ ስፕሪንከር ሲፈነቀሉና በሜዳው አራት ክፍል እንደ ፏፏቴ ራሳቸው ሜዳውን ያጠጡታል። ከዚያ ደግሞ ረፍት ላይ ተጫዋቾቹ ወደ ሜዳ ሲገቡ እንዲሁ ሲጠጣ እናየዋለን። እንደ ሁኔታው በተለይ ደረቅ የሚል ከሆነ በቶሎ ያጠጡታል። አሁን በኢትዮጵያ በሀገራችን ስቴዲየሞች ላይ ውሃ በደንብ አጠጣህ ማለት አጨቀየው ማለት ነው። ተጫዋቾች ደግሞ ሲሮጡበት በደንብ ያቦኩታል። ይሄ ስቴዲየም ግን አንድ የተለየ ኳሊቲ አለው እዚህ ጋር። አይ ቲንክ ያንኑ መመዘኛ ለማሟላት ለምሳሌ እሁድ ለሰኞ አጥቢያ በባህር ዳር ከባድ ዝናብ ጥሎ ነበር። ያ በጠዋቱ ሰኞ ጠዋት
መረጃውን የሰጡኝ ሰዎች እንደነገሩኝ ከሆነ ሜዳው ምንም አይነት ውሃ አላቆረም፣ ጭቃ ነገር ማይታይበት ድሬኔጅ ሲስተሙ የውሃ ማስወገጃ ስርዓቱ ውሃ እንዳያቆር ሜዳውም ጭቃ እንዳይፈጥር የሚያስችል አይነት ነው። ዘመናዊ ነው፣ ፈረንሳዮቹ የሰሩት። እንደዛ ከሆነ እንግዲህ ዛሬም በጨዋታ ላይ ከዘነበ ጭቃ ላናይ እንችላለን ማለት ነው። እሱን እንግዲህ አብረን የምንመለከተው ይሆናል። በአጠቃላይ በሴኔጋል ብሔራዊ ቡድን ዴሊጌሽን ውስጥ ወይም ልዑካን ቡድን 10 ጋዜጠኞች መጥተዋል። አርቲኤስ የተባለው የሴኔጋል ቴሌቪዥን ጋዜጠኞችን የፕሪንት የሬዲዮ እና የኦንላይን ጋዜጠኞች ወደ 200 የሚደርሱ ደጋፊዎች ይጠበቃሉ። በተለምዶ የቡና ጥላፎቅ የሚባለው በአዲስ አበባ ስቴዲየም ፕላን በዛ በኩል ነው መቀመጫ የተዘጋጀላቸው። በሞዛምቢክ በነበሩበት ጊዜ ሴኔጋሎች ታክቲካል ካሜራቸውን በአግባቡ መጠቀም አልቻሉም። ልንገራችሁ፣ በሞዛምቢክ ጨዋታ ይሄ ለነ ፓትሪክ ቬራ እና ለቪዲዮ ተንታኞች ቅሬታ የሚፈጥር ምክንያት የተባለው የተጠቀሰው ኤሌክትሪክ ነው። ታክቲካል ካሜራ ምን መሰላችሁ? ለቴሌቪዥን የሚተላለፈው አይደለም። ከጎል እስከ ጎል የሚያሳይ ከፍ ብሎ የተጫዋቾች እንቅስቃሴ መዋቅራዊ አሰላለፋቸውን በደንብ ለማጥናት ስህተቶችን ነቅሶ ለማውጣት የት ቦታ የተፈጠረ ስፔስ እንዳለ፣ የት ቦታ የንቅናቄ የመግባባት ድክመቶች እንዳሉ ከታክቲክ ረገድ ፈልፍላችሁ አጥንታችሁ የምታወጡበትን ቪዲዮ የሚሰጣችሁ ካሜራ ነው። ስለዚህ ከፍ ባለ ቦታ በተለየ አንግል ነው የሚቀረጸው። በሞዛምቢክ ይሄን ለማድረግ ሞክረው ሴኔጋላውያን 3-4 የቪዲዮ ተንታኞች እንዳላቸውም ሰምቻለሁ። ይህን አልቻሉም። በባህር ዳር በዚህ ስቴዲየም ግን ቅድም የገለጽኩላችሁ ደጋፊዎች የማይገቡበት ቦታ ከፍ ያለ ነው። ለዚህ ምቹ ቦታ እንደተሰጣቸው ሰምቻለሁ። ስለዚህ ባገኘሁት መረጃ ሁሉ ብዙ አዎንታዊ ነገሮች የታዩበት ዝግጅት ነው የዛሬው ጨዋታ። በሀገራችን እግር ኳስ አሁን ይኸው እንዲህ ወደፊት የተራመደ የፋሲሊቲ አስተዳደር ያስፈልገናል። አላለቀም። አሁንም የባህር ዳር ስቴዲየም ወደ ካታጎሪ 4 እንዲያድግ አሁንም የበኩላችንን ጫና ማሳደር አለብን። ግን የሚመለከተው አካል አንድም አፍሪካ ዋንጫን ለማዘጋጀት ካለው ሀገሪቷ ካላት ፍላጎት፣ ሁለትም ደግሞ እንዲሁም ምናልባትም በቀዳሚነት ብዙዎች ቅሬታ ሲያሰሙ የነበረው ብሔራዊ ቡድኑ እንዴት በሀገሩ የነጥብ ጨዋታ መጫወት አይችልም? ይህ አያሳፍርም ወይ? የአፍሪካ ፉትቦል ኮንፌዴሬሽን መሰረትኩ የምትል ሀገር፣ እግር ኳስን ወዳለው ለስፖርት ይገደኛል የምትል ሀገር፣ በተለይ 70% የሚሆነው ህዝቧ ደግሞ ከ30 ዓመት በታች ነው ተብሎ የሚታመን ሀገር፣ ይበልጥ ስፖርት ሊዘወተርባት የሚገባ የወጣቶች ሀገር እንዴት ደረጃውን የጠበቀ የስቴዲየም ፋሲሊቲ አይኖራትም? ይሄ ጥያቄ የነበረ ቁጭት ሲፈጥር የነበረው የፕሮግራም መግቢያም ይሄ ነበር። አሁን በዚህ በኩል የባህር ዳር ስቴዲየም መልስ ሆኖ በቅድሚያ የመጣ ይመስላል። ዋሊያዎቹ በዚህ በሀገራቸው ሜዳ እንግዲህ የሀገራቸውን አየር እየተነፈሱ ከሴኔጋሎች ጋር ዛሬ 10 ሰዓት ላይ ይጫወታሉ። ለዮሐንስ ሳህሌ ልጆች መልካም እድል እንመኝ። 10 ሰዓት ላይ ጨዋታውን እንመልከትና ደግሞ አነጋጋሪ ርዕሶች ካሉት በነገ ፕሮግራም በድህረ ግጥሚያ ትንተናችን ይዘን እንቀርባለን።

0: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ተመረጠ። ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርተር እና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
1: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ህልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የህልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣው ዋና በአፍሪካውያን ለአፍሪካ የተሰራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።
2: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
3: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
4: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን።
5: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
4: አንቺ ከደወልሽልኝ በኋላ ነው የሰራሁት።
5: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
4: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛዋ ለአምስት ደቂቃ ትዘፈዝፍ ያለሽ፣ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
5: ጥብሱም፣ ቀይ ወጡም፣ ክትፎውም ሶስት ሶያ ነው።
4: አዎ ለአበሳሰልም በጣም ቀላል ነው።
5: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
4: በዛ ላይ በፕሮቲን የበለጸገ ነው።
5: እሺ የት ነው የማገኘው?
4: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
5: ባለሱቅ
6: ሶሲ ሶያ ስጠኝ
7: አለ። በደቃቁ በአንኳሩ
5: ሁለቱንም አይነት ስጠኝ።
8: ህይወት ነገር ለማስዋብ የሚደረግ የማያቋርጥ እንቅስቃሴ ነው። ከቢሮ እስከ ገበያ፣ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት የንጽህና አጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያገኙ። ክሊዮፓትራ ሳሙና፣ ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነቱ የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና።
6: እንኳን ለአዲሱ ዓመት አደረሰን። ዲጂታል ቆብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓለማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል ቆብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የቆብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቀርባል።

0: ዝግጅቱ አዲስ 1879 ነው። ጣቢያው ደግሞ ተወዳጁ ብስራት ነጋሪ ተወግ 101.1 ነው። አዲስ 1879 እስከ 6 አድራስ እንደ መጻፍ የተገለጠ ይደመጣል። አብራችሁን ቆዩን ጋብዛችኋለን። እዚህ ልፍኛችን እጅጉን የተከበሩ አጋፋሪ በአማን ተገኝቷል። ክብርነቱ እንደምን ከረሙ? አረ እንደምን አሉ? እንደምን ሰነበቱ? ብዬ 19 የጊዜ እጅ ነስቼ እንደምናረፈዱ ብየውታለሁ።
1: እግዚአብሔር ይመስገን።
0: ሁሉ ሸጋ ነው።
1: ሁሉ መልካም ነው። ዕለተ ማክሰኞ 5 ሰዓት ሆኖ አዲስ 1879 በሰዓቱ መርሃ ግብሩን በይፋ ጀምሯል። በሙሽት የተጀመረው መርሃ ግብራችን ደግሞ የታሪክ ማስታወሻዎች፣ በመሃል በመሃል ደግሞ የመልእክት ማሻገሪያዎችና ከአድማጮቻችን የሚመጡ ሐሳቦችን አንስተን የዕለቱን መርሃ ግብራችን እስከምናጠናቀቅ ድረስ አድማጮቻችን በያሉበት ሆነው ጆሮአቸውን እንዲያወሱን ከወዲሁ ግብዣችንን ዳግመኛ እናቀርባለን። ቀደም ብለን ለዛሬ ለዕለተ ማክሰኞ ይሆናል ብለን ደግሞ ያመጣነው እይታችን አለ አይደል? ገና የመማር ማስተማሩ ገና 15 ቀን እንኳን በቅጡ አልሞላውም እኮ ብዙ የረፍት ቀናቶች ስለነበሩት በመማር ማስተማሩ ቀናቶች ራሱ ማለት ነው። ስለዚህ በእነዚህ ሰዓታት ሁሉ አንድ ወር ባልሞላው ጊዜ ውስጥ የመማር ማስተማሩ ሳንካ እየገጠመው ነው ይላሉ ነውና ባነጋገርናቸው መምህራን፣ በትምህርት ቤት ኃላፊዎችና በተለያዩ ቦታዎች ዳሰሳ ለማድረግ በጥቂቱም ቢሆን ተሞክሯል። ችግር እየገጠመው ነው። ወላጆች ደግሞ ወላጃዊ ዳሰሳ ቢያደርጉ በልጆቻቸው ላይ መልካም ነው። ገና ካሁኑ የጀመርነው ለልጁ ለራስም ማለት ነው። ፈተናው እኮ በሁለቱም በኩል ነው የሚመጣውና ለሁሉም ትክክለኛ መስመር ላይ ለመሆን አሁኑኑ ወላጃዊ ዳሰሳ አድርጋችሁ ልጆች ከቤት በሚወጡበት ጊዜ የደንብ ልብሳቸውን መልበሳቸውን፣ ለትምህርት ቤቱ ደግሞ ያስቀምጠው ስርዓት አለ አይደለ? ጥፍራቸውን መቁረጣቸውን፣ የጸጉር አያያዛቸውን፣ እነዚህን ሁሉ ስርዓቶች ከፈጸሙ በኋላ ደግሞ ወላጆች የራሳቸውን ኃላፊነት ተወጥተው የቀጣይ ጊዜያቸውን ወይም ደግሞ በትምህርት በሚያደርጉት ጉዟቸው ላይ ምንም አይነት ሳንካ የሌለው፣ እንቅፋት የሌለው፣ ነገር የሌለው፣ ወሬ የሌለው፣ ምን የሌለው እጅግ በጣም ግሩም የሆነ የትምህርት ዘመንን እንዲያሳልፉ ከወዲሁ ጥረት ይደረግ እየተባለ ይገኛል።
0: አዎ፣ ብዙም እንደምናያቸው ነገሮች እንደውም ትናንትና ሰኞ እያየን ነበር እና አንዳንድ ትምህርት ቤት ላይ ተማሪዎች ሲመለሱ ነበር ከበር ላይ ምክንያት ሲባል የጸጉር አቆራረጣቸው ትክክል አይደለም፣ ስርዓትን መያዝ አለበት እየተባለ ነበር እና አንዳንዴ ትክክል ነው። ህግ ከወጣ ህጉ መከበር አለበት። ስለዚህም ተማሪዎች የነሱ የራሳቸው ማድረግ ያለባቸው ነገሮች እንዳል ሆነው ግን ወላጆች ደግሞ ቁጥጥሩን ጠበቅ አድርገው ልጃቸው ማለዳ ትምህርት ቤት ሲሄድ ጸጉሩን መመልከት ትልቅም ይሁን ትንሽ ቅኝታችን ማድረግ ግድ ነው።
1: እንደውም እኮ ትምህርቱ ከመጀመሩ በፊት አመታዊ የትምህርት ቤቱ ስርዓት ተብሎ በየሁሉም ትምህርት ቤቶች ላይ የተሰጡ ሂደቶች አሉ። ወላጆች ቢተገብሯቸው መልካም ናቸው። ለእኛም ደግሞ ለመማር ማስተማሩ እጅግ በጣም ቀና ይሆንልናል ብሎ ትምህርት ቤቱ ያወጣቸዋሉ። የጸጉር አቆራረጥ ላይ፣ የደንብ ልብስ ላይ፣ የጥፍር ላይ እነዚህን ማለት ነው ያየኋቸው በልጆች ላይ ለውጦች አሉ። እጅግ በጣም ደስ የሚያሰኝ ነው። ትክ ሰኞ ሲሆን በፊት ክረምቱ ላይ ጥፍሬ ያድግም ነበረ። ልክ ትምህርት ቤት ሀ ብሎ ስንገባ በአንድ ጊዜ ዝም ብሎ እየረዘመ ነው እየተባለ ነው እና ይህንንም ለማስተካከል እየተደረገ ያለውን ጥረት አይተ አለማድነቅም አይቻልም። በዚሁ ላይ ያሉ ልጆች በርቱ፣ በዚሁ ለምንድን ለስርዓትና ደንብ ተገዢ ስለሆናችሁ መበረታታት አለባችሁ።
0: እና ደንቡ እየለመደብን የሚሄደው በትክክል ቀይም ባረገው ጸጉሪ ለካ ይህን ሰው አይቀበለውም ብለን አስተካክለ ስርዓት ጠብቀ ነው። እና ያ ሲሆን ደግሞ ራሱ ትምህርቱም ራሱ ይገባል እኮ
1: በጣም
0: ጸጉሩ ይገድብብናል።
1: ስለዚህ እንግዲህ የመምህራንና የትምህርት ተቋማቶቹን ጥያቄዎችን ሁሉም ወላጆች ተግባራዊ ቢያደርጉላቸው ለመማር ማስተማሩ ደግሞ የአመቱ ሂደት ላይ እጅግ በጣም ግሩም የሆነ ሂደትና ውጤት ይኖረናል መጨረሻ ላይ ብለዋል። ሁሉንም ከልብ እናመሰግናለን።
0: ከልብ እናመሰግናለን። ዝግጅታችን እስከ 6 ሰዓት ድረስ ይቀጥላል። ሲቀጥልም አጋሮቻችን አሉ፣ መልእክት ማቀበያም አለን። ከዛ እንነሳ። በዛሬው የመልእክት ማቀበያችን በቀደመው ዘመን ማንኛውም የመንግስት ባለስልጣን ውጭ ሀገር ሄዶ ሲመጣ አብሮት ጸሐፊ ይመደብለታል። ጉዞ ሰፊ ከሆነ ጉዞ ከእያንዳንዷ መነሻ በየሀገራቱ የገጠመውን ነገር በጽሁፍ አቅርቦ ተቀባይነት ካገኘ ይታተማል፣ አለዚያ ግን ሰነዱ እንዲቀመጥ ይደረግ ነበር። ዛሬም የምንመለከተው ታሪክ ይሄኛውን ነው። ይህንን ዋስታከን ደግሞ በመልእክት ማቀ

0: ቢያችን አንዳንዶቹን እንመለከታቸዋለን ከዚያን እናሳ
1: ገሮም ነው ለካተናንተና ይመደበል ይጻፍ ያልከው ለዚህ ነው ከመነሸ
0: እንትን ነው እኛ አሁን ላይ ላይመስልን ይችላል እኛውን ተናንተና የነበሩት ነው ያቀርብነው አለ በታሪክ ማስተዋሻችን በጣም ይገርማል ሰዓቷ ቀኗ አሁን አንዳንድ ጊዜ እኮ ሄደህ ስንት ሰዓት ነበር ብለህ ትጠራጠራለህ
1: የትከብየት መቸለታ ነው ከተናንት በስተያ የገጠመህን ነገር ለዛሬ ከሳምንት በፊት አረጋዋለሁ
0: ሰኞ ነው ማክሰኞ ሮብ ነው እናም ብለህ ትወዛገባለህ ግን ወረቀት ያዘው ነገር ግንና ማስተዋሻ ያዘው ነገር
1: ጽሑፍ የተያዘው ይወራሳል በቃል ያለ ይረሳልና ጽሑፍ ላይ ቢሰፈር ሁሉም ነገር መልካም ነው ይላል ነው እንግዲህ ለዛሬ እስከ እኩለ ቀን ምን ዘልቀው
0: እንግዲህንም ስንመለከት ጸሐፌ ትእዛዝ አክሊሉ ሀብተወልድ በአውሮፓ ያደረጉትን ጉብኝት በተመለከተ ጃንሆይ ዘንድ ቀርበው ሰፊ ገለጻ አደረጉ። ጃንሆይም ጠየቋቸው አክሊሉ ያወራኸውን ሁሉንም ሰምተነዋል። ደስ የሚል ጉብኝት ነው። ደስ የሚል ገለጻ ነው። ለመሆኑ ይህንን የነገርከኝን በጽሑፍ ሰፍሯል ብለው ጃንሆይ ጸሐፌ ትእዛዝ አክሊሉ ሀብተወልድን ጠየቋቸው። ጸሐፌ ትእዛዝ ጃንሆይ በጽሑፍ አልሰፈረም ብለው መለሱላቸው። ባስቸኳይ ጉዞህን በተመለከተ የነገርከኝን ከመጀመሪያው እስከ መድረሻውና እኔ ዘንድ እስከ መጣህበት ድረስ ያለውን በጽሑፍ አስፈረህ በሶስት ቀናት ውስጥ እንድታቀርበልኝ ብለው ትእዛዝ ሰጧቸው። ከዚያ በኋላ ይሆነውን እንመለስበታለን።
1: ትእዛዙ ላይ ዝም ብለህ ስታስበው ባለው ጊዜ እንግዲህ ያችን ንግግር ተናግረው ከእንደገና እሳቸው በሚጽፉበት ጊዜ እርግጠኛ ነኝ ወይ ግነት አለ ወይ ይቀንሳል ወይ ይጨምራል።
0: እንመለከተው።
1: የዛን ጊዜ አየ በሞራል ስትናገርና ከእንደገና ደግሞ አስፈረው ስትባል አሁን ይሄኛው ያጋጫል ያጋጨብ የሚለው ነገር ብዙ ነገር ስላለ
0: እንመለስበታለን። ከአጋሮቻችን መካከል አንደኛው ሰልጥነው ቀጥታ ወደ ስራ የሚገቡበት TTI የሞባይልና የኮምፒውተር ጥገና ማሰልጠኛ እነሆ ስልጠናውን ከጀመረ ወራቶች ተቆጠሩ። ብዙዎችም እየሰለጠኑ የሙያው ባለቤት እየሆኑ ነው። TTI መልእክታለሁ
1: ለ12ኛ ክፍል ተፈታኞች በሙሉ ደግሞ በተመጣጣኝ ዋጋ የትምህርት ውጤታችሁን ይዛችሁ መጣችሁ ብትመዘገቡ ከሁለት እስከ አራት ወር ስልጠናውን አሰልጥነን የዲጂታሉ ዓለም ሀኪም እንድትሆኑ ብቁ ባለሙያ እናደርጋለን ይላሉ ነው TTIዎች።
0: TTI እንግዲህ በሞባይል የኮምፒውተርና የፕሪንተር እንደዚሁም የዲጂታል ኮፒየር ማሽን ጥገና እየሰጠ ይገኛል። በቀን በአምስት ፈረቃ ከሰኞ እስከ እሁድ ከጧት እስከ ማታ በሁለት ወይም በአራት ወር እንደ ምርጫችሁ ሰልጥናችሁ ብቁ ባለሙያ መሆን ትችላላችሁ። ደግሞም TTI መልክታለው በተቋማችን ሁሉንም በተግባር ተምረው ደግሞም በራሳችን የጥገና ቦታ በሰልጥነው የሚያገኙትን ዕቀት አዳብረው ወደ ስራው እንዲገቡ ሁኔታዎችን አመቻችተን መተናል ብለዋል። እንግዲህ TTIዎች የረጅም ጊዜ ልምድ አላቸው በሙያው ላይ። ስለዚህም ደግሞ ሰልጥነ እንድትወጣ ብቻ ሳይሆን ወደ ስራ በፍጥነት እንድትገባ ሁኔታዎችን ሁሉ ያመቻቻሉ። ይሄን የሚያደርግ ማንም የለም። መርቆ መሸኘት ብቻ ነው። እኛ ግን መርቀንም ወደ ስራ እንድትሰማሩም እናደርጋለን። በተለይ ወጣቶች ይህ ስልጠና ያስፈልጋችኋል ብለዋል። TTI ሜክሲኮ ኬከርንጻ አንደኛ ፎቅ ቢሮ ቁጥር 124 0911 23 24 36 መገኛቸው ነው። ሁሉን በተግባር TTI
1: ውጤትና ገቢ ተኮር የሆነውን ስልጠና ከሁለት እስከ አራት ወር እንድትሰለጥኑ እንግዲህ ሁሉ ነገር ተዘርግቷል እየተባለ ነው ከቲቲአይ። እናመሰግናለን። ወደ ሌላኛው አጋራችን ደግሞ ስናልፍ በመላ ሀገራችን ከአንድ ሺህ በላይ ቅርንጫፎችን የከፈተው የሁሉ ምርጫ የተባለው አቢሲኒያ ባንክ ነው። አቢሲኒያ ባንክ ከመደበኛዎቹ የባንክ አገልግሎቶቹ በተጨማሪ አዳዲሶቹንና ዘመናዊዎቹን የባንክ አገልግሎቶች እንድንጠቀምባቸው አቅርቦልናል። ከነዚህ መካከል ደግሞ ዓለም አቀፍ አቢሲኒያ ቪዛ ካርድን ከያዙ የባህር ማዶ ጉዞ ካለባችሁ ቃለ መግዛት የትምህርት ክፍያ የመዝናኛና አጠቃላይ የባህር ማዶ ክፍያዎችን በአገር ቤት ሆነው በአቢሲኒያ ፖስት ማሽን በኩል ጥንቅቅ አድርገው መክፈል ያስችላል እየተባለ ስለሚገኝ አሁንም እርሶ እየተጠበቁ ነው። የድሉ ተጠቃሚ እንድትሆኑ ተጋብዘዋል እያለ ይገኛል አቢሲኒያ የሁሉ ምርጫ።
0: አቢሲኒያ የሁሉ ምርጫ የዝግጅታችን የወርቅ ወርቃማ ጋር ስለሆነ ከልብ እናመሰግናለን። ወደ መልእክት ማቀቢያችን እናልፋለን። ጸሐፌ ትእዛዝ አክሊሉ አብተወልድ በተሰጣቸው 3 ቀናት ውስጥ ቀን ከሌት ጽሑፋቸውን ጽፈው ጃንሆይ ዘንድ አቀረቡ። ጃንሆይም ይህ ነው ጉበኝትህ ለታሪክ የሚቀመጠው፣ ለእኛ የነገርክን ግን እኛ ጋር ነበር የሚቀረው። ይህ ጽሑፍ ግን ለነገ ታሪክ አክሊሉ እንዴት ነበር ጉዞው የሚለውን የሚያሳይ ነው ብለው ምስክርነታቸውን ሰጧቸው። ከዚያ በኋላ ጸሐፊ ትእዛዝ አክሊሉ ሀብተወልድ በየትኛውም ሀገር ጉዞ ሲያደርጉ እያንዳንዷን ጉዞአቸውን ከመነሻው እስከ መድረሻው ይመዘግቡ እንደነበር ተዘግቧል።
1: የተመዘገበ ነገር ደግሞ ለትውልድ ተላልፎ ይኸው ዛሬ እኛም ደግሞ የተቋዳሽ ሆነን እየቀረበ እንገኛለን።
0: ሌላኛው አጋራችን ቨርቹዋል ነው። ቨርቹዋል የሂሳብ መዝገባ አያያዙን ማዘመንና የገቢ የወጪ ስልጠናን ሙሉ በሙሉ በተግባር ይዘን ከመጣንና ስልጠናችን ወዳችሁ ከተቀላቀላችሁ ነው ከ20 ዓመት በላይ ዘለቅን። በሂሳብ አያያዝ ተመርቄ ምንም አልሰራሁበትም ካሉ እንዳያስቡ። እኛ ዘንድ በብቁ ባለሙያዎች ሰልጥነው ብቁ የሂሳብ ባለሙያ ይሆናሉ። የተወሰኑ ነገሮች ብቻ ነው የምሰራውን ብለው እንዳያስቡ። በርካታ ስራዎች እንዲሰሩ እናደርገውታለን። የኔን አሊያም የቤተሰቤን የድርጅት ሂሳብ መቆጣጠር ፈልጋለሁ ካሉም ችግር የለም። ቁጥጥሩን እንዴት ማድረግ እንዳለበት በቂ ስልጠና እንሰጥዎታለን። ቨርቹዋል ሌላ መልእክት አለው። አሁን ላይ አንድ ስራ ብቻ ያዋጣም። ስለዚህም በቨርቹዋል ሂሳባዊ ስልጠናን ይሰልጥኑ። ሁለተኛ የሥራ ዕድል እርስዎ ራስዎ ይፍጠሩ ብሏቸዋል። ቨርቹዋል ቨርቹዋልን ሜክሲኮ ኬኬር ህንፃና መገናኛ ቤተልሔም ፕላዛ ታገኟቸዋላችሁ። በ0930 10 0576 ወይም 77 ከደወላችሁ ቨርቹዋልን ለላቀ ሂሳባዊ ለውጥ ታገኙታላችሁ።
1: ቨርቹዋልን በሁለቱም ቅርንጫፎቹ ስታገኙት ስልጠናውን አመቱን ሙሉ ያለውን ስልጠና ወስደው የራስዎና የቤተሰቦን ገቢ አሳድገው ጥሩ ኑሮ ለመኖርም ከእንደገና ደግሞ ካለዎት ስራ ጋር መሳ ለመሳ የሚሄድም በቤቱ ሆኖ ስራ የሚያስችልን መስራት የሚያስችለውና እድሉን ተጠቀሙበት እያለ ይገኛል ቨርቹዋል።
0: አጋሮቻችንን በሙሉ ከልብ እናመሰግናለን። በታሪክ ከተሰነደው ጉዞዎች መካከል አንደኛው ይህኛው ነው። እንመለከተዋለን። ከልባታችን በኋላ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በንጉሳዊው ስርዓት እያንዳንዱ የውጭም ሀገር ሆነ የሀገር ውስጥ ጉዞ በሰነድ ይመዘገብና ሕዝቡ እንዲያውቀው ይደረግ ነበር። የዚያን ጊዜ የተሰነዱት ታሪኮች ዛሬ ላይ ስንመለከታቸው በእጅጉ የሚያስገርሙ ናቸው። ለዛሬው ከመስከረም 18 ቀን እስከ ታህሳስ 4 ቀን 952 ዓመተ ምሕረት መስፍናዊ ጉብኝት በማለት የኢትዮጵያ ንጉሠ ነገሥት መንግሥት አልጋውራሽ ልዑል መርዕድ አዝማች አስፋውሰንና ልዕልት መድፈሪያሽ ወርቅ አሜሪካንና እስያን አውሮፓን ለመጎብኘት ስለመሄዳቸው ከተዘጋጀው መጽሐፍ ላይ እንዲህም ነበር ብለን ታሪኩን እንመለከተዋለን። የኢትዮጵያ ንጉሠ ነገሥት መንግሥት አልጋውራሽ ልዑል መርዕድ አዝማች አስፋውሰንና ልዕልት መድፈሪያሽ ወርቅ አበበ ለመጀመሪያ ጊዜ አሜሪካንን ለመጎብኘት በግርማዊ ንጉሠ ነገሥት መልካም ፈቃድ መስከረም 18 ቀን 952 ዓ ም በ6 ሰዓት ከ45 ደቂቃ ላይ በኢትዮጵያ አየር መንገድ አይሮፕላን መስፍናዊ ጉዟቸውን ወደ ካርቱም ቀጠሉ። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና ግርማዊት እቴጌ መነን ልዑላንና ልዑላት፣ ንጉሣውያን ቤተሰብ፣ ክቡራን መኳንንትና ሚኒስትሮች፣ ክቡራት ሴት ወዛዝርት ቀዳማዊ ኃይለ ሥላሴ አይሮፕላን ማረፊያ ተገኝተው ሸኝተዋቸዋል። ለኡልነታቸው ቀዳማዊ ኃይለ ሥላሴ አይሮፕላን ማረፊያ እንደደረሱ በጣቢያው ተሰልፎ ይጠባበቅ የነበረው አንድ ሻምበል የጦር ሠራዊት የክብር ዘብ መስፍናዊ ሰላምታ በብረት አቀረበላቸው። ሙዚቀኞችም በሰልፈኛ ጎን ተሰልፈው ስለነበረ በወታደራዊ ማርሽ ሰላምታ ቀረቡ። ለኡልነታቸውም ከክብር ዘቡ ለቀረበላቸው ሰላምታ አጸፋውን ሰላምታ ሰጡ። በዚህ ጊዜ የክብር ዘቡ አዛዥ መኮንን ወደ ለኡልነታቸው ቀርቦ ሰልፉን እንዲጎበኙለት ጠየቀ። ለኡል አልጋውራሽም የክብር ዘቡን ሰልፍ ጎብኝተው እንደተመለሱ ከግርማዊ አባታቸውና ከግርማዊት እናታቸው ከለኡላንና ከለኡላት ንጉሳውያን ቤተሰብ ተሰነባበቱ። ቀጥሎም ለኡልነታቸውን ለመሸኘት በአውሮፕላን ጣቢያ መጥተው የነበሩት ክቡራን መኳንንትና ሚኒስትሮች፣ ክቡራት ሴት ወይዛዝርት እየቀረቡ በደህና ይመልሶ እያሉ ተሰነባበቱ። የመሰነባበቱም ሥነ ሥርዓት እንደ ተፈጸመ ልዑል አልጋውራሽና ልዕልት ባለቤታቸው የክብር ተከታዮቻቸው የሆኑትን ክቡር አቶ አማኑኤል አብርሃም በሚኒስትር ደረጃ በግርማዊነታቸው ካቢኔ የፖለቲካ ሹም ሌትናንት ኮሎኔል ሰለሞን ከድር፣ በግርማዊነታቸው ካቢኔ ምክትል ኢታማጆር ሹም ሌትናንት ኮሎኔል በቀለ ማኅተመ ሥላሴ የልዑልነታቸው ዋና የእልፍኝ አስከልካይን አስከትለው ወደ አውሮፕላናቸው ገብተው ስፍራቸውን እንደያዙ አውሮፕላኑ ሞተሩን አንቀሳቅሶ ጉዞውን ቀጠለ። በዚህም ጊዜ ለኡልነታቸውን ለመሸኘት በጣቢያ የነበረው በብዛት የሚቆጠር ሕዝብ በደህና ይመልሶ እያለ ተመለሰ። በዚሁ ሰዓት ከየት መጣ ሳይባል የዘነበው ኃይለኛ ዝናብ ምንም ለመሸኘቱ ሥነ ሥርዓት ጥቂት እንቅፋት ቢሆንም ሕዝቡ በርጥብ እንደወጡ በርጥብ ይመልሶ እያለ መልካም ምኞቱን ከመግለጽ አላቋረጠም ነበር። የመሸኘቱ ሥነ ሥርዓት በዚህ አኳኋን ተፈጽሞ ግርማዊና ግርማዊት ወደ ቤተ መንግሥታቸው ተመለሱ። ይህ ታሪክ መስከረም 18 ቀን 1952 ዓመተ ምሕረት የነበረውን ሂደት በጽሑፍ ተሰንዶ ለታሪክ እንዲቀመጥ ከተደረገው መስፍናዊ ጉብኝት ከሚለው መጽሐፍ ላይ የወሰድነው ነው። ቀጣይ ጉዞስ ተሰንዶ የተቀመጠውስ እንዴት ያለ ታሪክ ነው ካላችሁ ካለባታችን በኋላና ዝግጅታችንን አቃፍ ደግሞም በዚያ ላይ ደገፍ ካደረጉት አጋሮቻችን መልእክት በኋላ ተመልሰን እንመጣለን። አብራችሁን ቆዩ።
2: ሰልጥነው በብቃት ተምረው በጥራት ቀጥታ ወደ ሥራ የሚሰማሩበት ቲቲአይ የሞባይልና ኮምፒውተር ማሰልጠኛ ምዝገባ ጀመረ። TTI በመስኩ እውቀትና ልምድ ባላቸው አሰልጣኞችና በዘመናዊ ቴክኖሎጂ የተደራጀ በየትኛውም ቦታና ጊዜ ተፈላጊ የሚያደርጉ ስልጠናዎችን ይሰጣል። ሁሉንም አይነት ሞባይሎች፣ ፕሪንተሮች፣ ዲጂታል ኮፒየር ማሽኖችና ኮምፒውተሮች ጥገና ከነጥንቃቄው። TTI የሞባይልና ኮምፒውተር ማሰልጠኛ ከንድፈ ሐሳብ ትምህርቱ በተጨማሪ ለተግባራዊ ስልጠና በቂ ጊዜ መድበው ብቁ ባለሙያ ያደርጎታል። ከሰኞ እስከ እሁድ ከጠዋት እስከ ምሽት በአምስት ፈረቃ ከሁለት እስከ አራት ወር እንደ ምርጫው ይሰልጥኑ። በአጭር ጊዜ የፈጣን ለውጥና የስኬት ባለቤት ይሁኑ። አድራሻ ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ስልክ 0911-2324-36 TTI
3: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንክ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልቶ በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ተመረጠ ተጥሞ በወጡት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ
4: ኢሳብ ሰራተኛው ነህ አብረን ለመስራት ስለፈቀድክ እናመሰግናለን። ከድርጅታችን የሥራ ስፋት አንጻር ስላንተ ማወቅ እንፈልጋለን። በፒስትሪ ላይ ግዢና ሽያጭ እንዴት ይመዘገባል? የባንክ ሂሳብ ማስተርክስ ላይ እንዴት ነህ? የትኛው ቃትራፊ ወይም የትኛው አክሳሪ ነው? በዱቤ የተሸጡ ያልተሰበሰቡ ሂሳቦች ምን ያህል ናቸው? ያልተከፈለ የአቅራቢዎች ዕዳስ ለምን አልከፈልንም ብለን ጥያቄ ብናነሳ ምላሽ መስጠት ይችላል ይሆን?
5: እኔ ኮስል ያልሰራው።
4: እሺ እነንስ የጉምሩክ ቀረጥ ምን ማለት ነው? እንዴትስ ይሰላል? ኤክሳይዝ ታክስ፣ ሱር ታክስስ ምን ማለት ነው? ቀረጥና ታክስ የሚጣልባቸውንስ ለይተታው ኤልሲ፣ ሲዲ፣ ቲቲ ስለነዚህ ትርጓሜስ ያስመጣነው ወይም የላክነው ቃ አጠቃላይ ዋጋስ ስንት ነው?
5: እነዚህንም አላቃቸው።
4: በል ወዳጄ ቨርቹዋል ሄደ ዘመናዊ የሂሳብ አያያዝ ስልጠናና የገቢና ወጪ ንግድ ኢምፖርት ኤክስፖርት ስልጠና ወሰድ። ሁሉንም ጥያቄ በተግባር ላይ በታገዘ መልኩ በመሰልጠን በቂ እውቀት አግኝተ ሙሉ ለሙሉ ብቁ የሂሳብ ሰራተኛ ትሆናለህ። አድራሻቸው ሜክሲኮ ኬክ ህንጻ በ0930 100577 ወይንም 79 መደወል ትችላለህ። ቨርቹዋል ብቃት ባለው ስልጠናው ይለያል።
6: አዲስ 1879
0: ዝግጅቱ አዲስ 1879 ነው። ጣቢያው ደግሞ ተወዳጁ ብስራት ነጋሪ ተወግ 101.1 ነው። እዚህ እልፍኛችን ደግሞ እጅጉን የተከበሩ አጋፋሪ በአማን ተገኝተዋል። ክብርነቱ
1: ሁሉንም አድማጮቻችንን ከልብ እናመሰግናለን። በያላችሁበት ሆናችሁ እስከ ኮለቀን አብረን እንዘልቃለን ብላችሁ ጆሮአችሁን እየዋሳችሁን ስለሆነ ሁሌም እንደምንለው መሬት ከመቀረድ ማን ፈጋችሁ በያላችሁበት ሰላም ጤና ፍቅር ከእናንተ ጋር ይሁን እንላለን። ወደ አስተያየቶቹ ስናልፍ እንደው ዛሬ ከገረመኝ ነገር ብዙ ንፋስ ድምጾችን ከጧት ጀምሮ ለማዳመጥ ሞክሬያለሁና ጧት ገና ሲጀምር ማለዳ ላይ ትልቋ ዛሬ ኢትዮጵያ ብሔራዊ ቡድን በነገራችን ላይ ባህር ዳር ላይ 10 ሰዓት ላይ ከሴኔጋል ጋር ጨዋታ አለ። ለአፍሪካ ዋንጫ ለ2027 ማለት ነው። እንደው በወፍ በረርም ቢሆን እናቋለን እና ተጫውተብንበትም ያለፈን ስለሆነ ግን
0: ለምንየትኛው ክለብ
1: ለራስ ለሰፈር አዎ መስቀለኛው የሚባል ቡድን ነበርና በደንብ አድርገን ተጋግጠን ተጫውተን እግራችን ወልቁ ምን ብሎ ነው ኳስን የተወነው እንጂ በደንብ ተጫውተናል። ስለዚህ አንድ ላነሳ የፈለኩት ምንድነው ከማለዳ ጀምሮ ብዙ የስፖርት አቅራቢዎች ሰማይ ነበርው ትልቁ ሴኔጋል የኛ ሀገር ትንሽ ሆኖ ነው እንዴ ብዬ ለማጠየቅ ፈልጌያለሁ። ለምንድን መጀመሪያ ራስን ስታከብር ነው አንተ መተከበረው ለዛ ሀገር የሰጠሁን እንደዚህ የትልቅነት ማዕረግ መጀመሪያ የኔ ሀገር አግኝቷል ወይ የሚለው ነገር ሊነሳ ይገባል። እንሸነፍም አሁን ለምሳሌ እንደው ይሄንን ነገር ደግሞ ያመጣው አንደኛ ባለፈው ሲጫወቱ ከሱዳን ጋር 1-0 ተሸነፈዋል። አሁን ይሄን ብናሸነፍ ኖሮ ዛሬ ጨዋታውና ዘፈኑ ሌላ ነበር። ስለዚህ እቺ ነገር እንደው በትታረም መልካም ነው። መጀመሪያ ራስህን ካላነገስክ አንተም የትም ሄዳት ነግሰት።
0: አዎ ብዙ ጊዜ እኛ ሀገር ላይ የምናየው ነገር ለራስ ክብር መስጠት ሁሉ ይገርመኛልና ኢትዮጵያም ትልቅ ሀገር ነች። እንደ ትልቅነቷ
1: እንደውም ታሪካችንም አለ አይደል? ትልቅንም ነበርን ትልቅም እንሆናለን ይያልን ሌላ ጉዳይ ነው
0: የተሰጠንልንና ትልቅ ሀገር ነው። ያው ኳሳችን እንደ ሁኔታው አድጎ ባናየውም በተጨማሪም ደግሞ እኮ ከፍያውም
1: ጥሩ ነው። አሁን በእኛ አገር ደረጃ መሪዎች እንኳን ሊያገኙት የሚችሉው ነው አንድ የኛ አገር እግር ኳስ ተጫዋች ያገኛል። ስለዚህ ይህ ደስ የሚያሰኝ ይህ ደግሞ ሊያደግ በዛው ምልክ ደግሞ እግር ኳሱ ከፍ ብሎ ሌሎችን እንዲገዳደር ማድረግ ሲቻል ትልቅ አገር ሴኔጋል መጥቷል እና ከሌን ይዟል የኛም አገር ተጫዋችና ቡሽም ሚጡም ጥሩ ናቸው ይበቁናል እኛ።
0: ስለዚህ ታላቁ ሀገር ኢትዮጵያ ዛሬ ሴኔጋልን ትገጥማለች ለናሽ
1: ባህር ዳር ላይ 10 ሰዓት ጨዋታ አላት። ይሄንንም ደግሞ በድል ተወጣዋለች።
0: አዎ እንደዛ ነው ሆነ ያለበትና ሁልጊዜ የራስ ነገራችንን
1: ማቆሰስና ማሳነስ እሱ ማተልቁ አባዛ።
0: አሁን ዛሬ እንግሊዞች ይደርግል ወደ ኳስ ስንመጣ የራሳችን ነገር ከፍ ያደርጉት እኮ በቃ ለራሳችን ስጡት ክብር ነው አይደል? እኛም ለራሳችን ክብር ስንሰጥ አሁን ብዙ ጊዜ እንሰማለንና ስነ ጽሑፍ ሲነሳ ዘለን የኛ ነጸጋዬ ገብረወልድን አሉ ከበደ ሚካኤል ሐዲስ ዓለማየሁ አሉ እንሮጥና ሸክስፒር ጋር እንጠላጠላለንና ለራሳችን ላይ ያሉን ጀግኖቻችንን ማክበር አለብን።
1: ለነገሩ እነዛ ተቃቃሾቹን ሴክስፒር ወለዳቸው
0: ናቸው እና በሩጫው ስንመጣ አበበ ቢቂላን የዘመናችን ኃይሌ ገብረስላሴን ቀነኒሳ በቀለን
1: ነደራርቱን
0: ስማቸውን አውርተን አንስተን እንጠግባቸው አይገባምና
1: መች በቅጡስ አነሳናቸውና መች በደንብ ሳከበርናቸውና ተጻጻቸውን እየፈለግን ከመውቀስና ወደ ታች ለማድረግ ከመናደርገው መጋጋጥ ውጪ ምንም እንደው የራሳችንን ነገር ያከበርነውም ከፍ ያደረግነው ነገር የለንም።
0: ለማንኛውም እንግዲህ በዚህ በአዲሱ አመት ጀግኖቻችንን ሀገራችንን ከፍ አድርገን የምንገኝበት አመት እንዲሆንልን መልካም ምኞታችንን እንገልጻለን።
1: ታላቁ ሀገር ኢትዮጵያም ዛሬ ደግሞ 10 ሰዓት ላይ ጨዋታ አላት። ለነዚህ ደግሞ ሰዎች ደግሞ ምላሽ የሚሰጡ 11 ጦረኞችን አዘጋጅታ
0: ታስገባለችና ያም ጥሩ ጨዋታ እንደምናይ ተስፋ እናደርጋለን።
1: ወደ አስተያየት ሰጪዎቻችን እናልፋለን። ሁሉንም አስተያየት ሰጪዎቻችንን ከልብ እናመሰግናለን። የቀበነው ንጉስ ቾምቤም እንደዚሁ ቀደም ብለን በየታችን ላይ ያቀረብነውን ለታዳጊ ልጆቻችን ተገባራ ያደርገን እኛም ይሄንን ፈለግ መከተል አለብን የሚል አስተያየቱን ነግሮናል። ከልብ እናመሰግናለን። ቹቹ የኳስ ሜዳው ደግሞ ግብረ ገብ ማስተማር ጥሩ ነው። በየእምነት ቤቶቻችን ልጆቻችን የዛ ሄደው ያለውን ነገር ግብረ ገብነት እንዴት ሰውን ማክበርና ራስን እንዴት ትልቅ አድርጎ ቦታው ላይ ለማስገኘት የሚደረገውን ጥረት በቤተ እምነቶች ይገኛልና እዛ ቦታ እንዲሄዱም በእናመቻች መልካም ነው የሚል አስተያየቱን ነግሮናል።
0: አንድም ይሄ ነገር መቅረቱ ብዙ ነገር ያጎደለ ይመስለኛል።
1: በጣም አሁን እኮ ግብረ ገብ ተብሎ ትምህርት አለ የሚሰጥ
0: ግን ትምህርቱ ላይ የለም።
1: ለውጥ ያመጣደሽ
0: ነው ያመጣደል።
1: ለወደፊት እንግዲህ ይሻሻላል። ድንቁ ጉታ ደበሌ እንደዚሁ ከሰባተኛ ወላጆች ኃላፊነታችሁን ተወጩ። ወላጆች ብቻ ሳይሆን ደግሞ የሚሰማ ልጅም ለመፍጠር መጀመሪያ ደግሞ ከልጁ ጋራ አብረ ጥሩ ግንኙነትም ደግሞ ሊኖር ይገባል ከልጆች ጋራ።
0: እንጂ ተዋል እኮ
1: አንተ ላይ ልጅታች ሆኖ ልጅ ይሄንን አድርግ በፍጹም አይሆንም። የሺ ተስፋዬ እንደዚሁ ከብሔረ ጸጌ ስለሰጠሽን አስተያየት ከልብና አመሰግናለን። ቀሪዎቹን ወደ ኋላ ላይ እንመለስባቸዋለን።
0: አዲስ ራስ 879 እስከ 6 አድረስ ይቀጥላል። አብራችሁን ቆዩን ጋብዛችኋለን። ቀደም ሲል እንግዲህ በጽሁፍ ያገኘነውን መስፍናዊ ጉብኝትን በተመለከተ ታሪኩን አቀርበናል። እንዲህ አይነት የተነዱ ታሪኮች ደግሞ ሲቀርቡ ሲነበቡም ደስ ይላሉ።
1: አዲስ 1879 ጉብኝትም ደግሞ ይቀጥላል።
0: ወደ እልባታችን እናልፋለን። ብላቴን ጌታሩ ወልደ ስላሴ በእስያ ያደረጉትን ጉብኝት በተመለከተ ዘገባ ለማቅረብ ጃንሆይ ዘንድ ቀረቡ። እጅ ነስተውም የተጠረዘውን ጽሑፋቸውን ለጃንሆይ አስረከቡ። ከዚያም ጃንሆይ ተናገሩ፣ ሕሩይ ጥሩ ነገር ሰጥተኸኛል። ይሄን ላንብበውና ስለ ጉብኝትህ ጥያቄዎቹን ሌላ ጊዜ ጠይቀሃለሁ። ይህን በመሰለ ሁኔታ ሰንደ ማምጣትህ ተደስቻለሁ ብለው ምስጋናቸውን አቀረቡ። ጃንሆይ የሚፈልጉት ይህን ነበር፣ በቃ በጽሁፍ እንዲቀርቡ እንድን ነው። መጽሐፍም እንዲለምዱ ይመስለኛል።
1: መጽሐፍም ብቻ ሳይሆን ከእንደገና አንደኛ ለመጠየቅም እኮ አንብበው ተዘጋጅተህ ስትገኝና እንዲሁ ዝም ብለህ እዛው ላይ ሆነን ስንንተፋተፍ አንደኛ
0: አይደለም።
1: በጽሁፍ ሲሆን ነጥብ በነጥብ በነጥብ በነጥብ ትይዛለህ። ከዛ በኋላ ስትጠየቅ ያው ችግር ካለ ችግር አለ ተናደን። ለማንኛውም በጽሁፍ የተያዘ መልካም ነው።
0: እናመሰግናለን። ከአጋሮቻችን መካከል አንደኛው ቨርቹዋል ነው። ቨርቹዋል የሂሳብ መዝገብ አያያዙን ማዘመንና የገቢ የወጪን ስልጠናን ሙሉ በሙሉ በተግባር ይዘን ከመጣንና ስልጠናችን ወዳችሁ ከተቀላቀላችሁን እነሆ ከ20 ዓመት በላይ ዘለቅን። ቨርቹዋል በትርፍ ሰዓቴ ሂሳብ መዝጋት መስራት እፈልጋለሁ ካሉ ችግር የለም። ስልጠናው እኛ ዘንድ በብቁ ባለሙያዎች ይሰጣል። ሁሉን ደግሞ በተግባር ትለጥኑታላችሁ። ወደ ንግዱ ከመግባት በፊት ምን ይመስላል የሚለውን ማየት ፈልጌ ነበር ካሉ ለምን ነበር ብቻ እውን ሆኖ ሁሉን ነገር እንዲያውቁ

24 ታገኛችኋላችሁ። በ0911 23 24 36 ከደወላችሁ ታገኛችኋላችሁ። ሁሉን በተግባር TTI የሞባይልና የኮምፒውተር ማሰልጠኛ ተቋም አጋሮቻችንን በሙሉ ከልብ እናመሰግናለን። ከልባታችን በኋላ እንዲሁ እንዳማረብን ተመልሰን መጣለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የኢትዮጵያ ንጉሠ ነገሥት መንግሥት አልጋ ወራሽ ልዑል መርድ አዝማች አስፈውሰንና ልዕልት መድፈሪያ ሹርቅ አበበ ለመጀመሪያ ጊዜ አሜሪካንን ለመጎብኘት በግርማዊ ንጉሠ ነገሥት መልካም ፈቃድ መስከረም 18 ቀን 952 ዓ ም በደማቅ ሽኝት ከአዲስ አበባ ከተነሱ በኋላ በካርቱም የተደረገላቸውን የክብር አቀበል ደግሞ እንዲህ መስፍናዊ ጉብኝቱን በታሪክ የተሰነደውን እንዲህ እንመለከተዋለን። የኢትዮጵያ ንጉሠ ነገሥት መንግሥት አልጋ ወራሽ ልዑል መርድ አዝማች አስፈውሰንና ልዕልት መድፈሪያ ሹርቅ መስከረም 18 ቀን 952 ዓ ም በ8 ሰዓት ከ5 ደቂቃ ሱዳን ከተማ ካርቱም ኤሮፕላን ጣቢያ በደረሱ ጊዜ በጣቢያው ቀደም ብለው መጥተው ይጠባበቁ የነበሩት በካርቱም የኢትዮጵያ ልዩ መልእክተኛና ባለሙሉ ሥልጣን አምባሳደር ክቡር አቶ መለስ አንዶም፣ ከሱዳን ሪፐብሊክ ፕሬዝዳንት ከክቡር ጀነራል ኢብራሂም አቡድ የተላኩት ብርጋዴር ጀነራል ሐሰን በሽር፣ የቀሩትም በካርቱም የሚገኙት ኢትዮጵያውያንና ታላላቅ የሱዳን መንግሥት ባለሥልጣኖች ተቀበሏቸው። ልዑልነታቸውና ልዕልት ባለቤታቸው ከኤሮፕላን ወርደው በተለይ ለመቀበያ በተሰናደው ስፍራ እንደቆሙ የሱዳን መንግሥት ባለሥልጣኖች በአምባሳደሩ አማካይነት ከልዑልነታቸው እየቀረቡ ከተዋወቁ በኋላ ስለ እንግድነታቸው ክብር በኤሮፕላን ጣቢያ ተሰልፎ ይጠባበቅ የነበረው የሱዳን ጦር ሰራዊት የክብር ዘብ መስፍናዊ ሰላምታ አቀረበላቸው። በዚህም ጊዜ የኢትዮጵያና የሱዳን ሕዝብ መዝሙር ተዘመረ። ልዑልነታቸውም የክብር ዘቡን ሰላምታ ተቀብለው ሰልፉን በብርጋዴር ጀነራል ሐሰን አማካይነት ጎብኝተው እንዳበቁ በሞተር ብስክሌተኞች ታጅበው በተለይ ለማረፊያ ወደ ተዘጋጀላቸው ስፍራ ሄዱ። በዚሁ ቀን ከእኩለ ቀን በላይ በ11 ሰዓት በአውቶሞቢል ሆነው የክብር ተከታዮቻቸውን አስከትለው የካርቱምንና የጥንታዊውን የኦምዱርማንን ከተማ እየተዘዋወሩ ሲጎበኙ የሱዳን ሕዝብ በየመንገዱ ግራና ቀኝ እየጠበቀ የኢትዮጵያንና የሱዳንን ሰንደቅ ዓላማ እያውለበለበ ደስታውን በጭብጨባ ይገልጽላቸው ነበር። 11 ሰዓት ሲሆን ልዑልነታቸው ከክብር ተከታዮቻቸው ጋር ከሱዳን የጦር ኃይሎች ምክር ቤት ፕሬዝደንትና ጠቅላይ ሚኒስትር ከክቡር አልፈሪቅ ኢብራሂም አቡድ ጋር ለመገናኘት ወደ ፕሬዝደንቱ መኖሪያ ቤት አመሩ። ከዚያም እንደደረሱ ፕሬዝደንቱ በክብር ተቀብለዋቸው ከተዋወቁ በኋላ ስለ ልዑልነታቸው እንግድነት ክብር አትክልት ውስጥ የግል የሻይ ግብዣ አደረጉላቸው። ከሻይ ግብዣ መልስ 12 ሰዓት ሲሆን ካርቱም ወደሚገኘው የኢትዮጵያ ኤምባሲ ሄደው የኤምባሲውን ሠራተኞችና በካርቱም ነዋሪ የሆኑትን ኢትዮጵያውያን እየተቀበሉ አንድ በአንድ አነጋገሩ። በዚሁ ቀን ከምሽቱ በሁለት ሰዓት የሱዳን ሪፐብሊክ የጦር ኃይሎች ምክር ቤት ፕሬዝደንትና ጠቅላይ ሚኒስትር ክቡር አልፈሪቅ ኢብራሂም አቡድ ስለ ልዑልነታቸው እንግድነት ባደረጉት የራት ግብዣ ላይ ተገኝተው ነበር። የግብዣውም ተካፋይ በመሆን በካርቱም የሚገኙ የውጭ አገር መንግሥታት ባለሥልጣኖች ተገኝተው ነበር። ከራት ግብዣ በኋላም የሱዳንን የልማት እርምጃና የሕዝቡ ኑሮ መሻሻል የሚያሳይ ፊልም ታይቶ እንዳበቃ ልዑልነታቸው ለተደረገላቸው መልካም የወዳጅነት አቀባበል አመስግነው ጉዞአቸውን ለመቀጠል ከፕሬዝደንቱ ተሰነባበቱ። ከሌሊቱ 5 ሰዓት ሲሆን ልዑል አልጋ ወራሽና ልዕልት ባለቤታቸው በኢትዮጵያ አምባሳደር በክቡር አቶ መለስ ሚካኤል አንዶምና በአስተናጋጃቸው በብርጋዴር

0: ጀነራል ሐሰን በሽር ተሸኝተው ቢኦኤሲ በተባለ አይሮፕላን ተሳፍረው ጉዟቸውን ወደ ለንደን ቀጠሉ ሲል መስፍናዊው ጉብኝት ከመስከረም 18 ቀን እስከ ታህሳስ 4 ቀን 1952 ዓመተ ምህረት በከበደ ጥላይ የተዘጋጀው መጽሐፍ ታሪካዊ ጉብኝቱን እንዲህ አስፍሮታል። በቀደመው ዘመን እያንዳንዷ ታሪካዊ ጉብኝት በጽሑፍ ተቀምጣ ትሰነድ ነበር። ዛሬስ የሚለው ጥያቄ መልሱ ምን እንደሚሆን ከእናንተ እንጠብቃለን። ዛሬ ላይም እንዲህ አይነት የታሪክ ስነዳዎች ቢኖሩ መልካም ነው እንላለን። ከልባታችን በኋላና ዝግጅታችን አቀፍ ደግሞም በዚያ ላይ ደቀፍ ካደረጉት አጋሮቻችን መልእክት በኋላ ተመልሰን መጣለን። አብራችሁን ቆዩ።
1: ሰልጥነው በብቃት ተምረው በጥራት ቀጥታ ወደ ስራ የሚሰማሩበት TTI የሞባይልና ኮምፒውተር ማሰልጠኛ ምዝገባ ጀመረ። TTI በመስኩ እውቀትና ልምድ ባላቸው አሰልጣኞችና በዘመናዊ ቴክኖሎጂ የተደራጀ በየትኛውም ቦታና ጊዜ ተፈላጊ የሚያደርጉ ስልጠናዎችን ይሰጣል። ሁሉንም አይነት ሞባይሎች፣ ፕሪንተሮች፣ ዲጂታል ኮፒየር ማሽኖችና ኮምፒውተሮች ጥገና ከነጥንቃቄው። TTI የሞባይልና ኮምፒውተር ማሰልጠኛ ከንድፈ ሐሳብ ትምህርቱ በተጨማሪ ለተግባራዊ ስልጠና በቂ ጊዜ መድበው ብቁ ባለሙያ ያደርጎታል። ከሰኞ እስከ እሁድ ከጠዋት እስከ ምሽት በአምስት ፈረቃ ከሁለት እስከ አራት ወር እንደ ምርጫው ይሰልጥኑ። በአጭር ጊዜ የፈጣን ለውጥና የስኬት ባለቤት ይሁኑ። አድራሻ ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ስልክ 0911-23-2436 TTI
2: ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አውክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሳችሁ አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ።
3: ኢሳብ ሰራተኛው ነህ? አብረን ለመስራት ለፈቀድክ እናመሰግናለን። ከድርጅታችን የስራ ስፋት አንጻር ስላንተ ማወቅ እንፈልጋለን። በፒስትሪ ላይ ግዢና ሽያጭ እንዴት ይመዘገባል? የባንክ ሂሳብ ማስተርክስ ላይ እንዴት ነህ? የትኛው ቃትራፊ ወይም የትኛው አክሳሪ ነው? በዱቤ የተሸጡ ያልተሰበሰቡ ሂሳቦች ምን ያህል ናቸው? ያልተከፈለ የአቅራቢዎች እዳስ ለምን አልከፈልንም ብለን ጥያቄ ብናነሳ ምላሽ መስጠት ይችላል ይሆን?
4: እኔ ኮሱል ያልሰራው።
3: እሺ እነንስ የጉምሩክ ቀረጥ ምን ማለት ነው? እንዴትስ ይሰላል? ኤክሳይዝ ታክስ፣ ሱር ታክስስ ምን ማለት ነው? ቀረጥና ታክስ የሚጣልባችሁንስ ለይተታው ኤልሲ፣ ሲዲ፣ ቲቲ ስለነዚህ ትርጓሜስ ያስመጣነው ወይም የላክነው ቃ አጠቃላይ ዋጋስ ስንት ነው?
4: እነዚህንም አላቃቸውም።
3: በል ወዳጄ ቨርቹዋል ሄደህ ዘመናዊ የሂሳብ አያያዝ ስልጠናና የገቢና ወጪ ንግድ ኢምፖርት ኤክስፖርት ስልጠና ውሰድ። ሁሉንም ጥያቄ በተግባር ላይ በታገዘ መልኩ በመሰልጠን በቂ እውቀት አግኝተህ ሙሉ ለሙሉ ብቁ የሂሳብ ሰራተኛ ትሆናለህ። አድራሻቸው ሜክሲኮ ኬኬር ህንፃ በ0930 100577 ወይም 79 መደወል ትችላለህ። ቨርቹዋል ብቃት ባለው ስልጠናው ይለያል።
5: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልቶ በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ተመረጠ ታትሞ በወጡት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ
6: አዲስ 1877

0: Αντίς ασφασάνε σαβάστε.
1: አዲስ አመት ከዘመን መለወጫነቱ ባለፈ ዙዎቻችን መጪውን እናቀርበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
2: እስከና ቤት ከፍቼ ባከፋ ተሰጥቶ ወደ ገንዘብ ቀይራለሁ።
1: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወጣል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።
3: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

I'm not going to be able to do that.

0: ወዝ ወዝ አዲስ ተጀመረ። ሳዲያ ሰላም ባዲዳ ሲሆን ሰነዋ አዲስ አበባ ሾይና ነው። ወዝ ወዝ የተባለ ነው። እስኪ መላመቱ ስልክ 0984949409 ወዝ ወዝ የምናስብላችሁ ሄኒ ማሂና ኪንጎነን ቴክኒኩን እየተቆጣጠረ ኤፊ
1: አለ
0: ኤፍሬም ተክሉ የስልክ መልክቶቻችሁን እየተቀበለች ሰላሚና ፕሮግራሙን እያስፈጸመ ባስቲቤት ፕሮዳክሽን
1: እስከ 8 አብረን ቆያለን።
0: ወዝ ወዝ አዲስ በሜጀር ሌዘር ዲጄ ማፎሪሳ ናስቲሲ አይስ ፕሪንስ ፓቶ ራንኪንግ እና ጂዴና ትኩስ ሙዚቃ ተባርኮ ተከፍቷል። ፓርቲኩላር እነዚህ ሁሉ ተወዳጅ አቀንቃኞች በጋራ የተጫወቱት ሙዚቃ
1: ነው።
0: ያለ አንዱ አስተዋጽኦ ይሄ ሙዚቃ ሙዚቃ አልሆነም።
1: አዎ አንዱን እንኳ ከያዝነው
0: አስብ ሜጀር ሌዘር ዲጄ ማፎሪሳ ናስቲሲ አይስ ፕሪንስ ፓቶ ራንኪንግ እና ጂዴና በጋራ የተጫወቱት ሙዚቃ ነው። ፓርቲኩላር ፓርቲኩላር እንዴት ነው? ወዝ ወዝ እንዳላችሁበት እምነታችን ነው። አንድ ያጣላናል። ስቱዲዮ ፍራውን ተኮስ ተኮስ ሙዚቃ እየተገባበዘን ወዝ ወዝ እንላለን። ጊልጎዮ ካሳ በቅርቡ አዲስ የነጠላ ዜማ ለቋል። ቆንጂዬ ይሰኛል። አደመጥሽው ወይስ አብረን
1: እናደምጠው?
0: ስለዚህ አብረን እናደምጠዋለን። ምንም ችግር የለም። ጊልዶ ካሳ ተመልሷል። በሆፕ ኢንተርቴንመንት ቆንጂዬ የተሰኘ አዲስ የነጠላ ዜማው ለቋል። ካላደመጣችሁ ታድምጡለት ትወዱታላችሁ። ጊልዶ ካሳ ቆንጂዬ ጆሮ የሚያስቆረጥም ትኩስ ሙዚቃ ነው። ድምፁ ሞቅ አድርጋችሁ ወዝ ወዝ በሉበት። ተጨንቆ ተጠቦ በሀሳብ ተከቦ ምን ማድረግ ይቻላል?
1: ምንም ማድረግ አይቻልም።
0: ወዝ ወዝ ወዝ ወዝ ወዝ

0: ጋይስ ወደስታ ግዜ ካስቀመታችሁ ጭፈራ ቀነሳችሁ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ያላችሁ ስለሆነ እናመሰግናለን።
1: ግን በስ ብለናል።
0: ልዩነታችን ከመታስቡት በላይ ነው።
1: ከፍ ያለን
0: ማክ ነው።
1: ማክሰኞ ነው።
0: ማክሰኞ ምን ተበሳታችን የሚፈቅደውን ያህል እንደተለመደው ይዘናል። ማውጫ ኢንትሮ ገምት ሷንድ ሽብሩ የሚያሸልም የሙዚቃ ጥያቄ ከሸክላ ዘመን አንስቶ እስከ አውላድ ማች ከበቁ አገሩን ካደበላለቁ ትኩስ ዘፈኖች ጥያቄ ወጥቷል። ካስር ይታረማል። ቀርሺ አንድ ሺ
1: ትወስዳላችሁ።
0: እንደተለመደው በጣም ቀላል ጥያቄ ነው። በእርግጠኝነት ገምታችሁ አታጡት። እንደተመለሱት በማሰብ ነው ይህንን ጥያቄ ይዘን የመጣ ነው። በጣም ተወዳጅ የሆነ ሙዚቃ ነው። ትመልሱታላችሁ፣ 1000 ብር ትሸለማላችሁ። 0984949409 ከወዲሁ ይቀበበል። ኢንትሮ ገምቱ፣ 1000 ብር ነው ሽልማቱ።
1: ዛሬም ያው እንደተለመደው አንጀታችን ራራ
0: እንደዛ ነገር እንደዛ ነው ስሜት አለ። ለማንኛውም መልካም እድል ይሁንላችሁ። ግምታችሁ ይመር። 1000 ብር ባለቤት ለመሆን ተክታችሁ ገምቱ። ኢንትሮ ገምቱ፣ 1000 ብር ነው ሽልማቱ። ጆሮን አደናቅፎ የሚጠላ አዝናኝ ፕሮግራም
1: እንቅፋት
0: ሬዲዮ። በዛሬ እንቅፋት ሬዲዮ ውስኪ የጥላውን ገሰሰ ውሻ ይቀርባል። ምክንያቱም ተወዳጁ አንጋፋው ድምፃዊ ጋሽ ጥላውን ገሰሰ የተወለደው
1: መስከረም
0: 17 ነው።
1: አዎ ይገርማል። በመስከረም ግን ብዙ ድምፃያኖቻችን ሊነሱ ነው ማለት ነው። አይገርምህም?
0: እንደዛ ነው።
1: ብዙ ታሪክ
0: በነገራችን ላይ መስከረም 17 የተወለዱ እጅግ በጣም በርካታ አቀንቃኞች እንዳሉ ታውቂያለሽ?
1: እዚሁኛ ጋር እስቲ ንገረኝ።
0: ጌትሽ ማሞ።
1: እሺ።
0: ያው ጥላሁን ገሰሰ፣ ጌትሽ ማሞ፣ ብርሃኑ ተዘራ፣ ኃይለ ኢየሱስ ፈይሳ በ17
1: ያሉ ሰው
0: ሌሎችም አሉ። ለጊዜው ረስቸው ነው እንጂ ሰራዊት ፍቅሬ ካልተሳሳት
1: የእሱን አይቼዋለሁ። ሚገርም
0: ብዙ ናቸው። ግን ያው ጥላሁን ምን ይደረግ፣
1: የሙዚቃው ንጉስ እንዲሁም አይሆንልህም። ግን ደግሞ እውነትም ከፍ አለማድረግም አለማስታወስም አንችልም አይደለም።
0: በ17 የጥላሁን ገሰሰ ልደት ነው። የኢትዮጵያ ሙዚቃ ሌላኛው ስሟ ክቡር ዶክተር አርቲስት ጥላሁን ገሰሰ። በጣም ከሚያስገርሙኝ ታሪኮች መካከል የውሻው ታሪክ ነው። ውስኪ የጥላሁን ገሰሰ ውሻ ይቀርባል። እስከ ዝግጅታችን ፍጻሜ ጆሮአችሁን ሳትነቅሉ አብራችሁን ቆዩ። እነዚህን ተወዳጅ ፕሮግራሞች ተደምጣላችሁ። ወዝቦዝ አዲስ ከትኩስ ሙዚቃ ሲመለስ ፌርማታ አዳዲስና አሮጌ ወሬዎች የሚገናኙበት ቦታ። በፌርማታ አዳዲስና አሮጌ ወሬዎችን እንደተለመደው እነግራችኋለን። በጣም በጣም የሚገራርም ወሬዎችን ይዘን የመጣ ነው።
1: እንደተለመደው
0: በጣም ደስ የሚል ወሬዎች አሉ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ራስ መኮንን ሰፈር፣ ራስ ተሰማ ሰፈር፣ ራስ ብሩ ሰፈር፣ ፊት አውራሪ አብተ ጊዮርጊስ ሰፈር፣ ራስ ዮም ሰፈር፣ ደጃችሁ ቤ ሰፈር። ደጃችሁ ቤ ላይ ነው ጥርሴን የነቀልኩት።
1: በሎ ሙሉ ፒያሳ
0: ደጃችሁ ቤ ሰፈር፣ ነጋ ድራስ ኃይለ ጊዮርጊስ ሰፈር፣ ደጃዝማች ዘውዱ አባ ኮራን ሰፈር፣ ሸጎሌ አዲስ ጫፍ እስከ ጫፍ በተነቃቃ መንፈስ ወዝወዝ አዲስ ለምለም ኃይለ ሚካኤል ተውባክ እያለች ነው። ሞቅ ያለ ሙዚቃ ነው። እሱን አድምጠን እንመለሳለን። በድጋሚ የትም ስለማትሄዱ ደስ ይለናል። ተወዳጁ ብስራት

0: እነሆ 365 ቀናት። በእነዚህ ቀናት ውስጥ ህልም መሬት ነካ፣ ቃል ወደ ኮንክሪት ተቀየረ፣ እምነት ስም አተረፈ። ዛሬ በመርካቶ በፒያሳ የአዲስ አበባ አዲስ ገጽታ እየተጻፈ ነው። ሜሪት ፕሮፐርቲስ፣ የታመነ ንብረት፣ አንድ ዓመት አንድ ራዕይ። ቀጣዩ ምዕራፍ ሜሪት ፕሮፐርቲስ። ይደውሉ 0911 971336 ወይም 0911 975548። በአካል ካላችሁ ደግሞ ፒያሳ ኢትዮ ሴራሚክ ህንፃ ሁለተኛ ፎቅ እንገኛለን። ሜሪት ፕሮፐርቲስ።
1: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጠው የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ። አይ
2: በአንድ ህዝብ በብዙ ታሪክ መሃል የሚያበራ ከልጅ እስከ አዋቂ በአንድ የሚያሰባስብ እምነት፣ ባህልና እሴት አብረው የሚራመዱበት ከችቦ ወደ ችቦ ከልብ ወደ ልብ የሚሸጋገር የፍቅር ወላፈን መስቀል ተምሳሌት ነው። የመፈለግ፣ የመገኘት፣ የመታደስ በረከት ትውልድን ያለፈውን ከወደፊቱ በአንድ የሚሸምን በውስጣችን ያለ በልቦናችን የተሳለ የተስፋ ብርሃን። ለመላ የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አዋሽ ባንክ በተሟላ ዘመናዊ የባንክ አገልግሎት፣ በታመነ የገንዘብ ልውውጥ፣ በድንበር ተሻጋሪ አገልግሎታችን ቤተሰባዊ አንድነታችንን ጠብቀንና አጎልብተን ደሞ ለዓመቱ በሰላም ያደርሰን። መልካም የመስቀል በዓል። አዋሽ ባንክ።
3: የሙዚቃ ግብዣችንን ተከትለው የክብር አጋሮቻችን መልእክቶች ተሰምተዋል። ሻጩና አድማጭ ተገናኝተዋል። ምርቶቻቸው እንድትገዙ አገልግሎታቸው እንድትጠቀሙ እንጋብዛለን። አሁንም በጋለበት እንቀጥላለን። አንተን ለማዝናናት ወደ ዘጋጀንባቸው ወሬዎች የምናልፈው በኢንትሮ ግምት ነው። ኢንትሮ ግምቱ 1000 ብር የሚያሸልም የሙዚቃ ጥያቄ። ኢንትሮ ግምቱ 1000 ብር ነው ሽልማቱ። የመግቢያ ሙዚቃውን ወይም ኢንትሮን አድምጣችሁ የማን ሙዚቃ እንደሆነ ትገምታላችሁ። በትክክል የመለሰ 1000 ብር ይሸልማል። ይህን ድል እንደተለመደው ለሶስት አድማጮች እንሰጣለን። 0984949409 ኢንትሮ
4: ግምቱ
3: እሻ ግምቱ
4: እንደው ዝም
3: ያው እስታ ካደረገ
4: ሰው ሰራሽ ነገር
3: አስቸጋሪ ነው። በጣም አስቸጋሪ ነው። ኢንትሮ ግምቱ በጣም ቀላል ጥያቄ ነው። በእርግጠኝነት መልሱታላችሁ። የዛሬው ይለያል።
4: ደግሞ እንዲጓጉተን የጠበቅነው ነገር እንከን አያጣውም ልበል?
3: አዎ። ስለዚህ ቀስ ብለን ተረጋግተን እናስደምጣችኋለን። ከመለሳችሁ 1000 ብር ትሸልማላችሁ። እንደተለመደው በጣም ቀላል ጥያቄ ነው። ቴሌግራም ላይ መልእክቶች መጥተዋል። ዲጄ ኪንግስ ተምብላችሁ ሀሳብ አስተያየታችሁን እየላካችሁልን ያላችሁ አድማጮች አላችሁ። ኢንትሮ ግምቱ ግን በቀጥታ ከእናንተ ጋር ለመገናኘትና ለማውራት እንዲመቸን በስልክ ቢሆንም ሞር የተሻለ ነው።
4: ድምፅ ስንሰማ ሰው ስሜት ይሰጣል አይደል? ቴክስት ሲሆን ፍትሃዊ ለማድረግ አይመችም።
3: ቴክስት ቢልኩት እንደ ቃል አይሆንም። ይልቅ ደዊና ልንገርሽ ሁሉንም የተባለው ለዛ ነው።
4: እውነት ነው።
3: በመደዋወል ውስጥ ያለው ስሜት ከፍ ያለ ነው።
4: በጣም
3: ሰላም ኪንጎና ማሂ፣ እንዴት ናችሁ? በምርጥ የሙዚቃ ምርጫችሁ ድብርት የሚባል ነገር አጥፍታችሁልናል። ኮተቤዎች እንወዳችኋለን። ሮቤል ከኮተቤ
4: እናመሰግናለን። ኮተቤዎች ሰብሰብ ብላችሁ ስለምትሰሙ ኮተቤ ብረታ ብረት ሌሎችንም ያጠቃልላልና
3: እንደወረድን ያነበብኩት።
4: እሺ፣ እናመሰግናለን።
3: ሰላም ሰላሚና ምርጦች፣ ኪንጎ ማሂ፣ ሰላሚና ሄኒ፣ እንኳን ደህና መጣችሁ። ቀበናዎች እንወዳችኋለን። ምንም ማድረግ አይቻልም። ያለው ቾምባ ከቀበና
4: ወይ ቾምባ አልተቻልክም ይያልኩት ነበር በአጋጣሚ አሁን ስልክ ላይ ተገናኝተን
3: ቾምባ በቃ
4: በየአማራጮቻችን ሁሉ አለ
3: ተወዳጁ ድምጻዊ ማቲያስ ተፈራ ላፎንቴኖች ያወጡለት ስም ነበር እሱን ያስታወሰኝ
4: ቅጽል ስም አወጡ እንላላ ያወጡ
3: ያኔ ያወጡለት ስም
4: ነበርና
3: እሱን ያስታወሰኝ ቾምባ ማለት እሱ ነው እውነት ለመናገር አይሰለችም አይታክትም በቻለው አጋጣሚ በቻለው መጠን ሳይደውልልን መልእክት ሳይልክልን አይቀርም
4: እኔ የነላላ እንትን ይገርመኛል ሙዳቸው ያው እርድና ሲነሳ ሁልጊዜ ኮሜንት ላይ ያለው አይደለ የስጠናዎቹ አራዶች ይባላልና ስልክ ድንገት እንኳን ይያወራ ቀጽል ስሙ ብልጭ ይልበታል ሮባ
3: አዎ
4: አራድ ለምንት ማለፈልጊ ነው
3: እንደዚህ አይነት አጋጣሚዎች አና ለማንኛውም ቾምባ በቻሉ አጋጣሚ ሳይደውልልን አይቀርም ኢንትሮ ገመቱ 1000 ብር ነው ሽልማቱ ተክታችሁ ገመቱ በርግጠኝነት ተመለሱታላችሁ 0984949409 ላይ መደወል ትችላላችሁ ኢንትሮ
4: ገመቱ
5: ኢንትሮ ገመቱ
6: ኢንትሮ ገመቱ ወዝ ወዝ አዲስ ምንም ማረጋ ይቻላል
5: ኢንትሮ ገመቱ
3: ይሄው በዚህኛው መንገድ ደሞ ሞከሩት እንደተለመደው ጠምዝዘናል በዚ ስሜት ውስጥ መለየት ከቻላችሁ በጣም አሪፍ ነው ጠምዘዘው በጣም ተመችቶናል ያየሁም የሆነበት ዋንኛ ምክንያት አድማጮች በቀላሉ ሰርች እንዳያደርጉት ነው አፕሊኬሽን ይዞም የሚያደምጡን ብዙ አድማጮች ስላሉ በቀጥታ ነው ሰርች የሚያደርጉትና ትንሽ እነሱ ለማደናበር ለማደናገር የተጠቀምነው መንገድ ነው ሁለተኛውም በጥራትና አስደምጣችኋለን ግን የመጀመሪያው ኢንትሮ ገምቱ የማሙዚቃ ነው ለያችሁት ወይ እንዳትለዩት አድርገን ያዘጋጀ ነው
4: መጀመሪያ
3: ምክንያቱም በቀላሉ የመለሱ ተቸገር
4: አዎ መጀመሪያ በጣም ቀላል ወረ እንደው የሙሰድ ያለው እንላችኋለንና መሃል ላይ ምን ነው ከፋችሁ ይላል
3: መጀመሪያ ስትይ ግን ሐሳቤ ላይ መጣው መጀመሪያ ማወቅ መተዋወቅ ልትይ ነበር ይመስለኝ ለማንኛውም ኢንትሮ ገምቱ 1000 ብር ነው ሽልማቱ እንዳደመጣችሁት ነው አሁን ሰርች ብታደርጉት በቀላሉ ልትለዩት አትችሉ ስለዚህ የማሙዚቃ መግቢያ ነው ደውሉና ነገሩን ደግመን እናስደምጣችኋለን ምንም ችግር የለም በሁለተኛው ላይ በጥራት ታደምጡታላችሁ ይሄንን ከመለሳችሁ 1000 ብር ትሸለማላችሁ አረ ኢንትሮ
4: ገምቱ

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነት የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በጻታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደብት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓመተ ምህረት ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በጻታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪ ሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ

0: ከፈናርገው
1: ትንሽ ከፍ ይላል
0: አው ደመራው ከፍ
2: እንደና ጎረቶች
0: አቤት ጋሽ እንዴት ነው
2: ደመራ እየሰራችሁ ነው
0: አው እየሰራ ነው እንኳን አደረሰው
2: ቆይ ቆይ ግን እኮ ልክ አይደላችሁ ልጆች
0: እንዴት ጋሽ
2: ደመራው ከኤሌክትሪክ ገመድ አርቃችሁ ነው መስራት ያለባችሁ
0: አረ ችግር የለውም ጋሽ አይነከው አይነከው
2: አይ አይ እንደሱ ብሎ ነገር የለም ቢያንስ ከ3 ሜትርና ከዛ በላይ አርቃችሁ ነው መስራት ያለባችሁ በሉ በቶሎ አስተካክሉና አርቃችሁ ስሩ አሁን
0: እሺ ጋሽ
3: የምን ጊዜም ትጉህ አገልግያችሁ የኢትዮጵያ ኤሌክትሪክ አገልግሎት እንኳን ለብርሃነ መስቀሉ አደረሳችሁ ይላል ልባዊ ምኞቱን ይገልጻል ይህን ደማቅ በዓልስና ከበር ደስታችን ሙሉ እንዲሆን የደመራችንን እሳት ከኤሌክትሪክ መሰረተ ልማቶች አርቀን እንለኩስ ራሳችንንና አካባቢያችንን ካልታሰበ አደጋ እንታደግ ተቋማችን የክፍያ ማራጮችን አስፈቶ ቆጣሪ አዘምኖ የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎችን ገንብቶ አገልግሎቱን ምቹና ዘመናዊ አድርጎላችኋል የብርሃን ዘመን ይሆንላችሁ የኢትዮጵያ ኤሌክትሪክ አገልግሎት
4: ተመልሰናል ተወዳጁ በስራት ኤፍኤም 101.1 ላይ ወዝወዝ አዲስን እያደመጣችሁ ነው አብራችሁን ስላላችሁ እጅግ አድርገና መሰግናለን ኢንትሮ ገምጹ 1000 ብር ነው ሽልማቱ 0984949409 ይሄው ተከፍቷል
5: የመጀመሪያው
4: ደውሉ
5: ተኳሽ ማን ነው
4: ያው
5: ምን ነው ነው
4: በእርግጠኝነት እንደምትመልሱት አንጠራጠርም በጣም ተወዳጅ የሆነ ሙዚቃ ነው የመጀመሪያው አድማጭ
5: ገባ
4: ጤና ይስጥልን አማን ነው ሰላም ነው
6: አማን አማን
4: አለን አለን አለን ማንንም በልከየት ነው
6: ሻኪር ከገላን ኮንዶ ነው
4: ሻኪሮ
6: ወይ ወይ
4: ሻኪሮ አማን ነው ሰላም ነው ገላን ኮንዶ ምንም እንዴት ነው ሞቅ ደመቅ ብሏል
6: ወዘዝ እየተባለ ነው
4: ሻኪራችን ይዞት አድማጫችን የሱቅ ባለቤት እንዴት ነው ንግዱ ተጧጡፋል
6: ገደለ ገደለ ወዘዝ ያለ
4: አዎ የባል ስራ እንዴት ነው አሪፍ አሪፍ የባል ስራ
6: ነው ገላን ላይ
4: አዎ
6: ለክራፍ ነው የሆነ አሁን እንትን ግሮሰሪ ላይ ምናም ነገር ማለት ነው ጧጧት ብስራት ነው ከታር ነው ሙዚቃ ምናም ነገር አፍ
4: ነው ነው መሰግናለ በጣም ሻኪሮ በጣም ቀላል ጥያቄ ነው የጠየቀው ይሄንን ትመልሷል ብዬ ነው ተስፋ አደርጋለሁ ምክንያቱም አድማጭ ነው
6: አህመድ ተሾመ ይሳልዳ
4: አህመድ ተሾመ ምን የሚለው
6: ይፈርዳል
4: ይፈርዳል
6: እንደዛ
4: አስተካክሉ ግድ የለም
6: የውለት
4: ትንሽ አስተካክሉ አህመድ ተሾመ ዲምቢ አህመድ ተሾመ በቅርቡ አዲስ አልበሙ ለአድማጭ ማብቃቱ ይታወቃል ግን ይሄንን ሙዚቃ ራስን ትንሽ ብታቃን ነው ብታስተካክሉ
6: ይሄድ
4: እሱ አልበሙ ነው
6: ኦኬ ኦፖር ይፈርዳል
4: ይፈርዳል ይከብዳል ስለዚህ ሻኪር ከገላን ኮንዶሚኒየም ድረስ ደውሎ ለሁለት ፊደል ብለን ናባር
5: አንድ ድል ይሰጡ
4: አዎ ደጋግመን ድል ብንሰጡ ይሻላል እንውላለን እስክትመልሰው ድረስ ሻኪሮ
6: ይረፍዳል
5: ሞክር
4: እሺ አይረፍድም በቃ አይረፍድም ነው በቃ ሻኪሮ ሻኪር ከቃለይቲ ምንም ማረጋ አይቻለም በመጀመሪያው እኛ ትንሽ ይሄዳል ብለን ጠብቀን ነበር መልሶታል ምንም ማረጋ አይቻለም አህመድ ተሾመ ዲምቢ ነው
6: ግድነ
4: ሻኪሮ ቁጭ ብሎ ሙዚቃ ሲሰማ ነው የሚወለው ያለችኝ ነበር ማሂ
6: ዳሞኪግ ሃትሪክ ሰርቻለሁ ለሶስተኛ ጊዜ ነው
4: አሁን ስትመለስ ለሶስተኛ ጊዜ ነው አከሰርክ
6: በቴሌግራም ቢሆንማ ከራሽ ምንም አያመልጠኝም
4: አዎ እዛ ላይ በደንብ ነው መልእክት የምትልክልን በጣም ነው የምናመሰግነው በነገራችን ላይ ቋሚ ከሆኑት አድማጮቻችን መካከል አንዱ ነህ ስለምትደውልልን ስለምትሳተፍም ስለምትመልስም በጣም ደስ ብሎናል እውነት ለመናገር ለሶስተኛ ጊዜ መልሰህ አክስረናል አሁን ለሌላ ሰው እድሉን አሳልፈ ያልሰጠም አይነት ነገር ነው አብነት አካባቢና ሻኪር ጋር በቃ ከባዱ ነው
5: አይ ምንም ውልፍት የለም እስክን ለምዳቸው
6: ከምሳት ጋር ስንታምን ኖረንማ ትላለህ
4: ግድ ነው ግድ ነው ሻኪሮ በጣም በጣም ነው እናመሰግነው ልንወድሃለን መልካም ቀን ተመኝተናል በጣም በሚያስገርም ሁኔታ ሻኪር ከቃሊቲ ከአንዳንድ ይመልሰዋል ብዬ ያላሰብኩም ነበረ ብናጣምመውም ብናቃድናውም ማስታወቂያውንም ዘፈኑንም ምንም ብናዞረውም ከዚህ በኋላ እንደውም አናዞሮ
5: እንደውም በቀጥታ ጠይቀው አዎ አይ ማምለጥ አልቻለም እና ግን ሁለት ሶስት ሰው ሲሆን እውነት ለመናገር አጫውተናል አይደለ በአንዴ ደግሞ አረ ብሎ አፈፍ የሚያደርግ አድማጭ ካለ
4: አንዳንድ ነው
5: ምንም አረገ
4: ይችላል በነገራችን ላይ ቴሌግራም ላይ የመለሱት ብዙ አድማጮች አሉ ራሱ ሻኪርም ልኮት ነበረ አመርት ሾመ ነው ብሎ ነበረ ከዛ ባለፈ ይዞትር አድማጫችን ቲጂ ከአቡዳቢ እሷም መልሰው ነበረ ለማንኛውም ሻኪር ብዙ ጊዜ ከቴሌግራም የበለጠ በስልክ ምናስገባበት ምክንያት ከነ ስሜቱ እንደዚህ አድማጭ ገብቶ በተለየ ስሜት ስናወራው ስናደምጠው ነው ደስ የሚለው በሚል ነው ቴሌግራም ላይ ለመለሳችሁትም ስልኩን እንግዲህ ከአንዳንድ ስለመለሰው ማማደወል የሚለውንም ለመለየት ትንሽ አስቸጋሪ ሆኗል ሻኪር ከቃሊቲ አህመድ ተሾመ ዲምቢ መልሶታል ዲምቢ በቅርቡ አዲስ አልበሙን አውጥቷል ካላደመጣችሁት አድምጡለት እኔ በግሌ የወደድኩትን ተወዳጅ ሙዚቃ ነው የምንጋብዛችሁ ዲምቢ ይቀጥላል በስራት FM 101.1 ላይ

0: መግዛት መሸጥና ማከራየት እንዲቀልዋል እንዴ?
1: አዎ
0: ሁሉንም በጆሰል ክላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994111111 ላይ ይደውሉ።

0: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ አመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች፣ በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ይዘት ያላቸው ሰነዶች። በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጻሕፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ፣ ብርሃንና ሰላም ማተሚያ ድርጅት።
1: የምትሰደምቱት የምትወዱት ነው። ወዝወዝ አዲስ ወዝወዝ ሳይሉ ምሳ እንዳይበሉ።
2: በፍጹም
1: ወዝወዝ አዲስ አጃቢነት ቡፌ ያነሳው
2: ዳንስ ነው ምሳው።
1: በተለያዩ አማራጮች በስልካችሁ በራዲዮናችሁ ሊሆን ይችላል፣ በየትኛውም ቦታና ሁኔታ እያደመጣችሁ ላላችሁ ውድ አድማጮቻችን የአክብሮት ምስጋናችን ይድረሳችሁ። ፌርማታ አዳዲስና አሮጌ ወሬዎች የሚገናኙበት ቦታ፣ የቆየው የሚወርድበት፣ አዲሱ የሚሳፈርበት፣ ትራንስፖርት እስኪደርስ ጨዋታ የሚያዝበት ፌርማታ አሁን ይጀምራል። የዕለቱ የሞቀ ወሬ
2: እሺ፣
1: ባለፈው ሳምንት ምናልባት የምታስታውሱ ከሆነ ሴቶችን በቅንጦት ህይወት ያማልላል፣ ከዚያም ጠላቶች እየተከታተሉኝ ነው፣ የባንክ ካርድ ያልሰራልኝ እያለ በሐሰት ድራማ ሴቶቹን እርቃናቸውን አስቀርቷል። ምላሱ ጤፍ ይቆላል የተባለለት ሲሞን ከአንዷ ጭበርብሮ የተቀበለውን ገንዘብ አንድ ብር ሳያጎል ሌላኛዋ ሴት ላይ ኢንቨስት ያደርገዋል። ከጊዜ በኋላ እሷንም እንደተለመደው አዳዲስ ምክንያቶችን እየፈጠረ ማህረቧን ያስፈታል። ደግሞ ወደ ሌላኛዋ ሴት ይሄዳል። ይሄ ሲሞን ይባላል። ባለፈው ሳምንት የነገርናቸው ወሬ ይሄ ነበር።
3: ማረብ እየፈታ ብቻ ሳይሆን ፍቅርም እየፈታ
1: እንደዛ ነው እና ማሰር መፍታት ላይ በጣም ጎበዝ ነው። የሲሞንን ታሪክ ነበር የነገርናችሁ። የዛሬውም ተመሳሳይ ነው። ትንሽ ለየት ያለ ወሬ ነው። መቼም የማይሰማ ጉድ የለም። ፍቅር እውር ያደርጋል
3: ይባላል። በተለይ የመጀመሪያዎቹ ጊዜ በጣም ይሄ ጊዜ የመውደድ ስሜት ላይ በከፍተኛ ደረጃ ያንን ሰው የኛ ለማድረግ የኛ መሆኑን ለማረጋገጥ ሰዎች ወንድም ሆነ ሴት ያልተጠበቀ ነገር ሲያደርጉ እናያለን።
1: በጣም
2: አትሰማም እኮ አንዳንዴ፣ ተው ኧረ ወደ ገደል እየሄድክ ነው እየተባልክ ወድጃ
3: ገደሉ የታለ ቅርቡን ገደል አሳይኝም
2: ወድጃው ነው ተብሎ የሆነ ሰዓት ይነቃል
1: ይባላል። ሴቶች ሴት ልጅ ስታፈቅር ሰው አትሰማም፣ ሴት ልጅ ስጠላ ፈጣሪንም አትሰማም ይባላል።

0: ለክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አዋሽ ባንክ በተሟላ ዘመናዊ የባንክ አገልግሎት፣ በታመነ የገንዘብ ልውውጥ፣ በድንበር ተሻጋሪ አገልግሎታችን ቤተሰባዊ አንድነታችንን ጠብቀንና አጎልብተን ደሞ ለዓመቱ በሰላም ያደርሰን። መልካም የመስቀል በዓል። አዋሽ ባንክ።
1: ፕሮግራሙ ወዝወዝ አዲስ ነው። ጣቢያው ደግሞ ተወዳጁ በስራት ኤፍኤም 101.1 አብራችሁን ስላላችሁ በድጋሚ እናመሰግናለን። ዋልያዎቹ ከሴኔጋል ብሔራዊ ቡድን ጋር የሚያደርጉት ጨዋታ የአፍሪካ ዋንጫ ማጣሪያ ጨዋታ ነው። ይህንን ለመታደም በጣም በርካታ ሰዎች ስታዲየም አካባቢ ተሰልፎናል። ፎቶዎችን እየላኩልን ነበረ። ባህር ዳር ስቴዲየም በጣም ብዙ ሰልፎች ናቸው ያሉት። በጣም ደስ ይላል። በቃ ምን ያህል እግር ኳስ በቃ እኛ ጋር
2: በነገራችን ላይ ምን ላይ ይተላልፋል እያልን ስናወራ ነበረ። ዓለም አቀፎቹ ያስተላልፋሉ፣ ግን ደግሞ ሀገሬ ቲቪም ያስተላልፋል ሲባል ሰምቻለሁ።
1: እስቲ ደግሞ በትክክል የምታውቁ ሰዎች ብትነግሩን።
2: እግር ኳስን በሬዲዮ ተመልከቱ ራሱ
1: እሱማ ዋናው ነው። እስቲ የምታውቁ ሰዎች ብትነግሩን በጣም ደስ ይለናል። ለማንኛውም ትልቅ ጨዋታ ነው። ድል ለዋሊያዎቹ፣ ለኢትዮጵያ ብሔራዊ ቡድን ይሆን።
3: እሺ፣ ወደ ፌርማታችን።
1: አዎ፣ ወደ መጨረሻው የፌርማታ ወሬ
3: እንሻገር። ምግብ ቀድሞ አይን ይበላል ይባላል።
1: እውነት ሳዩት አላማረ
3: እንደዛ ነው። ከነተረቱ
1: አይን ይጠግባል።
3: ቀድመህ ሲቀርብ ያማረህ የወደድከው ነገር እንደ ብለው ያሰኛል።
1: ከነ መስተንግዶ መጀመሪያ ላይ ሲመጣ ጀምሮ ያለው ስሜት የመብላት ፍላጎትሽን ያነሳሷል። ምንም ውሸት የለውም።
2: ሲሰራም አንዳንዴ አይደል
1: ሲሰራም በተለይ በዓል ሲሆን ደግሞ አውጣው ነው የሚል
2: አንዳንድ ቤቶች አሉ። በነገራችን ላይ አሁን ብዙ ሰው ዩቲዩብ ቤቶ አድርጎ ሳሎን ላይ ብዙ እያየ አለ። ይሄ የተለያየ ሀገራት የምግብ አሰራር ምናምን የሚታይበት ቤት አለ። በነገራችን ላይ በሄድኩኝ ቁጥር
1: እሱ አለ። በጣም የሚያስገርማችሁ ነገር ደግሞ በቲክቶክ ላይ በጣም ብዙ ምግብ እየተመገቡ የሚያሳዩ ሰዎች አሉ። በቅርቡ አንዷ ህይወቷን አጣለች። በጣም ብዙ እንቁላሎችን 100 ምናምን እንቁላል ይበላሉ። ብዙ በቃ ያገኙትን የሚበሉ አሉ። ቻይና ምናምን፣ ኮሪያ ምናምን እንደዚህ የሚቀረጹ እኛ ማገር ተጀምሯል። በነገራችን ላይ ሙሉ ድንች የሚወጡ ምናምን አሉ። እና ይሄ ትክክል አይደለም። ይኸውልሽ ልጅቷ ምን እያደረገች ነበረ? ቲክቶክ ላይ በጣም ፌመስ ናት። እና የቲክቶክ ደንበኞቿን ቁጥር ለመጨመር ስትል ሁሌም አዳዲስ ቪዲዮዎችን ትለቃለች። እዛ ላይም ሳፋ ሙሉ ምግብ ነው የምትበላው። ልጅቷ ያገኘችው ነው የምትበላው። እና ከበላች በኋላ ወዲያውኑ የምትወስደው መድኃኒት አለ አቅጥኖላት እንዲወጣ ማለት ነው። እና ሁሌ እሱን ትጠቀማለች። መጨረሻ ላይ እሱን ከወሰደች በኋላ ነው ህይወቷ ያለፈው። እና ውስጥ ያለውንም ይሄ ሰውነታችን የሚያስፈልጉት ብዙ ነገሮች አሉ፣ እነሱንም ጥርግርግ አድርጎ አውጥቶባት በዛው ህይወቷ አልፏል። ወዲያው ነው ህይወቷ ያለፈው። ቅርብ ጊዜ ነው። በጣም ፌመስ ቲክቶከር ናት። እና እንደዛ የምታደርጉ ሰዎች ዝም ብላችሁ ለምሳሌ የቲክቶክ ቪው ለማግኘት ወይም የማትጠቀሙበት ወይም ማስታወቂያ የማሰሩበትን ዝም ብላችሁ ያገኛችሁትን ከታችሁ መጨረሻ ላይ ህይወታችሁንም ሊያሳጣችሁ ይችላል። ጥንቃቄ ይደረግ ለማለት
2: በተለይ ቲክቶክ ላይ አሁን የሚጠቀልሉት ጉርሻ ለምሳሌ ያው ወንድ እሺ ተለምዷልን ባለ ሴቶች ሆኑ
1: ኧረ በጣም ነው የሚደብረው።
2: አጠቀላለሉ
1: በሁለት ጉንጭ
2: እንትን ነው ለሁለት የጠቀለሉት ነው የሚመስለው። እንትን ነው አቡጀዲን ነው የሚመስለው ጠቅላሉ የተነሳ እና ሰው ብቅ ሲልባት ደንግጣ ስትለቀው ውሻውን መታው ነው የሚባለው።
3: ያፈነገጡ ነገሮች አይደል? ለቪው ነው።
1: ትክክልም አይደለም። እና እነሱ እንኳን ይሄንን እየተጠቀሙ ነበር የሚሰሩት። እኛ በባዶ ሜዳ ምንም ሳናቀው ዝም ብለን ውጠን መጨረሻ ላይ ህይወት ሊያሳጣ ይችላል።
2: እንኳን ሳይሰሩበት
1: ምንም ነገር እዛ እንኳን ቢያንስ ይሄ አለ ግን ወዲያውኑ ያን ሁላ ነገር ከበላች በኋላ መልሳ መድኃኒት ውጣ ነበረ የምታደርጉ የነበረው። ምክንያቱም የበላችሁ መጠኑ በጣም ከባድ ስለሆነ ማለት ነው። እና ውስጧ የነበሩትን ነገሮች በሙሉ ጠራርጎ አውጥቶ ወዲያውኑ ህይወቱ ያለፈው። እና ፌመስ ቲክቶከር ናት። ምናልባት ዜናውን ሰምታችሁታል ብዬ አስባለሁ። እና ለጥንቃቄ ያህል ነው፣ ጥንቃቄ አድርጉ።
3: ያው ከአቀራረቡ እንደተነሳ ነው እንግዲህ ከመስተንግዶ አይደለ፣ ብዙ አይነት ስነስርዓት አለው እና ከፍትፍቱ ፊቱም ይባላል። አንዳንድ ቦታዎች ልንስተናገድ ስንሄድ ምንድን ነው ለንጨች ነው የሚባለው። በልምድ እንደዛ ፊታቸውን ጣል አድርገውት ምናምን ሊታዘዙ የሚመጡበት አጋጣሚ ባልበላስ ምናምን
1: ከፍለሽ የምትበይ እኮ አይመስልሽም። እና ይሄ ደግሶ የሚያበሉሽ ነው የሚመስሉት አንዳንድ አስተናጋጆች። ኦፍኮርስ ስራ ስለሚበዛባቸው ጫና ስላለባቸው ሊሆን ይችላል፣ ግን ደግሞ ግዴታቸው ነው ስራ ቦታቸው ላይ እስካሉ ድረስ ፈገግ

0: ግብለው ምን ላምጣ ምን ልታዘዝ ሄደው መተው ጎንበስ ቀና ብለው ማስተናገድ መልቻል አለባቸው። በዛ ላይ ደግሞ አንቺ በትክክለኛው ሰርቪስ ፍለጋ ነው የምትሄጁ፣ ገንዘብ ታወጫለሽ፣ በገንዘቡ ልክ ደግሞ አገልግሎት ይሰጥሻል። ያ መሆን አለበትና ደጋሽ ነው የሚመስሉት አንዳንድ ጊዜ ፊታቸውን እንዳልሹ በጣም።
1: በዛ ላይ እንደዚህ ዞር ያለ ምግብ ቤት ከሆነ ደግሞ ሲመጡ በተለይ ከንፈራቸው ወዛ ብሎ ከሆነ እንዴት ነው ቀመስከው መጠየቁላ።
0: ቅርብ ጊዜ ከአንድ ጓደኛዬ ጋር ብዙ ጊዜ እኔ ቤት ነው የምበላው ወይም ደግሞ ቢሮ ነው የምበላው፣ ከአጋጣሚ ከአንድ ጓደኛዬ ጋር ተገናኘንና ሬስቶራንት ሄድን እና ትኩስ ነገር ነው ያዘዝነው ምናምን በጆሮዬ በኩል መጣ። እንደዚህ ስትሆኝ በጀርባ በኩል ነው እና እንደዚህ ስትሆኝ በጆሮዬ በኩል ነው ያወጣው እና እንደዚህ አይነት እንትን አለ። በጣም የደነገጥኩት እንደዚህ ይቻላል እንደዚህ ይደረጋል የእናንተ ካልቸር ነው ወይ አልኩት። እኔ ግራ ገብቶኝ ምናልባት እነሱ ጋር ልምድ ከሆነ አይ ቅርታ ትንሽ ስራ በዝቶብኝ ስለነበረ አስቢው እኔ ላይ ተደፍቶ ቢሆን ኖሮ ገብቶሻል። ስነ ስርዓት አለው ሁሉም ነገርና ያው ካነሳሽ አይቀር።
2: አዎ ስለ ምግብ አየህ ብዙ ብዙ ብዙ እንትኖች ዘርፎች አሉት አይደል? ከነቀራረቡ ከነፊቱ ያለን ማነሳሳት እንችላለን። ግን ሲቀርብ መጀመሪያ አይናችንን ሊማርከው ይገባል አይደል? እንደው በቃ ፍላጎታችን እንዲነሳሳ ያደርጋል። ክርስቲን ማኮኔል ትባላለች አሜሪካዊ የኬክ ባለሙያ ናትና እቺ ባለሙያ በህመምና በፍርሃት የተጣመሙ አስፈሪ የሰው ፊቶችን የሚመስሉ እጅግ የሚዘገኑ ፒዛዎችን በመጋገር እንዲሁም ኬኮችንም እንዲሁ በመጋገር የብዙዎችን ቀልብ መሳብ ችላ ነበርና ኬኮቹ ሲታዩ ወይም ፒዛዎቹ ሲታዩ የሚያስፈሩና በፍርሃት እጅግ ምንድነው የሚርመሰመስ የሚመስሉ አይነት ሙሉ ለሙሉ ሊበሉ የሚችሉ ግን በውስጣቸው ጣፋጭ ክሬም የተሞሉ አይነት ናቸውና ለምሳሌ እንደዚህ ባሳያችሁ ይሄ ፒዛ ይመስላል።
1: ይሄ በቃ የሚያለቅስ
2: ሆረር
1: ፊት ደም የሚያለቅስ ነው እንደውም።
2: አዎ አይን አለው ጥርስ ፒዛ እኛ የምናውቀው ፒዛ አለ አይደል?
1: ይሄ ተዋበ ሰብሰብ ያሉ እንቁራሪቶች
2: እንደዛ አለ።
1: ይሄ በላል ነው እያልሽኛለሽ?
2: ይሄ በጣም ውስጡ ጣፋጭ ነው የሚሉት ሲቀመስና እና አንዳንድ ተመጋቢዎች ወይም ተመልካቾች እንዴ ይሄ ነገር ግን ውስጡ የሌላ ሰው ነፍስ የለውም እርግጠኛ ናችሁ እያሉ ይጠይቃሉ። ደግሞ የፈጠራ ችሎታዋንም ያደንቃሉ። እና እነዚህ እንግዲህ የሚያስደነግጡ ግን ጣፋጭ የሆኑ ምግቦች በተለያዩ ማህበራዊ ሚዲያዎች ላይ ከፍተኛ ትኩረትን ማግኘት ችለዋል። በኢንስታግራም በቲክቶክ በስፋት ተሰራጭተው ነበረ። እንዲሁም ደግሞ ኒውዮርክ ፖስት ላይ፣ ዴይሊ ሜል ላይ፣ ሌሎችም የመዝናኛ አኗኗር ዘይቤ ሚዲያዎች ላይ የተለያየ ርዕስ ሰፊ ዘገባ ተሰርቶላቸው ወጥተው ነበር። ከተለመደው በጣም ወጣ ያለ ስለሆነና
1: መኪና በለን የሆኑ የቤት ቅርጾች ምናምኖች እንደሱ ነገር በለን አይደል? ሪሞት የሚመስሉ ምናምን አሁን ደግሞ በዚህ ጭራሽ ይህንን ስንያል በጣም እያየው
2: እሱ ነው። ቅድም ተነሳሽነት ያስፈልጋል ያልኩ ምኑ ነው አሁን ይሄ ብሉኝ ብሉኝ የሚያሰኘው ብለ እንድጠይቅ
1: እንዳለ እንትኑ ከላይ አንስቼ ካልሆነ
2: እና የምግብ ፈጠራዎች ከእለት ወደ እለት ያው እያደጉ ነው የሚሄዱት። ግን እንዴት ይሄንን አሰበችውም ብለ እንድታስብ ይሆናል።
1: ፈጠራውን እናደንቃለን ግን አንበላም።
0: እንደዚህ አሁን ኬክ ስትይ ምን ያየው ነበረ? የሰር አርተር ኤልተን የአልማዝ የሰርክ ኬክ ነው። ግምታዊ ዋጋ ወደ 1.6 ሚሊዮን ዶላር ነው። እና ይሄ ኬክ በታዋቂው ኬክ ሰሪ ጌል ፕሬስ የተዘጋጀ በአልማዝ እንግዲህ አልማዞችና ውድ ድንጋዮች ተደርድረውበታል። ኬኮቹ
2: ጌጥ ነው እንጂ
0: ለየት ቢዋ ለየት ባለ የቅንጦት ዝግጅት የተሰራ ኬክ ነው እና የሰር አርተር ኤልተን ብላችሁ የአልማዝ ኬኩን ብትመለከቱት ወደ 1.6 ሚሊዮን ዶላር አካባቢ ነው። እና ለማስጌጥ ኬኩ ከተሰራ በኋላ ያው እሱ ዝም ብሎ ኬክ ሰሪም አይደለም፣ በጣም ዝነኛ ከፍተኛ ስም ያተረፈ የኬክ አዘጋጅ ነው እና በአልማዝ ጠብጠብ ነገር ተደርጎበት የከበሩ ድንጋዮች ተደርጎበት ያጌጠ የዓለማችን እጅግ በጣም ውዱና ተመራጩ ኬክ

0: ያለው ጨዋታው እንደነ ኩሊባሊ አይነት ተጫዋቾችን ቤንችን ያደረገው በዛሬው የመጨረሻ በወጣው ላይን አፕ ላይ ፍቅር ይሄ ቡድን ከፊት ኒኮላስ ጃክሰንን ይዟል። ከኋላ ደግሞ በጣም ሃይ ኳሊቲ ተጫዋቾች እንደዚሁ ያሉት የሲቲው ምባይን ጨምሮና ለኢትዮጵያ ቻሌንጅ ነው የሚሆነውን አብረን እናያለን። ፍቅር ያው ቀደም በድምር ውጤት የተናገርናቸው የሀገሪቱ እግር ኳስ ነባራዊ ሁኔታዎች ጥሬ ሀቅ ከመሆናቸው አንጻር
1: የሴኔጋል ብሔራዊ ቡድን እንግዲህ እንደ በደንብ ገልጸዋል በአፍሪካ ውስጥ በጣም ፓወር ሃውስ ከምትላቸው የእግር ኳስ ቡድኖች መካከል ነው። አሁን ናይጄሪያን ካሜሩንን አይደለም የምታነሳው፣ በአሁኑ ሰዓት እንደ ሞሮኮና እንደ ሴኔጋል አይነት ብሔራዊ ቡድኖች ወደፊት መጥተዋል። 2021 የግብፅ ብሔራዊ ቡድንን በመለያ ምት ካሸነፉበት ጊዜ ጀምሮ በወጥነት ወደ አፍሪካ ዋንጫው የፍጻሜ ጨዋታዎች፣ ወደ ሰሚፋይናል ጨዋታዎች፣ ወደ ዓለም ዋንጫ መምጣት ጀምረዋል። 2026 ላይ አፍሪካ ዋንጫን መወከል ከቻሉት መካከል ናቸው። እንደ ናይጄሪያና ካሜሩን የመሳሰሉ ቡድኖች ያልነበሩበት መሆኑን እናስታውሳለን። በ2022 በካታር የዓለም ዋንጫ ላይ ራሱ ነበሩ። 2026 የዓለም ዋንጫ ላይ ነበሩ። ፈረንሳይ ከሴኔጋል የነበረውን ጨዋታ፣ ኒውዮርክ የነበረውን ጨዋታ ማስተላለፋ መዘገባችን ይታወሳል እና 1960ዎቹ ላይ ያልነበሩ ግን ከ2000 በተለይ ከ90ዎቹ በኋላ መጥተው በወጥነት በቋሚነት የአፍሪካ እግር ኳስ ላይ ያሉ ሀገራት ናቸው። እኛ ደግሞ እንግዲህ በቋሚነት ባለመኖሩ የሚታወቅ ብሔራዊ ቡድን ነው ያለን እና ይህ ጊዜ የሚለወጥ መለወጡ አይቀርም። ይህ በተለይ 2027 አፍሪካ ላይ በምስራቅ አፍሪካ ከረጅም ጊዜ በኋላ መከናወኑን ተከትሎ በአንድ ጊዜ ኬንያ ተሰጥቷት በኋላ ደቡብ አፍሪካ ወስደዋለች። በማስተናገድ አቅቷት የአፍሪካ ዋንጫ ማስተናገድ አቅቷት፣ አሁን ግን ሶስቱ የምስራቅ አፍሪካ ሀገራት በጋራ ያስተናግዱታል እና ወደ ቀጠናችንም ሲመጣ የአፍሪካ ዋንጫ ለመጀመሪያ ጊዜ ነው ከረጅም ጊዜ በኋላ መምጣቱ ነው እና ብዙ ኢትዮጵያንም ቡድናቸውን ተከትለው የማየት እድል ይፈጥር ነበር እና የሱዳኑ ጨዋታ ያስቆጫል። የኢትዮጵያ ደጋፊዎች ደግሞ በዛሬው ጨዋታ ላይ ምንም እንኳ አንተ ያልከውን ሀሳብ በርካቶቹ አስምረው የሚያዩት ቢሆንም በጥርጣሬ ነው የሚያዩት የዛሬውን ጨዋታ። ያው ድንገት ቢመጣም ውጤት ለመፈንደቅ፣ ካልመጣ ግን ደግሞ ያው የሚጠበቅ አይነት ነው በሚል ስሜትም ጭምር የሚከታተሉት ይመስለኛል። ግን ደጋፊው ከዚህ በመነሳት ውጤቶቹን እንዴት እየገመተ ነው እዛ ያለው ደጋፊ የሚለውን እስኪ እናንሳ።
0: አዎ ትልቅ ነጥብ ነው ፍቅር። ግን ያው ኤክስፔክቴሽን አለ። አንዳንዴ የዋ መሆን የለብም። የምታውቀውን ነገር መካድም አያስፈልግም። የእኛ ናሽናል ቲም ከሴኔጋል ጋር ያለው ልዩነት ይታወቃል። ዝም ብሎ አይዞ አይዞ ወኔ የለም። አሁን ሞደርን ዴይ ላይ ፉትቦል ሳይንስ ነው ፍቅር። ፋክት ፋክት፣ እውነት እውነት ነው። በጣም ዲፍረንት ሌቭል ነው። ግን ሜዳ ላይ ስገባ ደግሞ ነገሮች ይቀየራሉ። አንዳንዴ ዳዊት እና ጎልያዱ ፍጥጫ በምን አይነት ድል ሊጠናቀቅ ይችላል? ሞመንት ወሳኝ ነው። ለዛም ግን ስራ ይፈልጋል። አይደለም ሩቅ ለምናስበው ነገር ለኢትዮጵያ እግር ኳስ ከፍታ አሁን በስቴዲየሞቻችን ባህር ዳር ላይ ያየ ነው። የከተማዋ የውቢት ባህር ዳር ኩራት እንደሆነ ሁላ የመላ ኢትዮጵያን ሀብት ነው ፍቅር። ልክ ይህንን ሪሶርስ የበለጠን ማስፋት እንደምንመኘው ሁላ ኳሱ ላይ ስንሰራም አሁን ደጋፊው ላይም የሴኔጋል ናሽናል ቲም ያለውን ከፍታና አቅም ያውቃል። ግን በ90 ደቂቃ ውስጥም አንዳንዴ ሀሳቦች፣ የተጫዋቾች ኢንዲቪጁዋል ብሪሊየንስ ሞመንቶች ወሳኝነት ሊኖራቸው ይችላል እና ያንን ይጠብቃል ቡድኑ። መተባበር ይፈልጋል። ሰውነ ቢሻው በአንድ ወቅት እኛም ከነሱ አናንስም አይነት ይሄ የሊደርሺፕ ከፍ ያለ ኳሊቲ ነበረው የታሪክ ቀያሪ አሰልጣኝ ታስታውሳለህ ፍቅር። ያ ብዙ ድሎችን አምጥቶልናል ከአመታት በፊት። ያ አይነት ኳሊቲ ያስፈልጋቸዋል። እንደ ቤተሰብ መተባበር፣ በጋራ መቆም። ልክ የሱዳኑ ጨዋታ ላይ የታዩ እድሎች አው ፈጥሯል ብሔራዊ ቡድኑ ግን አልተጠቀማቸው። ይህ የኢትዮጵያ እግር ኳስ ስቶሪ ነው። መጨረሻ ላይ ደግሞ ተሸንፎ ይወጣል። ወይ በረኛ ይሳሳታል፣ ወይ ፋውል እንሰራለን። ጥፋት የምንሰራበት የጌም ማኔጅመንታችን ሰዓትና ሞመንት እንኳን አናይም። ተጫዋቾቻችን ሜዳ ሲገቡ ኮንሽስ አይደሉም። አጠቃላይ ይሄ እግር ኳሱ ስርዓት ውጤት ነው። በዚህ ውስጥም ግን ሀገር ነው የምትጫወተው። እንድታሸንፍ ትመኛለን፣ እውነቱን ደግሞ ታውቃለን። ከዛ ጋር በጋራ ቆሞ የሚሆነውን ማየት ያስፈልጋል የሚል እምነት ነው ያለኝ። ደጋፊው ላይም ያለው ድባቢያ ነው ፍቅር። ኢትዮጵያን ማየት አንዱ ድል የሚመስለኝ የኢትዮጵያ ብሔራዊ ቡድን ለእግር ኳስ ፌዴሬሽኑም ትልቅ ድል የሚመስለኝ ለሀገሪቱ እግር ኳስም ወደ ሀገሩ የኢትዮጵያ ብሔራዊ ቡድን ተመልሷል። እንደ ስፖርት ቤተሰቡ ፓሽን እና ፍላጎት ይሄ ያስፈልግ ነበር ፍቅር። ይሄ ሞመንት ያስፈልግ ነበረ። ያ ተፈጥሯል። ይሄ በምን አይነት 90 ደቂቃ ጨዋታ ይጠናቀቃል ከ12 ሰዓት በኋላ እናየዋለን።
1: እንግዲህ እናጠናቅ። ኤፍሬም፣ የትሪቡኑን የጀመርነው በእሁድ ዕለት በተመለከት ነው። በጣም አስገራሚ የማራቶን ድል ነበር። በበርሊን ማራቶን የሴቶች ውድድር ኢትዮጵያዊቷ አትሌት ትዕግስት አሰፋ

0: በመጨረሻ አካባቢ የማራቶን ሪከርድ ውስጥ ያለች 40 ኪሎ ሜትሩን 2 ኪሎ ሜትር ሲቀር እጅግ ከፍተኛ የጉዳት ህመም ያጋጠማት በጽናት ታግላ የራሷን ሪከርድ በ49 ሰከንድ አሻሽላ የማራቶን 3ኛ ፈጣን ሰዓትን አስመዝግባ አሸንፋለች። ያንን ነበር አስቀድመን ወደ ዋሊያዎቹ ደግሞ የተንደረደር ነው። እንደው እሱ ላይ የመጨረሻ ኢምፕሬሽን እንዴት አየው ሚል አንድ ልጠይቀህና ዋሊያዎቹ ላይ ደግሞ የመጨረሻ መሰናበቻ መልእክትን ሰጥተን እናጠናቅቃለን።
1: አዎ አትሌቶቻችን ጀግኖች ናቸው ፍቅር። ያው ማራቶን ለህዝቧ ይሄ አበበና ማሞ ሆኖ ባለቤቷ የሚለው እንደ ሁልጊዜው ምስጋና እንደ ትግስት አሰፋላሉ የጸኑ አሸናፊ አትሌቶቻችን ይግባና በዘመን ቀለም አሻራ ሂደት ይሄ ከፍ ብለዋል ከሰንደቃችን ጋር ኢትዮጵያ ሯጮች ምድር ምንጊዜም ይሄ በማይነት ፏስደናቂ ጽናትን በታደሉ ድልን በድል በሚደረጉ የወርቅ አሸናፊ አትሌቶቻችን ላይ በጣም ለማፍራት ማትቸገር የማይሳናት የማይነጥፍ ማዕፀን ያላት ሀገር መሆኗን አንዱ ማሳያ ነው። ያ ጽናት ትግስትን እዛ ቦታ ላይ በርሊን ላይ ማስተሯ ልዕል ታሩበታል። የሆለታ ኩራት ነች ፍቅር። የኢትዮጵያ እግር ኳስ ማን ነው የኢትዮጵያ አትሌቲክስ የከፍታ ሚኒስትር ነች። 2:11:04 በሆነ ጊዜ 2:11:04 በሆነ ጊዜ ስትገባ በተለይ ከኃይሌ ሲደገፋት ያጀግና ያ ይቻላል ተምሳሌት ኢትዮጵያዊነት በመተባበር ውስጥ በደንብ ይገለጻል ፍቅር። እና አሸናፊ አትሌቶቻችን ሁልጊዜም ይሄ ሮጠው ማራቶኑን ጎዳናዎችን ትራኮችን መጠቅለል የሚችሉ የወርቅ አሸናፊ አትሌቶች እንዳሉን አንዱ ማሳያ ነው። ያልነጠፈ ታለንት እንዳለን አትሌቲክስ ላይም ይሄ መተባበርና ይሄ ሪሶርስ ለእግር ኳሳችንም እንዲቀየር ያስፈልጋል። የበለጠ ትብብር፣ የበለጠ በጋራ መስራት፣ በጋራ መቆም የሚያስፈልግ ስፖርት ነው ባህሪው ራሱ እግር ኳስና የትግስት ውጤት ማሳያ ያ ነው ፍቅር። የውድ ድምቀት ነበረች።
0: እንግዲህ ይሄ ድል ወደ ኢትዮጵያ ብሔራዊ ቡድንም እንዲጋባ እንመኛለን። እናንተም ድል እንዲቀናችሁ፣ ብሔራዊ ቡድኑም እንዲያሸንፍ፣ የመጀመሪያ ድሉ እንዲያስመዘግብ ለኢትዮጵያ ብሔራዊ ቡድን መልካም ውጤት እንመኛለን። ቀሪ የምትለው ሀሳብ ካለ ወይም የምትመኘው ነገር ካለ ንገረንና እናጠናቅ። ሰዓታችን ተጠናቋል።
1: አመሰግናለሁ ፍቅር። በቀጥታ አሁን ወደ ስቴዲየም እኛም ልናቀና ነው ካለንበት ቦታ። ድል ለብሔራዊ ቡድናችን እንመኛለን። በጋራ ቆሞ ይሄ የእግር ኳሳችን ምንም አይነት ውጤቶች እንኳን ቢመጡ ቅድም እንደነገርኩ ነው ሳይሰራ በጣም የሚጠብቅ እግር ኳስ ነው ያለን። ውጤት ሲጠፋም ደግሞ ነገሩን እያወቀው ሀቁን እላፍ የሚበሳጭ የእግር ኳስ ሂደት ውስጥ ነው ያለ ነው እና ከዛ ጋር ታርቆ በጣም ተፎካካሪ ለመሆን ጥረት የሚያደርግ እና ወደፊት ለመስራት አሁን ነገሮች አብዴት እያደረግን ነው። ብዙ ነገሮችን ከእውቀት ጋር መሆን አለበት ፍቅር። አለማወቅ በነገሰበት የስፖርታችን ስርዓት ውስጥ እንደዚህ አይነት ሞመንቶች፣ እንደዚህ አይነት የስቴዲየም ኢንፍራስትራክቸሮች ያስተምሩናል አይደል? ብዙ ነገሮች ይህ ልምምዳችንና ፕራይም ጅምራችን ነገ ለከፍታ ሊያመጣን ስለሚችል እንደ ኤክስፔሪንስ የምንወስደውም ይሆናል። ለኢትዮጵያ ብሔራዊ ቡድን ትልቅ ጌም ነው። ድል ለሀገራችን፣ ድል ለብሔራዊ ቡድናችን። የሚሆነውን አብረን እናያለን።
0: ኤፍሬም የማነ ከባህር ዳር ክልብ እናመሰግናለን። የኢትዮጵያ ብሔራዊ ቡድን እንግዲህ በቀጥታ ከጥቂት ደቂቃዎች በኋላ በባህር ዳር ስታዲየም የሴኔጋላቸውን በሁለተኛ የአፍሪካ ዋንጫ ማጣሪያ 2027 የአፍሪካ ዋንጫ ማጣሪያ ያስተናግዳል። ቀደም ሲል የኢትዮጵያ ብሔራዊ ቡድን ቤስት ኢሌቨንን የመጀመሪያ አሰላለፍ ገልጬላችሁ ነበር። በሴኔጋል ብሔራዊ ቡድን አሰላለፍ ፕሮግራማችን እናጠናቀቃለን። ዮዋ ቫን ዲዩፍ የግብ ጠባቂ ነው። ሞሳኒያ ኬቴ፣ ሳዲዮ ሳኔ፣ ማላንግ ሳር፣ አልሃጅ ማሊክ ዲዩፍ፣ ላሚን ካማራ፣ ፓፓጌ፣ አሳኒ ዲያኖ እንዲሁም ደግሞ አብዱላህ ሲማ፣ ኢብራሂማ ምባይ ና ኒኮላስ ጃክሰን በመጀመሪያ አሰላለፍ ውስጥ የሚገቡ ተጫዋቾች ይሆናሉ ማለት ነው። በጣም በርካታ ኢትዮጵያውያን ሰልፍ ይዘዋል። በጣም በርካታ የባህር ዳር ነዋሪዎች ብሔራዊ ቡድኑን ለመከታተል አሁንም በሰልፍ ላይ ይገኛሉ።

0: በጣም ግልጽ የሆኑ አጋጣሚዎችን እያገኘ ነው። እዚህ በኋላ ጎል የሚቆጠርብኝ ከሆነ ግን ጨዋታው የሚያስቸግር ይመስላል። ኢብራሂም አቡበከር ኖራ ኳሱን ተቆጣጠረው እንጂ አስደናቂ ኳስ ነበር። ነገር መስመር ላይ ሴኔጋላውያኖች ማገኘት የቻሉት የባህር ዳር ስታዲየም ግን ጎል ያስቆጠረች ኢትዮጵያ እስኪመስል ድረስ አስደናቂ እንቅስቃሴ ቀጥሏል። ምንም እንኳን ደቡድን እንቅስቃሴ ደካማ ብንሆን ቢኒያም ፍቅር ግን ድንቅ ጊዜ እያሳለፈ ይገኛል።
1: ቢኒያም ድንቅ ነው። ግብ ጠባቂያችን ድንቅ ነው። አቡበከር ኖራ ደጋፊው ደግሞ ይህንን ነው የሆም አድቫንቴጅን በሚገባ እንድንጠቀም እድሉን ያገኘንበት ጨዋታ ነው። የሆም አድቫንቴጅን ጥቅም በሚገባ የሚያስመለክትህ ይሄ ጩኸት ነው። ኳስ ቢበላሽም ደጋፊው መጮሁን አላቆምም። ስለዚህ ሌላ እንዲሞክሩ እየገፋፏቸው ነው ያሉት። በእሱ ደግሞ ጥሩ ሪትም ውስጥ ይገባሉ።
0: አዎ ጋቶች ባሎም ጋቶች ባሎም አልሜዳ ላይ ተደጋጋሚ ድሎችን ሲያመክን ተመልክተነዋል። ሸርነ ጉግሳ መለሰ እንደገና ለጋቶች ባሎም መለሰ ወደኋላ በጥልቀት ኳሱን መልሶታል። አዎ ሀብታሙ ተከስተ ቀድሞ የፋሲል ከነማ ተጫዋች ሳሙኤል ዮሐንስ ያሬድ ባዬ ሰጥቶታል። ገብርዬ ያሬድ ባዬ አቡበከር ኖራ ለሳሙኤል በረከት። የኢትዮጵያ ብሔራዊ ቡድን 39 ደቂቃዎች ደርሰናል እየተመራ ነው። አሁንም ያቻነ ጎሏ ማገኘት አልቻለም። ማልሜዳ ላይ ቢኒያም ፍቅረ ቢኒያም መለሰ ኳሱን ደግና ለሀብታሙ ማልሜዳ ላይ ከናን ማርክን ማሌኮ በአዳማ ከተማ የተወለደው ተጫዋች በዚህ ሰዓት ላይ በኩዌት ሊግ ነው እየተመለከት ነው የምንገኘው። በአልአራቢ እየተጫወተ ይገኛል። ሁለት ጨዋታዎች ነው ማድረግ የቻለው ገና ለአልአራቢ።
1: ሶስት ሚና ያለው ተጫዋች ነው። ሙሌ በደንብ ፕራይሙ ላይ ከሆነ ኮንዲሽን ላይ ከሆነ በተለይ ስድስትም ስምንትም አስርም መሆን ይችላል። ፎልስ ናይንም ተጫዋች ሲጫወት ተመልክተነዋል። ከጨዋታ በፊት የተናገረው እኔ በዚህ ጨዋታ ላይ የትኛው ቦታ ላይ መጫወት ችግር የለብኝም ነው ያለ።
0: አዎ ከናን ማርክን ምናልባት እንደ አይነት ተጫዋቾች ቢገኙ ሜዳ ላይ አንድ ሶስት አራት ተጫዋቾች ቢገኙ የተሻለ ነገር ልመለከት እችል ነበረ። ው ሴኔጋላውያን ኳስ ወደ ወጥቶባቸዋል። አብድል ፈታ ሲማ ነው ኳስ ይወጣበት። አሁን ቸርነት ጉግሳ በቀኝ መስመር ላይ ቸርነት ጉግሳ በአራት ተጫዋቾች መሃል ነው። ቸርነት ጉግሳ ምንድን ነው አቤል አለው። ኦ ምን አይነት አስደናቂ አጋጣሚ ነበረ። ምናልባት አደገኛ መልሶ ማጥቃት የሴኔጋል ብሔራዊ ቡድን በአቡበከር ኖራ ወጥቶ ወጣው እንጂ እጅግ በጣም አስደናቂ አጋጣሚ ነበረ። ሴኔጋላውያን ምናልባት ወደ ሁለተኛ ጎል ይሸጋገሩ ተቃርበው ነበር። የመጀመሪያ 40 ደቂቃ ፓትሪስ ቬራ ከመቀመጫው ተነስቶ ቡድኑን እያበረታታ ይገኛል። ለተወለደባት ሀገር ነው በአሰልጣኝነት እያገለገለ የሚገኘው። ሀገሬ ሆይ ባልጫወትልሽም፣ በአሰልጣኝነት ግን ሀገራዊ ኃላፊነት የመወጣት አለብኝ ላይ ይመስላል። ወደ አፍሪካ ምድር በድጋሚ አምርቶ እንደገና የሴኔጋል ብሔራዊ ቡድንን በአሰልጣኝነት እየመራ ይገኛል። ይህ ቀድሞ የመድፈኞቹ አርሰናሎች የመሃል ሜዳ ዘዋሪ ፓትሪስ ቬራ ከመቀመጫው ተነስቷል። አሁንም ይህ ጎል በቂ አይደለም እያለ ይገኛል። በምድብ ጂ ላይ የሚገኙት ኢትዮጵያ፣ ሴኔጋል፣ ሞዛምቢክ እና ሱዳን ናቸው። ሱዳን እየመራች ትገኛለች። ኢትዮጵያን አሸንፋ ሴኔጋል አንድ ነጥብ አላት፣ ሞዛምቢክም አንድ ነጥብ አላት። ኢትዮጵያ ዜሮ ነጥብ የላትም እስካሁን ድረስ። ማልሜዳ ላይ አዎ ጥፋት ይመስላል። ለሚኒ ካማራ ላይ ጥፋት የተፈጸመበት ከናን ማርክ ላይ እየተመለከትነው እንገኛለን። ለሚኒ ካማራ ታዳጊ ብላቴና የሁለት ዓመቱ ሴኔጋላዊ ኢንተርናሽናል አዎ ጥፋት ተፈጽሞበታል። ስለዚህ በቅጣት መጫወት የሚቀጥል ይሆናል። አሳኔ ዲያው ብራሂም ባይ የጥሩ ኳስ ለማቀበል የቻለ በግራ በስመ ላይ ማሊክ ዲዮፍ ለአብዱልፈታ ሲማ ደግና ለማሊክ ዲዮፍ ወደኋላ በጥልቀት መልሶታል። ብሬንትፎርድ ደግና በስመር ተጫዋች ማሊክ ዲዮፍ አሁን አሳኔ ዲያው በቀኝ መስመር ላይ ሰብሮ ለመግባት ጥረት እያደረገ ይገኛል። መለሰ ወደኋላ ሴዲቡ ሳኔ የሞናኮ የማል ተከላካይ

0: Allı binan fikri. Mnalavati Bashira Fafi second watch but Maradeka Fasan number of the Maganany Tagar one upper. Yabadar Salem and Devavlika Yerona Bur. Yabadar Salem de Gafiochi Kazamarat Bala. Yelani Devavi Felugutin upper. Tada Ellen Devavsi Felugut Bagol. Yeta Devon Dorn Pathas Funder. Not better like a Newton Transform Maltamola Latio. How could that? ነው ሶስት ደቂቃዎች ተጨምረዋል። ኦልሞስት ሁለት ደቂቃዎች ከንፎል አንድ ደቂቃ ብቻ ይቀራል። ኮች
1: ወይ ምናልባት በረፍት ሰዓት ብዙ ማለት እንችላለን ብዬ ነው የ በዚህ ሰዓት መጀመር እንችላለን። ኦልሞስት ባከነው ሰዓት ላይ ስላለ የመጀመሪያ 45 እስከ ከሁለተኛ ደቂቃ እስከ 24ኛ ደቂቃ ድረስ ሲግኒፊካንስ የሆነ የሴኔጋል ብሔራዊ ቡድን ዶሚናንስ ሴኔጋል ከነድክመቱ ማለት የነበረው ነው። ነገር ግን ከ24ኛ ደቂቃ በኋላ ሴኔጋል ዶሚናንሲውን አጥቷል። በርከት ያለ የማል ሜዳ እንቅስቃሴ ነው በሁለቱም በኩል የተቆራረጠ ቢሆንም ኢትዮጵያ ብሔራዊ ቡድን መጀመሪያ የራሱ ሜዳ ላይ በርካታ ሰዓት ያሳልፍ ነበር። የሴኔጋል ብሔራዊ ቡድን አደጋ የሚፈጥሩ ባይሆኑ ዘና ያሉ የኳስ ቅብብሎች በማል ሜዳና በራሱ ሜዳ አካባቢ ያነበረው ብልጫ ወደ መመጣጠን የመጣበት ነው። ያንን ተከትሎ ደግሞ የኢትዮጵያ ብሔራዊ ቡድን ተደጋጋሚ የሶስተኛ ሜዳ ክልል ላይ ወይም ግብ የማግባት ክልል ላይ በተደጋጋሚ መድረስና ግብ የማግባት አጋጣሚዎች መፍጠር ይቻለበት ነው። ምንም እንኳን በሴኔጋል ቡድን የመከላከል ብቃት ሳይሆን በእኛው ችግር በእኛው ትንንሽ በሚመስሉ ግን ቆልፍ በሆኑ ችግሮች ግን ማስቆጠር ባንችልም ያ ዶሚናንስ የተቀለበሰበት ነው። አንዱ ጥሩ ነገር ከነደካማነታችን አንዱ ተስፋ ሰጪው ነገር የሴኔጋል ብሔራዊ ቡድን ከደቂቃ ወደ ደቂቃ ከጎል በኋላ ከፍ ያለ መምጣት ሲኖርበት በግል እንቅስቃሴም እንደ ቡድን ባለም ሁኔታ እንቅስቃሴያቸው እየወረደ ነው የመጣው። ሶ
0: የመጀመሪያ 45 ነው ሴኔጋል አንድ ኢትዮጵያ 0። መነሻችንን አዲስ አበባ አድርገን ወደ ሰሜን ኢትዮጵያ ወደ ጣናዋ ደሴት ወደ ዘጌዋ መቤት ባህር ዳር ከነማ 330 ኪሎ ሜትሮችን ተጉዘን 52000 በላይ ደጋፊዎችን ማያዝ በሚችለው ባህር ዳር ኢንተርናሽናል ስቴዲየም የአፍሪካ ዋንጫ የማጣሪያ ሁለተኛ ጨዋታ ኢትዮጵያ ከሴኔጋል ጋር ጨዋታውን አደረገች። ሴኔጋል ገና በ15 ደቂቃ እነሆ በኢብራሂም አምባ ጎል አማካኝነት 1-0 የመራች የመጀመሪያውን 45 ደቂቃ አጠናቀቀች። ሁለተኛ 45 ደቂቃ ምን ሊፈጠር ይችላል? ዮሐንስ ሳሌስ ምን አድርገው ይሄንን ቡድን ወደ አሸናፊነት ወደ ድል ሊቀይሩት ይችላሉ የሚለው የሚጠበቅ ነው የሚሆነው። እናንተ ብቻ የሬዲዮ ሞገዳችሁ ተወዳጁ ተመራጩ ተደማጩ የእግር ኳስ ጥንቁራጩ የስፖርት ቤት የኢትዮጵያ ኩራት በሆነ ብስራት ኤፍኤም 101.1 ላይ መከታተል ትችላላችሁ። ሁለተኛ 45 ደቂቃውም እነሆ የሚቀጥለው የሚሆነው በዩቲዩብም ከ260,000 በላይ ሰብስክራይበሮች ባለው ብስራት ዩቲዩብ ጨዋታው በቀጥታ መከታተል ትችላላችሁ። እነሆ ከረፍት በኋላ ስንመለስ የመጀመሪያ 45 ደቂቃን የጨዋታ እንቅስቃሴ ምን እንደነበር አስታውሰናችሁ ወደ ሁለተኛው 45 ደቂቃ የምናመራ ነው የሚሆነው። ቤተሰቦቻችን አሁንም አብሮነታችሁ ከእኛ ጋር ይሁን። ሁለተኛ 45 ደቂቃ ምን ሊፈጠር ይችላል እየገመታችሁ ግምቶቻችሁን እየገመታችሁ አብራችሁ ከእኛ ጋር ቆይታ አድርጉ።

0: ከፈናርገው
1: ትንሽ ከፊ
0: አው አደመራው ከፈናና
2: ጓብሶች
0: አቤት ጋሽ እንደነ
2: ደመራ እየሰራችሁ ነው?
0: አው እየሰራን ነው። እንኳን አደረሱት።
2: ቆይ ቆይ ግን እኮ ልክ አይደላችሁም ልጆች።
0: እንዴት ጋሽ
2: ደመራው ከኤሌክትሪክ ገመድ አርቃችሁ ነው መስራት ያለባችሁ?
0: አረ ችግር የለውም ጋሽ፣ አይነካው አይነካው
2: ማይ አይ እንደሱ ብሎ ነገር የለም። ቢያንስ ከ3 ሜትርና ከዛ በላይ አርቃችሁ ነው መስራት ያለባችሁ። በሉ በቶሎ አስተካክሉና አርቃችሁ ስሩ አሁኑ።
0: እሺ ጋሽ።
3: የምን ጊዜም ትጉህ አገልግሎታችሁ የኢትዮጵያ ኤሌክትሪክ አገልግሎት እንኳን ለብርሃነ መስቀሉ አደረሳችሁ እያለ ልባዊ ምኞቱን ይገልጻል። ይህን ደማቅ በዓል ስናከብር ደስታችን ሙሉ እንዲሆን የደመራችንን እሳት ከኤሌክትሪክ መሰረተ ልማቶች አርቀን እንለኩስ። ራሳችንንና አካባቢያችንን ካልታሰበ አደጋ እንታደግ። ተቋማችን የክፍያ አማራጮችን አስፍቶ ቆጣሪ አዘምኖ የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎችን ገንብቶ አገልግሎቱን ምቹና ዘመናዊ አድርጎላችኋል። የብርሃን ዘመን ይሆንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት

0: ፍሌክስ፣ ግራኖላ፣ ፍሌክስ በተለያየ ጣዕም ለልጆችም ለአዋቂም ለመላው ቤተሰብ ከኢነርጂ አግሮ ኢንዱስትሪ።
1: በመጪው አዲስ ዓመት በሕይወታችን የምንቀይረው የቀን መቁጠሪያችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል፣ ቤትም እንደዛው። አዲሱን ዓመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በመሃል አዲስ አበባ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን ዓመት በአዲስ ምዕራፍ የሚጀምሩበት 98-96 ላይ ደውሉ። ሜትሮፖሊታን ሪል ስቴት። መልካም አዲስ ዓመት።

ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብያለሁ። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለ100 ሰዓታት።

0: ምን ዘምሪዶ የጀግና ልጅ
1: መግዛት መሸጥና ማከራየት እንዲቀሏል እንዴ?
2: አዎ ሁሉንም በጆ ስልክ ላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዱ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር አዲስ አበባና መቀሌ

0: ተመልሰናል። ቤተሰቦቻችን ተመልሰናል። የተወዳጁ ተመራጩ ተደማጩ እግር ኳስ ተንኮራጩ በስራት ኤፍኤም 101.1 ነው። እኛ ደግሞ መረብ ስፖርቶች እንሰኛለን። ቤተሰቦቻችን ከመዲናችን አዲስ አበባ 330 ኪሎ ሜትሮችን ወደ ሰሜን ኢትዮጵያ፣ ወደ ጣናዋ ደሴት፣ ወደ ዘጌው አበቤት፣ ወደ ባህርዳር ከነማ ምርትን በከተማዋ መሀል ላይ በተንጣለለው ስታዲየም ባህርዳር ኢንተርናሽናል ስታዲየም የኢትዮጵያና የሴኔጋልን የአፍሪካ ዋንጫ የማጣሪያ ጨዋታ የመጀመሪያ 45 ደቂቃ እንቅስቃሴ ወደ እናንተ አስመለከትናችሁ። የመጀመሪያውን 45 ደቂቃ እነሆ ሴኔጋል በኢብራሂማ ምባዬ ጎል አማካኝነት 1-0 የመራች አጠናቃለች። ሁለተኛ 45 ደቂቃ ከዮሐንስ ሳሌው ኢትዮጵያ ብሔራዊ ቡድን ዋሊያዎቹ ምን ይጠበቃል የሚለውን እነሆ ወደ እናንተ የምናደርሳችሁ ነው የሚሆነው። የመጀመሪያ 45 ደቂቃ ስህተታችን ምን ነበር? ሁለተኛ 45 ደቂቃ ምንድነው አርመን መግባት ያለብን የሚለውን ወደ እናንተ እናደርሳችኋለን። ኮች ማህደርና ዳዊት ጌታቸው እዚህ ስቱዲዮ ላል። ኮች፣ ኢትዮጵያ ብሔራዊ ቡድን ከአምስት ዓመታት ባይተዋርነት ከአምስት ዓመታት ከሜዳ ውጭ ስደት በኋላ ልክ ባሳለፍናቸው ዓመታቶች ከዘመናት የውሃና የአፈር ግበራ በኋላ ወደ ቤቱ ከተመለሰው ኢትዮጵያ የአባይ ግድብ በኋላ የኢትዮጵያ ብሔራዊ ቡድን ወደ ሀገሩ እንዲገደብ ተወስኗል። ይህ ደግሞ ባህርዳር ኢንተርናሽናል ስቴዲየም አድርጎታል። ታዲያ በደጋፊ ፊት ይህንን ጨዋታ አሸንፎ ለባህርዳር ስቴዲየም ሌላ ድባብ፣ ሌላ ድምቀት፣ ሌላ ስጦታ ያበረክታል ተብሎ ሲጠበቅ ስታዲየሙንም እንመርቅበታለን ብለን ያሰብነው በዚህ ድል ነበርና የኢትዮጵያ ብሔራዊ ቡድን በመጀመሪያዎቹ 10 ደቂቃዎች ጎል ተቆጥሮበት 1-0 እየተመራ ይገኛል። ሁለተኛ 45 ደቂቃ ዮሐንስ ሳሌ ምንድን ነው ማድረግ ያለባቸው?
1: መልካም። በሁለተኛው 45 ደቂቃ እነዚህ ነገሮች መስተካከል አለባቸው የሚለውን ሀሳብ ከመስጠቴ በፊት በተወሰነ መልኩ ቅድም ሀሳቤን ሳልቋጭ ስለሆነ የተቋረጠው የተወሰነ ነገር ብዬ ሁለተኛ 45 ላይ ማድረግ አለብን ብዬ ወደ ማምናቸው ነጥቦች እሄዳለሁ። ያው በጨዋታው ማለት ስናነሳ እንደነበረው ሴኔጋል ምናልባት በግልም እንደ ቡድንም ካላቸው ፐርፎርመንስ በጣም ዝቅ ብለው ምናልባትም ሀፍ ሊሆን ይችላል ፐርፎርም እያደረጉ ያሉት እና በእርግጥ ቆመው እንደሚጫወቱ ይጠበቃል። ከአልቲቱድ አንጻር ወደ ምስራቅ አፍሪካ ሲመጡ የምዕራብ አፍሪካ ሀገሮች በተለይ ደግሞ አውሮፓ የሚጫወቱ በርካታ ተጫዋቾችን የሚጠቀሙ ብሔራዊ ቡድኖች ሲመጡ በእንቅስቃሴ ረገድ ብዙ ላለመንቀሳቀስ ስትራቴጂካሊ እንደሚመጡ ግልጽ ነው ማለት ነው። እነሱ ማስተካከል የማይችሉት ከእነሱ አቅም በላይ የሆነ የአልቲቱድ የአየር አድቫንቴጅ ጉዳይ ስላለ ማለት ነገር ግን አሁን ሴኔጋል ብቃቱ ላይ አይደለም እያልን ያለ ነው ወይም ቶፕ ፐርፎርም እያደረገ አይደለም ከፍተኛ አቅማቸውን እያወጡ አይደለም የምንልበት ምክንያት ቆመው ሊወስዱ በጥንቃቄ በውሳኔ አሰጣጥ በምናምን ኮምፐንሴት ያደረጓቸው የነበሩ ጉዳዮች ላይ ዝቅ ያለ የብቃት አፈጻጸም ነው እያሳዩ ያሉት ማለት ነው። ሶ ያ በሆነበት ሁኔታ ውስጥ ነው ግብ አስተናግደን ግብ ማስቆጠር ሳንችል ቀርተን ተፈቅዶልን እኛ የተደራጀ እንቅስቃሴ እንኳን አድርገን ባይሆን አልፎ አልፎ በምናደርጋቸው ሙከራዎች በተጫዋቾች የግል ጥረቶች በተደራጀ ቡድን እንቅስቃሴ ሳይሆን የተወሰኑ ተጫዋቾች በሚያደርጉት የተነጣጠለ እቅድ በጣም ከፍተኛ በሆነ የቢኒያም ታታሪነት ከዛ በከነአን ክሬቲቪቲ ኳሊቲ የተወሰኑ የግብ ዕድሎችን መፍጠር ችለን ነበር። አሁን ቢኒያምም ከነአንም አቤልም ኢቨን ያገኟቸውን አጋጣሚ ያልተጠቀሙት በግል ያው እንደ ሀገር ያለን የኳሊቲ ደረጃ ቢታወቅም በመሰረታዊ የቴክኒክ ችግር ምናምን አይደለም፣ ከረንት ወቅታዊ በሆነ ያለመረጋጋት ኦኬ። ያንን እነዛን ግቦች ማስቆጠር እንደሚችሉ ደጋግሞ አሳይተዋል። እነዚህ ሶስቱም ልጆች ኢቭን ከሀገር ወጥቶ መጫወት የቻሉ ሰዎች ናቸው። አንዳንዶቹ ትንሽ ጊዜ፣ አንዳንዶቹ ረዘም ላለ ጊዜ ሪሌቲቭሊ እዚህ ቡድን ውስጥ የተሻለ ላቅ ያለ ስነ ልቦና ላይ መገኘት ከሚጠበቅባቸው ልጆች አንዱ ናቸው። ግን ስነ ልቦና በባህሪው ወጥ ሆኖ አንዴ ከፍ ብሎ የሚቀር ነገር አይደለም። በአንድ ጨዋታ ውስጥ ከፍ ዝቅ ይላል፣ በሁለት በሶስት ቀን ውስጥ ከፍ ዝቅ ሊል ይችላል። ይህ ደግሞ ከተለያየ ነገር ሊመነጭ ይችላል። አሁን ስታዲየም አካባቢ ያለውን ድባብ ጉልበት የሚያደርግ ተጫዋች አለ፣ አቅም የሚያደርግ መነሳሳት የሚያደርግ ተጫዋች አለ። ያ ድባብ የሚያስጨንቀው አለ። እዛ ኮችንግ ስታፍ አካባቢ ያለው ከመግባታቸው ትናንት ከትናንት ወዲያ ያደረጓቸው እንቅስቃሴዎች እዚህ ጨዋታ ላይ የደረሱበት ተግባቦት ሌቭል ኦፍ ኮንፊደንሳቸውን ይወስናል ማለት የዕለት ፐርፎርማንስ ያው የብዙ ነገር ድምር ውጤት ነው። ሰው እቺ ትንሽ የምትመስለው የስነ ልቦና ጉዳይ ጨዋታን ይወስናል ማለት ነው። እና ምናልባት እነዛ ክፍተቶች ነው አጥቂዎቻችን ላይ የታዩት። ግን በዚህ አጋጣሚ ፍርስታፍ ላይ የቢኒያምን ከፍተኛ ጥረት ሳላደንቅ አላልፍም። የቡድኑ ተጫዋቾች ሁላ የሚችሉት ለማድረግ እየሞከረው ቢሆንም ቢኒያም ግን ሲግኒፊካንትሊ በዚህ ጨዋታ ራሱን ይሻጠብን ቢያንስ ይህ ጨዋታ የታክቲክ የሌሎች ጉዳዮች የጋራ ትብብር የሚጠይቁ ጉዳዮች ናቸው። የአንድ ሰው አፈጻጸም ብቻ አይደለም፣ ግን እያንዳንዱ ተጫዋች ቢያንስ ግን መራብ። ይሄ ጨዋታ በጣም ታሪካዊ ጨዋታ ነው ለተጫዋቾቻችንም፣ ለአሰልጣኙ፣ እንደ ህዝብም ማለት ከአምስት ዓመት በኋላ ለመጀመሪያ ጊዜ በጊዜያዊነት የተፈቀደልን ጨዋታ ነው። ሁለተኛ ምናልባት እዚሁ ስታዲየም ላይ በኢንስትራክተር አብርሃም ያሰልጣኝነት ጊዜ ላይ ብሔራዊ ቡድኑ ኮትዲቫርን ሁለት ለአንድ ያሸንፍንበት ጨዋታ አለ። ያ ጨዋታ ኮቺንግ ስታፉም ተጫዋቾቹም ለልጅ ልጆቻቸው የሚያወሩት ታሪክ ነው። ምን ፈጥረናል በዛ ጨዋታ የድረስ ተጉዘናል ሌላ ጉዳይ ነው። ያቺ ሲንግል ጨዋታ ግን ታሪካዊ ነች። ምናልባት አሁን እዚህ ብሔራዊ ቡድኑ ውስጥ ያሉ ተጫዋቾች ደግሞ ማግኘት የማይችሏቸው ተጫዋቾች ሊሆኑ ይችላሉ። ፌስ ያደረጓቸው ሜዳ ላይ ማለት ሜዳ የተጋራቸው ተጫዋቾች እና እንደዛ አይነት ኦፖርቹኒቲ ያገኘ ሰው የህዝቡ ድባብ አለ ምናምን ተደምሮ ቢያንስ መራብ ኤነርጀቲክ ሆኖ መንቀሳቀስ መታየት ነበረበትና ያንን መራብ ያየሁት ያለ ለውጤት በጣም ከፍተኛ አስተዋጽኦ ስላለው ማለት ነው። ያንን ሙሉ ኤነርጂ ያየሁበት ቢኒያም ነውና በዚህ አጋጣሚ ላመሰግነው እወዳለሁ። ከዛው ጭ ግን የኢትዮጵያ ብሔራዊ ቡድንም የሴኔጋል በራሱ ልክ በተለካው ኢቭን ከሱዳን ጋር የነበረውን አይነት እንኳን ፐርፎርማንስ እያሳየ አይደለም። ይሄ በተጋጣሚ ቡድን ኳሊቲ ተከልክሎ ሳይሆን በእኛው ያፈጻጸም ያለ መረጋጋት ችግር ምናልባት ያንን ጨዋታ ተከትሎ የመጣም የስነ ልቦና ችግር ሊሆን ይችላል። እዛ ጨዋታ ላይ ከሚጠበቀው በታች ውጤት አስመዝግበን ስለነበረ ማለት ነው። በሁለተኛው 45 መስተካከል አለባቸው ወይም ቢስተካከሉ ብለን የምናስበው ያው ቅድም ስናነሳ እንደነበረው አሰልጣኝ ዮሐንስ ሳህሌ በርከት ያለውን የመጀመሪያ አጋማሽ ጊዜ ወንበራቸው ላይ ተቀምጠው ነው ሲመለከቱ የነበረው። ያው እንግዲህ አሁን ዋና አሰልጣኝ ቆሞ ተችላይ ላይ የሚያርም ከሆነ ብዙ ጊዜ ጨዋታውን መገምገምና ከግምገማ የተነሳ ምክር ሀሳብ ጨዋታውን መገምገም መተንተንና እዛው ጨዋታ ላይ ሊለወጡ የሚገቡ ሀሳቦችን በተመለከተ ያለ ምክር ሀሳብ ለኮቺንግ ስታፍ ይተዋል ማለት ነው። ዋና አሰልጣኝ ቁጭ ካለ ደግሞ ጨዋታውን ለማንበብ ከፍተኛ ትኩረት ሰጥቷል ማለት ነው። ሰው ቁጭ ማለታቸው ዋጋ ሊጨምርልኝ ከሆነ ከረፍት መልስ የሚኖር በጎ ቡድኑ ላይ በጎ ተጽዕኖ የሚያስከትል ለውጥ ይጠበቃል ማለት መቀመጣቸው ለውጥ ካለው ማለት ነው። ሰው አዎ የከናን ማርክ ነ ክሬቲቪቲ ከቢኒያም ፍቅሩ ኤፈርት ጋር ኦርጋናይዝ የሆነ እንቅስቃሴ እንዲኖር ቢያንስ በትንሹ። ከዛ ውጭ ግን ሰው በሰው መለወጥ ያስፈልጋል። ምናልባት እንደሱ አይነት ለውጦች ካሉ የሴኔጋል ብሔራዊ ቡድን መዳከም አሁንም ተስፋችን እንዳይጨልም ያረጋል ማለት ነው።
0: አቆንሲ ሁለተኛ 45 ደቂቃው ጀምሯል። በኢትዮጵያ ብሔራዊ ቡድን በኩል አቤል ያለው ተቀይሮ ወጥቶ ቢኒያም በላይ ዳምጤ ወደ ሜዳ ገብቷል። በስዊድንና በአልባንያ ሊግ አብርቶ ራሱን ላለማሳየት የቻለው ቢኒያም በላይ በሰዓት ላይ በሲዳማ ቡና ቤት እየተመለከት ነው እንገኛለን። በድሬዳዋ ከተማ ተወልዶ ያደገው የአስደናቂ የፊት መስመር ዘዋሪ ወደ ሜዳ ተቀይሮ ገብቷል። የኢትዮጵያ ብሔራዊ ቡድን በመጀመሪያ 10 ደቂቃዎች ላይ ጎል አስተናግዶ 1-0 እየተመራ ነው። ይህን ጨዋታ ሁለተኛ 45 ደቂቃውን እያስቀጠለ የሚገኘው በሰዓት ላይ ቸርነት ጉግሳ በቀኝ መስመር ላይ ቸርነት ጉግሳ ምናልባት ቸርነት ጉግሳ የሰጠው ኳስ ቢኒያም በላይ ማገኘት አልቻለም። ቢኒያም በላይ ዳምጤ የኢትዮጵያ ብሔራዊ ቡድን ሁለተኛ 45 ደቂቃ ላይ በተሻለ መረጋጋትና በተሻለ መነሳሳት ወደ ሜዳ የሚገባ ከሆነ ይህንን ጨዋታ ውጤት መቀልበስ የሚችልበት አጋጣሚ አለው። አለዛ ግን ምናልባት ሴኔጋላውያን ተጨማሪ ጎል የሚያገኙበት አጋጣሚ ካለ ግን ይህ ጨዋታ ወደ ባሌ ነገር ሊዞር የሚችልበት እድሉ ሰፊ ነው።
2: ሙሌ የመጀመሪያውን አጋማሽ ከአቁሙበት ከቀጠሉ በመጀመሪያዎቹ 15 ደቂቃ ግን ማስቆጠር ይችላል የኢትዮጵያ ብሔራዊ ቡድን ሙሌ በመጀመሪያዎቹ 15 ደቂቃ የመጀመሪያውን የፈርስት ሀፍ ያሳየኑትን ፐርፎርማንስ ካሳዩ፣ ከዛ ውጪ የሴኔጋል ብሔራዊ ቡድን ሩጫ ኦልሞስት እርምጃ የመሰለ እንቅስቃሴ ተጫወቱ ያሉት ሩጫ አይደለም እርምጃ ነው። እና ግን በረጃጅም ኳስ ጃክሰን ነው እየገደላቸው ያለው። በአንድ ስሩ ፓስ በአንድ ኳስ አራት ሯሽን ቆርጦ የሚጥለው። ስለዚህ የእኛ ሩጫ እየታከለበት ስለሆነ በመጀመሪያዎቹ 15 ደቂቃ ደጋፊውን ተከትለው ማነሳሻ የሚሆን ግን ማስቆጠር ይችላሉ።
0: አብረን እንመለከታለን ምናልባት የሴኔጋል ተጫዋቾች ሩጫ ጎል የሚያስቆጥሩብን ከሆነ ከግምታቸው ዝቅ አድርገው ጎል የምናስቆጥርባቸው ከሆነ ደግሞ እውነትም ደክመው ነው። ይህን ደግሞ አብረን የምንመለከተው ሜዳ ላይ በሚመዘገበው ውጤት ይሆናል። የኢትዮጵያ ብሔራዊ ቡድን ሁለተኛ 45 ደቂቃ ላይ ታምር መፍጠር የሚችል ከሆነ ኢትዮጵያ ሴኔጋልን የምትገናኝ ሀገር ትሆናለች። አለዛ ግን ምናልባት ከሌላውም ከምስራቅ አፍሪካ ከሚዘጋጀው የአፍሪካ ዋንጫ በጊዜ የምናገልበት አጋጣሚ ሊፈጠር ይችላል።
1: ግልጽ ኦፍሳይድ
0: ከጨዋታው ጭሎባቸዋል። ተወዳጁ፣ ተመራጩ፣ ተደማጩ የእግር ኳስ ተንኮራጭ የስፖርት ቤት የኢትዮጵያ ኩራፖ ነው። ብስራት ኤፍኤም 101.1 እዚህ በቅሎቤ ከሚገኘው ዘመናዊ ስቱዲዮ ላይ ነው ይህን ጨዋታ ወደ እናንተ ከፍ አድርገን እያደረስናቸው የምንገኘው ለኢትዮጵያና ለባህር ዳር አካባቢ ደጋፊዎች ይህች ቀን ከአመታቶች በኋላ የተገኘች አመት ባለች አመት ባለች ታላቅ ድግስ አዘጋጅተው ድንኳኖችን ጥለው ነው ደጋፊዎቹ የሴኔጋል ተጫዋቾችን የተቀበሏቸው። ከመላው አዲስ አበባ ወደ ባህር ዳር የሚከንፉ ዋሊያውን ለመደገፍ የሚሄዱ ኮከቦች
2: የተጫዋች ማኔጅመንት ሙሌ ሰዓት ገድለዋል። ሰዓት ለገደሉበት ነው ቢጫ ካርድ መነሻው። ከዛ በኋላ ግን እኛ ከካፒቴን ውጪ ይሄ አሰልጣኝ ዳኛ የምንከብበት ባህሪ ያለቀቀን አመል ነው ሁል ጊዜ። እና በእሱ ምክንያት ደግሞ ሌላ ካርዶችን እንድንመለከት ምክንያት ሆኗል። ዋና መካቱ ዲሊያስ ጉዳይ ነው የሰዓት መግደል
0: አው ቢጣ ካርዶቺ
2: ሁለተኛ ቢጣ ካርድ አለ ይያሉ ነው እዛ የከበቡት ላይ
0: ቢጣ ካርዶቺ ተበዘዋል ይሄ ደማጋስ ከፍላሉ አላንጋሳር ላይ ነው ቢጣ ካርድ የተበዘዘው
2: ፔፕጉይ ሁለተኛ በሁለተኛ ካርድ አታለበት ነው የዙል ለከበባ መነሻ
0: አይ ኢትዮጵያ በራይ ቡድን ተጫዋቾችማ ካሜሮናው የማላር ፒተር ክሬታሲዮን እየገለጹለት ይገኛሉ
2: 18 ወደ ቃለ ፔፕጉይ ካርድ ተመክቷል እሱም መነሻገው ነው ቀይ መሆን አለበት የነበረው ከበባው
0: ማላር ፒተሩ ግን አልተቀበላቸውም በቢጫ ካርድ አልፎታል አሁን እኮ ፓሳ በሴኔጋል ሜዳ ላይ ትገኛለች ዲዮፍ ረጅም ኳስ አሻገረ ተሻገረው ኳስ ማልበታ ላይ ጋቶች ባሮ ኳሱን ቀምቶታል ጋቶች ባሮ ለቸርነኩክሳ ቸርነኩክሳ ቸርነኩክሳ ቸርነኩክሳ ቸርነኩክሳ ቸርነኩክሳ ፊዚካሊ ተበልጦ ነው የተመለከተው በዚህ እንቅስቃሴ ላይ የሶዶ ከነማ ተወላጁ አንተነኩክሳ ነው ሽመቱክሳ ወንድም ቸርነት ጉክሳ በሶዶ ከነማ ተወለደ በወላይታ ዲቻ ከነማ ያለፈ እዛም ወደ ቅዱስ ጊዮርጊስ ወደ ባዳር ከነማ ማምርቶ ተጫውቷል በሰዓት ላይ በመቻል እግር ኳስ ክለብ እየተመለከተው እንገኛለን ሴነጋላውያን ኳሱን ከስከዛ አድርገው መጫወትን መርጠዋል ኢትዮጵያዎች ደግሞ ጎል መቆጠሩን ተከትሎ ይህንን ጨዋታ ወደ አቻነት ለመመለስ ነው ጥረት እያደረጉ የተመለከትናቸው የምንገኘው መጀመሪያ 51 ደቂቃዎች ላይ እንገኛለን በሰዓት ላይም ዮሐንስ ሳሊ አሁንም አራት ጎል እንዳስቆጠረ ሁሉ በወንበሩ ላይ ቁጭ ብሎ ጨዋታውን እየተከታተለ የሚገኘው ምናልባት እርጋታውንና የፊቱ ሪያክሽን ከተመለከት 4-0 የሚመራ ነው ይመስለው ነገር ግን 1-0 እየተመራ ነው የሚገኘው ዮሐንስ ሳሌ እዚህ ቀደም ይህንን ዋሊያ መምራት ችሏል ነገር ግን ዋሊያው በሱ ዘመንም በዛ ዘመንም ከመኝተው አልተነሳም እንዳንቀላፋ ነበር አሁንም እንዳንቀላፋ ነው ያገኘው እንዳንቀላፋ አስቀጥሎታል ያው ጨዋታ ባለሜዳ ለአስደናቂ እንቅስቃሴ አስደናቂ ሴዲቡሳኔ ላሳንዴው የኮሞ ተጫዋች ነው በጣሊያን ሲሪያ አስደናቂ ጊዜ እያሳለፈ የሚገኘው ኮሞ የቀይ መስመራቸው ተጫዋች ነው ደግና ሳንዴው ኳስ ረጥቶባቸዋል ስለዚህ በመስመራ ጨዋታ የሚቀጥለው የሚሆነው ቤተሰቦቻችን ይህ ጨዋታ በዩቲዩብ ወደ እናንተ መድረሱን ቀጥሏል በብስራት ዩቲዩብም ወደ እናንተ ይህ ጨዋታ እየደረሰላችሁ ነው የሚገኘው በሰዓት ላይ ቢኒያም በላይ ዳምጤ ረጅም ኳስ ጣለ ቢኒያም በላይ ለብርሃኑ በቀለ ብርሃኑ በቀለ እንደገና ቸርነ ጉብሳ በድጋሚ ብርሃኑ በቀለ ማልሜዳ ላይ በሁለት ተጫዋቾች ተከቧል ብርሃኑ በቀለ ግን ደምለም አልፏቸዋል እጅ በጣም አስደናቂ የግለሰብ ብቃትን የተመለከትንበት በግራ በስመር ላይ ሳሙኤል ዋንስ ጥፋት ይመስላል ማላር ፒተሩ ጥፋት ነው ብለዋል ቢናም ፍቅረ ላይ ነው ጥፋት የተፈጸመው ይህ ተጫዋች ላይ ጥፋት መፈጸም ቀላል ነው ምክንያቱም አስቸጋሪ ተጫዋች እሱ ነው ስለዚህ ሴኔጋላውያን እዚህ ተጫዋች ላይ ብቻ መረባረብ ይጠበቅባቸዋል
2: አንቆን ይጣለው ሙሌ
0: ጥሎታል ስለዚህ አሳዲያው ነው ተጫዋቹ ይህ ተጫዋች በጣም ጥሩ ጊዜ እያሳለፈ ነው የሚገኘው በኮሞ 35 ጨዋታዎችን አድርጎ 12 ጎሎችን ከመረብ ማሳረፍ የቻለ ተጫዋች ነው አሳዲያው የኢትዮጵያ ብሔራዊ ቡድን ጥሩ በተሳሳት የተመለከትበት ይገኛል በግራ መስመር ላይ ቢንያም ፊግረ ቢንያም ይህ ጨዋታ ላይ ታሪካዊ ነገር አድርጎ ስሙን መጻፍ ይችል ወይስ አብረን እንመለከታለን ይህ ተጫዋች ባለፉት ደቂቃዎች ላይ የተሻለ እንቅስቃሴ ነው እያደረገ የተመለከት የምንገኘው በነገራችን ላይ ወደ ባህር ዳር በርካታ የእግር ኳሱ ደጋፊዎች ያመሩ ሰዎች አሉ እነሱም እንደ ዮሐንስ ሳሌ መቀመጫቸው ተረጋግተው እየተመለከቱ የሚገኙትና እሱም አሁን ከነዚያ ደጋፊዎች የተለየ ሪያክሽን አይደለም እያሳየን የሚገኘው ምናልባት ይህ ከዚህ ጨዋታ ላይ ጥሩ ውጤት ይዘው የማይወጡ ከሆነ ዱላዎች የሚበረቱበት ነው የሚሆነው
2: ቢኒያም የሚችል አይመስልም ሙሉ
0: ቢኒያም ፍቅሬ ቀደም
2: እሱ ነበር በመጀመሪያው አጋማሽ እንቅስቃሴው ማራኪ ከኳስ ጋር ያለው ቴክኒክ የላቀ የነበረ ተጫዋች ለሙከራዎችም ጥሩ ሙከራዎች ያደረገ የነበረው በብሔራዊ ቡድኑ በኩል ከቀይና የነበረው ማጥቃት አንድ እንቅስቃሴ የነበረው በእሱ በኩል የተነሳው ነው የግራ መስመር ላይ የሄደ ኳስ
0: እና ፒያትሪስ ቬራ ሌሎች ላይ እንዳትለፉ የአንድ ብቻ ያዙት ያሉ ይመስል ነበር ባለፉት ደቂቃዎች ላይ የነበረው እንቅስቃሴ እሱ ላይ የነበረው አንድ ለአንድ ትግሎችን ስትመለከት እዚህ ተጫዋች ለአንዳች ነገር መስራት እንዳለባቸው ተመክሮ ያለው የሚሰማኝ
1: ፍጹም እያሞሞቀ ነው
0: ፍጹም ጥላውን በቅዱስ ጊዮርጊስ ቤት ጥሩ ጊዜ ማሳለፉ ይቻላል ይታወሳል ተጫዋች በሰዓት ላይ ምናልባት ክረምቱ ላይ ወደ ኢትዮጵያ ንግድ ባንክ ያመራ የመሰላ ፍጹም ጥላውን በቅዱስ ጊዮርጊስ ቤት የቅዱስ ጊዮርጊስ ደጋፊዎች የልብ ምታቸው ሆኖ መቆየት የቻሉ ምናልባት ፍጹም ካለ ጎል አለ የሚል ዝማሬ ዘምሩበት እንደነበር እናስታውሳለን ኢትዮጵያ በሬ ቡድን ላውራ ፌዳ ላይ የሚታያን ቴክኒካል ተጫዋች አለ ሱን ዲያን ፍቅረ ነበር የሸገር ከነማ ተጫዋች ከዚህ ቀደም በቅዱስ ግርጉዜ ቤት ምን አሰውሶ ተጫዋች ይሄም ተጫዋች ጉዳት ያስተናገደ ይመስላል የመጀመሪያ 45 ደቂቃ ምናልባት የሴኔጋል የሴኔጋል ቀይ መስመር አደጋ ሆኖ የቆየ ተጫዋች ነበር አሁን ግን ጉዳት አስተናግዶ ወጣ ይመስላል ዲያን ፍቅረ ሊቀጥል ይችላል አብረን እንደምንመለከት ነው የሚለው 53ኛ ደቂቃ 24ኛ ሰከንድ ላይ አሁንም ሴኔጋል በኢብራሂማ በጎል አማካኝነት 1-0 መምራቷን ይቀጥላለች የሴኔጋል ብሔራዊ ቡድን ጎል ከማስቆጠር በላይ ግን ከዚያ በኋላ ግን ሌላ ማይጠበቅ እንቅስቃሴ እንኳን ሙከራ እንኳን ማድረግ አልቻለችም ሴኔጋል ለእኛም ተደጋጋሚ ጉልቻዎች ሰታ ነበር ግን እኛ ተሸቁረን ተፍተንባቸዋል ጎል ማስቆጠር አልቻለም አሁን ሴኔጋሎች ብራሳቸው ሜዳ ክልል ጨረቀዋል ብራሳቸው ሜዳ ክልል ጭተውነው የጫወቱ የሚገኙት ማልሜዳ ላይ ሴኔጋል መላንጋሳር መላንጋሳር ኳሱን ለዲዮፍ ሰጥቶታል ዲዮፍ ኳሱን ለምሳኔ ካቴ ሙሳኔ ካቴ ለሴዲ ቡሳኔ ሴዲ ቡሳኔ ሴዲ ቡሳኔ ኳሱን ለሐሳን ዲያው አብራሂም አምባይ አብራሂም አምባይ ለሐሳን ዲያው ሐሳን ዲያው ሐሳን ዲያው ለአብራሂም አምባይ አብራሂም አምባይ ኳሱን ማግኘት አልቻለም ትንጥቋል አሁን በመስመር ጨዋታው የሚቀጥለው የሚሆነው ባዛር ኢንተርናሽናል ስታዲየም ግን አሁንም ቢሆን ከድጋፉ ነቅነቅ አላለም አሁንም ደጋፊው ሜዳ ላይ ገብቶ ያ ፖኑና ያበረታታ እየተመለከተው እንገኛለን እድረሳ ዳናጌ የ37 አመቱ ናልባት ከዚህ ቀደም በፓሪስ ሴንት ጀርማን በኤቨርተን ቤት አስደናቂ አመታትን ማሳለፍ የቻለው ኢብራሂማም እድረሳ ዳናጌ ወደ ሜዳ ገብቷል
2: የተወሰደበትን
0: የታማ ተጫዋች እንዳለው ተጫዋች
2: የማህሚድ አብልጫውን ለመሸፈን ነው ይሄን ውሳኔ ወሰነው ፓትሪክ ቬራ ሙለ ብሔራዊ ቡድናችን በሚገባ መሃሉን ሰብሮ እየገባ ነው ያለው ማግባት ብቻ ያቃተው
0: ተሳነሳ ዘና ያጋጣሚ ነበር ማገኘት የቻለ ሙሳ ንካቴ ግን በቀላው ነበር ኳሱ ማዝዳት የቻለው እድርሳ ጋናጌ ወደ ሜዳ ገብቷል ይህ ተጫዋች ባንድ ንክኪ ብዙ ተምሮችን መቀየር የሚችል ተጫዋች ነው ልንዳለ ተጫዋች ነው በፈረንሳይ ሊጓን በፕሪሚየር ሊጉ ለበርካታ ዓመታት የተፈተነ ተጫዋች እድርሳ ጋናጌ እዚህ ሰዓት ላይ ወደ ሳውዲ ፕሮ ሊግ አምርቶ የጫወተ ነው የሚገኘው በኤቨርተን ቤት ረጅም ዓመታት ተመልክተነው በርካታ ጎሎችን ከመረብ ማሳረፍ የቻለ ተጫዋች ነው አብዱላ ሲማ ኳሱን ማግኘት አልቻለም ኢትዮጵያ ብሔራዊ ቡድን ኳሱን ማግኘት ችሎ ነበር ነገር ግን በቀጥታ ወደ ውጭ ነው መውጣት የቻለው 55ኛው ደቂቃ ከ35ኛ ደቂቃ ሰከንድ ላይ እንገኛለን አሁንም ጨዋታ በተወዳጁ ብስራት ኤፍኤም 101.1 ላይ ወደ እናንተ እየደረሰላችሁ ነው የሚገኘው መላው አዲስ አበባ መላው ኢትዮጵያ የኢትዮጵያ ብሔራዊ ቡድን መለያ ለብሶ ይህንን ጨዋታ ላይ ታምር እየፈለገ ታምር እየጠበቀ ጨዋታውን በትዕግስት መጠባበቁ ቀጥሏል። ባህር ዳር ግን የዓለም ዋንጫ እንጂ የአፍሪካ ዋንጫ ማጣሪያ የማይመስል ድባብ ነው እየተመለከትን የምንገኘው። ምናልባት ከዓለም ዋንጫም ለፍጻሜ ያለፍን ያለው የደጋፊውን ድባብ ስትመለከት እጅግ በጣም ትልቅ መነቃቃት፣ ትልቅ መነሳሳት። ለደጋፊው 12ኛ አይደለም 13ኛ ጭምር ሆኖ መግባት የቻለው
2: ለደጋፊውም ለሀገራችንም ለከተማውም የተለየ መነቃቃት ነው የፈጥረው ሙሌ
0: ተሳካና ኳሱ ማግኘት ቻልቻለም ተፈሰርቶብኛል ያለ ቅሬታ ያቀረበ የተመለከተ ነው እንደገኛለን። ብራኑ መቀለ አው ማለ ለጋቶች ባሎ ጋቶች ባሎ ደግና ብራኑ መቀለ ጥሩ ኳስ ለጀርነ ጉብሳ
2: ጀርነ ጉብሳ ወጣው ከመስመር
0: ምን አይነት አጋጣሚ ነው የኢትዮጵያ ብሔራዊ ቡድን ያታነጎባ ለማገኘት ተቃርቦ ነበር አመለጣቸው ዲዮፎ ወጣባቸው ጀርነ ጉግሳ የሶዶ አንበሳ ጀርነ ጉግሳ የዋላዎቹ አንበሳ እጅግ በጣም አስደናቂ ብቃት ነበር ያሳየም ጨርሶ ነበር ማስታት የቻለው ኮስቶባቸዋል እንዴት አይነት አስደናቂ እንቅስቃሴ ኮች ጭንቅስቃሴ የምትደገም ከሆነ
2: ከናን የሚገርም ጭንቅላ ኳስ ነበር
1: ያገኘው እውነት ነው። አሁንም የሴኔጋል ብሔራዊ ቡድን ቁጥር ብልጫ ኖሮት ነው የኢትዮጵያ ብሔራዊ ቡድን ግቡን መሞከር የቻለው። ይሄ ማለት ስቲል የመጀመሪያው 45 ድክመቱን አላሻሻለም። ይሄ ማለት ለኢትዮጵያ ብሔራዊ ቡድን እስካሁን ትልቅ ተስፋ የሚሰጥ ነገር ነው። አንድ ጎል እዚህ ጨዋታ ላይ የሚፈጥረው ነገር በጣም ትልቅ ነው። አንድ ጎል እዚህ ጨዋታ ላይ የሚጨምረው ነገር ብዙ ነው። ሶ ለኢትዮጵያ ብሔራዊ ቡድን ተስፋ ሰጪው ነገር አሁን የ
2: ሉክ ይቸርነ ቡሳን ኳስ ተመልከተው ሙሉ የሚገርም ኳስ ነው። ያውቅ
1: ተመልከት 4-2 ነው የተገጨው። አዎ
2: ካጥቂዎቹ ካጥቂዎቹ ያጣነውን ቦታ በፎልስኔን የከና ማርክነ ሄዲንግ ይበልጣል ሙሌ ጥራት ያለው ሄዲንግ ነው ግብ ጠባቂ ይሄ በፕሪሚየር ሊግ ደረጃ ይሄ ተስቦ የሚመለሱ ተነነኳስ ነው ሰርን ያስመለከተ
0: ወደት እዚህ ጨዋታ ላይ ግን ናልባት
2: ይብኛ መጥፎ ዜና ይብኛ
0: አንዳስ ነገር ካልፈጠሩ ይሄ ቡድን የሴኔጋል ፑዲንግ ነው ያንዳ ከጣካራው
2: ነው አንዱም እኮ አድቫንቴጅ የፓትሪክ ቪራ ሲመጣ ቡርኑ ከኢትዮጵያ ብሔራዊ ቡድን ጋር ሲጫወት ሽግግር ላይ ነው የተጠበቀን የተጠበቀው አይደለ ሽግግር ላይ ያለ ቡድን ደግሞ ይቸገራል ተጠብቃለ ከሜዳው ውጪ የተጫወተው አቻው ተሆነ የመጣው አሁን ዛሬ ግን ባንጻሩ ቀድሞ ግብ አስቆጠረ እንጂ ከቦክስ ውጪ በተመታ ኳስ ከዛ ውጪ አስቸጋሪና አደገኛ ሙከራ ግብ ጠባቂው ሲሞከርበት አልተመለከተም ኢሊቁንም ያስቆጠሩ ሰንጎል ካገቡ በኋላ ኳሱን ተተውልን እነሱ በርምጃ የሚመስል እንቅስቃሴ ውስጥ ነው ያሉት
1: ኦፍ ማይክ ከደፍ ጋር ስንወያይ ምናልባት አንድ ለኢትዮጵያ ብሔራዊ ቡድን እንዳንድ አድቫንቴጅ የሴኔጋል ብሔራዊ ቡድን ሽግግር ላይ መሆኑ ነው የሚል ነገር ነበር ግን አሁን ሽግግር ላይ ከመሆንም የከፋ ችግር ውስጥ ነው ያለው የሴኔጋል ብሔራዊ ቡድን እኛሱን መጠቀም አልቻለም ኢቨን ያላሰልጣኝ ቢጮት እንኳን እነዚህ ተጫዋቾች የሚጮቱበት ሌቭል ያላሰልጣኝ ቢጮት እንኳን ከዚህ የተሻለ ፐርፎርም ሊያደርጉ ይችላሉ እንደ ቡድን የግል እንቅስቃሴያቸውም ተጽዕኖ ይፈጥራል ነገር ግን በዛ ደረጃ ሆኖ አይደለም ያገኘናቸው የከፈው ነገር ያንን አጋጣሚ መጠቀም የሚያስችል አቅም ላይ አለመገኘታችን ነው እስካሁን ባለው ሁኔታ ማለት
0: አቆቺ በሳት ላይ ቢና ፍቅረ አልቻለም ተቀይሮ ተዋል ስለዚህ ፍጹም ጥላው ወደ ሜዳ መግባት ችሏል ተጫዋች ጊባ አካባቢ ላይ ሲደርስ ጭራቅ አጥቂ ነው ፍጹም ጥላውን ምናልባት የኢትዮጵያ ብሔራዊ ቡድን በቀሪ 30 ደቂቃዎች ታምር መፍጠር የሚችል ከሆነ እዚህ ጨዋታ ላይ አንድ ነጥብ እኮ ይዞ መውጣት የሚችልበት እድል አለው የሴኔጋል ብሔራዊ ቡድን ግን በዚህ ሰዓት ላይ ችግር ውስጥ እንዳለ እየተመለከት ትገኛለን ምንም እንኳን እንደ እስማኤል አሳር ዴሊማ እንደ የመሳሰል የፕሪሚየር ሊጉ ኮከቦችን ባይዝም ነገር ግን አንድ ለዜሮ እየመራ ነው የሚገኘው ፓትሪስ ቬራ ግን እድለኛ አይደለም ምክንያቱም
2: በቅጣት ነው በቅጣት ነው ሁለት ቢጫ ስለተቀጠው ስለነበረ ሁለት ጨዋታ ነው የተቀጡት አንደኛው ተግባራዊ ሆኗል በሞዛምቢክ ላይ በመጨረሻውን እዚህ ላይ የመሳለፉት
0: በተለይ ዴሊማ እንደ በላይ እስማኤል አሳር የትኛው ቦታ ላይ የሚገኝ የት ቦታ ሆኖ እንደሚያጠቃይ ማታቀው ተጫዋች በመርሲሳይዱ ክለብ በሊቨርፑል በጥንቅ የሚፈለግ ተጫዋች እንደነበር እናስታውሳለን ነገር ግን ክርስቲያን ፓላስ በርካታ ኮከቦችን መልቀቁ ተከትሎ ተጫዋቹን እዛው ማቆየቱ ነበር የመረጠው እስማኤል አሳር የጨዋታ ላይ ምናልባት ቢገኝ ግን አታምር የሚፈጥርበት አጋጣሚ አለ ምክንያቱም የተጫዋቹ ግለሰባዊ ብቃት እጅግ በጣም አስደናቂ ነበረ
2: ኒዲያን ደግሞ አስበው
0: በሽግግር ላይ በነገራችን ላይ በሽግግር ላይ ስትሆን እያሸነፍ ሽግግር ላይ ስኮች ትግር የለብም የተሸነፍክ ሲሆን ምናልባት እዚህ ጨዋታ ላይ አንዳች ነገር መያዝ የሚችሉ ከሆነ ግን በሂደት የሚገነባ ቡድን ሊሆን ይችላል ምክንያቱም ተጫዋቹን ቅጣታቸውን መጨረስ ስለሚችሉ ለሳዶ ማኔ የመሳሰሉ ኮከቦችም አላቸው ከጉዳት መመለስ የሚችል ከሆነ ሌላ አይነት ተሰጥኦ ስለሚያገኙ ማለት ነው አስደናቂ ኳስ ነበረ ነገር ግን
2: በተለይ ግን ከሳር ደግሞ ያልተናነሰ ኒዲያይ አለመኖር ደግሞ ለእኛ ትልቅ ትሩፋት ነበር ብንጠቀምበት በማጥቃቱ
0: ሁለቱም ተጫዋቾች አለመኖራቸው ለእኛ ትልቅ ስጦታ ነው ነገር ግን ያገኘናቸውን አስደናቂ አጋጣሚዎች ተጠቀምን አይደለም ረጅም ኳስ ተሻገረ ሙሳ ዲካቴ በቀላሉ ኳሱን ማውጣት የቻለው ሙሳ ዲካቴ በድጋሜ ኳሱን አገኝቷል የኦሎምፒክ ሊዮን የመሀል ተከላካይ ነው ሙሳ ዲካቴ ካፒቴናቸውም ነው ኤድዋርዶ ሜንዲ ያለመኖሩ ተከትሎ የተጫዋች ካፒቴን ነው የሴኔጋል ብሔራዊ ቡድን የተራንግ አንበሶቹ እዚህ ቀደም እንድናል ዩሲሴ እንድናል ጂዩፍ ዲዮፍናልት ኮከቦችን ተመልክተናል በሴኔጋል ብሔራዊ ቡድን ታሪክ ነገር ግን የአፍሪካ እግር ኳስ በማሳደግ ደረጃ ከኛ በታች ከኛ በኋላ የተነሱ ሀገራቶች ናቸው የምዕራብ አፍሪካ ሀገራት ኢትዮጵያ ቀዳሚው ሀገር እንደነበረች ይታወሳል ታሪክ የሚያሳየናል የመጀመሪያ ዎቹን የአፍሪካ ዋንጫ ከፍ አድርጋ መሳም የቻለች ከአዘጋጆቹ ድራፍት ያደረገችው የአፍሪካ ዋንጫንም ኢትዮጵያ እንደነበረች ይታመናል ይታወሳልም ነገር ግን ወደኋላ እኛ አልሰራንም እና ከመቀመጫችን ወደኋላ ፈገፈግን እነሱ ደግሞ ካላቸው ፈጥነው ተመለከትናቸው ዮሐንስ አሌ አሁንም ከመቀመጫቸው አልተነሱም እኔ እንኳን በተደጋጋሚ ተነስቻለሁ ቁጭም ብድግ ብያለሁ ዮሐንስ አሌ ግን ከመቀመጫቸው አልተነሱም አሉም ተረጋግተው ነው ጨዋታውን እየተከታተሉ የሚገኙት ፓትሪስ ቬራ በአንጻሩ ቁሞ ቡድኑን እያረጋጋ እየመከረ ታክቲካል ጉዳዮች ለተጫዋቾች ሹክ እያለ እየተመለከት ነው እንገኛለን አብደላ ሲማ
2: ሁለት ተጫዋች ቀየረ ያገዋል እንግዲህ ደቂቃዎች ይሄዱ ነው ኦልሞስት 60ኛው ወደ 60ኛው ደቂቃ ይደርሳል ሙሌ ያጥቂ ባህር ያላቸው አቶ ሁለቱም የገቡ ተጫዋቾች አንዳች ነገር ማምጣት መቻል አለባቸው ከዚህ እንቅስቃሴ አንዱ አስገዳጅ ቀያሪ ነው የቢኒያም
0: አብረን መለከታለ ኢብራሂማ መባይ ኒኮላስ ጃክሰን ደግና ማሌክ ዲዮፍ ወደኋላ መለሰ ኳሱ ላይ ድርስ አርጋናጌ ለማሌክ ዲዮፍ ማሌክ ዲዮፍ በሁለት ተጫዋች መካከል ላይ ማሌክ ዲዮፍ ነገር ግን ኳሱን ቀምተውታል አው ብሪያም በላይ ዳውት ነበር ኳሱን ተቀማ አብዱል ፈታ ሲማ ኳሱን ተቀሞ ደግና ኢትዮጵያን ኳሱን አገኘ ይጸውታል ምን አይነት አሰዳ ግንግስካሴ ምን ማለት ነው አስቸጋሪ ግንግስካሴ ነው ምነው ሁለቱም በድክመት ውስጥ ነው ኳሱን እየተቀባበሉ የሚገኙት የሴኔጋል እና ኢትዮጵያ ብሔራዊ ቡድን ተራጋ አንበሳዎቹ አንበሳነታቸው እየተመለከተን አይደለም የዋሊያዎቹ መንቀላፍተዋል አሁን በዳሽን ተራራ ሰማይ ስር ላይ ከተኙበት አልተነሱም ከተኙበት አልተነሱም ደጋፊው ግን ተነስተዋል
2: አሪፍ ኳስ
0: ቸርነ ኩክሳ ጥሩ ኳስ ነው ማሻገር የቻለው ነገር ግን ዲዮፍ ጋር ኳሱ ይገኛል 63ኛ ደቂቃ ከ7ኛ ሰከንድ ላይ አሁንም ባርዳ ላይ ግን ማታ ነው ድል ያለው ይገኛል ወደ ማታ ማታ የሚቀናንን ወደ ማታ ማታ ይቀናናል ስለዚህ ማታ ነው ድል ያለው ደጋፊዎቹ ጭፈራቸውን ቀጥለዋል ምናልባት ወደ ማታ ማታ እንደዚህ ቀደም ይቀናናል ወይ አብረን እንመለከታለን እናስታውሳለን በሰው ነቢሻው ዘመን በመጨረሻ ደቂቃ አካባቢ ላይ ታምር ሲሰራ እናስታውሳለን አው ጋቶች ባሎም አው ቸርነ ኩክሳ የዋለው አንበሳ አስደናቂ ብቃት ነው እያሳየን የሚገኘው ቸርነ ኩክሳ በግሉ ድንቅ ብቃቱን እያስመለከተን እየተመለከት ነው እንገኛለን
2: በቃ ስታሚናው የሚገርም ነው ሙሌ ሪከቨር ያረጋል ይሮጣል ኳስ ይነጥቃል ያጠቃል ሁለቱም አደገኛ ሙከራዎች ከቸርነት ኩክሳ የተሻገሩ ኳሶችን ነው የተመለከት ነው የግር መሆን የሚችሉ የእሱ ጭንቅላት ኳስም የመጣው እሱ የሞከረው ኳስ ነው እና እስካሁን ካየኸው እንቅስቃሴ ማን ኦፍ ዘ ማች የምትለውን ፐርፎርማንስ ከቸርነት ኩክሳ ነው የተመለከት ነው ያለ ነው
0: ሁለቱ ቅያራዎችን እየተመለከት እንገኛለን በሴኔጋል ብሔራዊ ቡድን በኩል ቅያራዎችን እየተመለከት እንገኛለን ፔፔ ኩዌ ተቀይሮ እየወጣ እየተመለከት እንገኛለን ሶማሌ ደግሞ ተሜዳ መግባት ችሏል ተጫዋች ድንቅ ተጫዋች ነታይ ሞቷል
2: ካርድ ነበረበት ፔፔ ኩዌ ቀይ ማየት ነበረበት የነበረው ሙግት እሱ ነው አሁን ከእሱም ነፃ ሆኗል ፓትሪክ ቬራ
0: አዎ ሲማ ወጥቶ ሶማሬ ወደ ሜዳ ገብቷል አብዱላይ ሲማ ወጥቷል ሶማሬ ወደ ሜዳ ገብቷል አቡበከር ኑራ መለጋሳር ነበር ኳሱን ማገኘት የቻለው ለግብ ጠባቂ ኋላ በጥርቀት መልሶለታል አሁንም ጨዋታው እንደቀጠለ ይገኛል ሴኔጋሎች ቅያሬዎችን አድርገዋል በኢትዮጵያ በኩልም ሁለት ያህል ቅያሬዎችን ተመልክተናል የማጥቃት ባህሪ ያላቸው ኮከቦች ወደ ሜዳ ገብተዋል ምናልባት እዚህ ጨዋታ ላይ አንዳች ነገር ሊያስመለክቱ ይቻላል አብረን እንመለከታለን የኢትዮጵያ ብሔራዊ ቡድን አሁን ፍጹም ጥላውን ኳሱን መቆጣጠር አልቻለም ወደ ውጭ ወጥቶበታል ቢኒያም ፍቅረን በሳታማ ባህሪው ያስመለከተን የግራ መስመር ፍጹም ጥላውን አሁን እጅግ በጣም ድንቅ ኳስ አምክሮበታል 65ኛ ደቂቃ ላይ እንገኛለን ቀሪ 5 ደቂቃዎች የሚጠበቁ ናቸው አሁንም እናንተ የሬዲዮ ሞገዳችሁን ተወዳጁ ተመራጩ ተደማጩ የእግር ኳስ ጥንቆላችሁ ስፖርት ቤት የኢትዮጵያን ኩራት የሆነው ብስራት ኤፍኤም 101.1 ላድርጋችሁ ተከታተሉ በዩቲዩብም በኩል አለን ብስራት ዩቲዩብ እያላችሁ ብትገቡ ታገኙናላችሁ ይህን ጨዋታ በቀጥታ ስርጭት ተከታተሉ ቀሪ 5 ደቂቃዎች አሉ በእነዚህ 5 ደቂቃዎች 25 ጎሎች ይቆጠራሉ ድንቅ ከሆንክ ማለት ነው ስለዚህ ተስፋ የሚያስቆርጥ አይደለም እዚህ በኋላ ታምሮች ሊፈጠሩ ይችላሉ የሴኔጋል ተጫዋቾችን ያን ያክል በአስፈሪነታቸው የተመለከትናቸው አይደለም ፈረንሳይ ኖርዌይን ቤልጅየምን የፈተነው ብሔራዊ ቡድን ይሄ ነው ቢባል አያምንም ይሄ ደግሞ አንዳች ነገር ሊሰጠን ይችላል ፍጹም ጥላውን ኢብራሂም አንብባይ ገና ድላንዴ ተገናኙ ኢብራሂም አንብባይ 18 ዓመቱ ከሞሮኮዊት እናቱና ከሴኔጋል አባቱ በፈረንሳይ የተወለደው ተጫዋች
2: ሙሌ አሁን ፍጹም ጥላውን የሰራው ስራ ላይክ እንደዚህ አይነት ጨዋታ ናሽናል ቲም የተጫወክ የአማተር ሳ የሚመስል አይነት እንቅስቃሴ ምክንያቱም ጌም ሪዲንግ አንብቦ ነው የገባው ጨዋታውን ኳሱን ማክበድ ለምን አስፈለገ እግሩ ላይ ቦታ ላይ ተጫዋች ኳሱን ስፔሱን መልቀቅ ነው ያለበታል እንደዚህ አይነት ኳስን
0: አዎ ደገና ፍቅራችን ለኢትዮጵያ ብሔራዊ ቡድን አሁን ስራው የአሰልጣኞች ብቻ አይደለም የሀገሪቱም ይመስለኛል የህገ መንግስቱም ይመስለኛል መሰራት ካለበት ህገ መንግስቱ ላይ መሰራት ያለበት ይመስለኛል የዱዋል ሲቲዝንሽፕ የምናገኝበት አጋጣሚ ካልተፈጠረ በርካታ ሀገሮች በእንደ አይነት ስራቸው ነው በርካታ ኮከቦችን እያሳዩን የሚገኙት ይህ ማለት ኢትዮጵያ ውስጥ ያሉ ኮከቦች ለጨዋታ ብቁ አይደሉም ማለት ሳይሆን ግን ደግሞ ሴኔጋል እንኳን ሜዳ ላይ ከሚገኙ 11 ተጫዋቾች አብዛኛው 9 ያህል ተጫዋቾች የተወለዱ ፈረንሳይ ምድር ነው የሰለጠኑትን በፈረንሳይ በተላላቅ አካዳሚዎች ያለፉ ናቸው ታዲያ ይህ ስራ አሁንም በቀጣይ የሚጠበቅ ነው የሚሆነው ቤተሰቦቻችን 67ኛ ደቂቃ ላይ እንገኛለን ሳሙኤል በረከት ፍጹም ጥላውን ወደኋላ የሚመለስ ይመስላል አሁ በቀይ መስመር ላይ ኳሱን ግልብጥ ወታለ ብርሃኑ በቀለ ኳሱን ነክቶ ሰጥቶታል ኳሱን ነክ አድርጎ ነው የሰጠው አቀብሎታል ማለት ይቻላል በግራ መስመር ላይ አደገኛ ጥፋት። እግር ግን ኳሷ አሁንም ኢትዮጵያን ተቆጣጥሮታል። ያሬድ ባየ ገብርዬ፣ ያሬድ ባየ ወደ መሃል ተስቦ ሳሙኤል በረከት
2: እንዲህ ያለ ፋውል ነው።
0: ምን አይነት ፋውል ይመስላል?
2: ፋውል ነው።
0: የማል አርቢተሩ ነፍ ይመስላል። በመጨረሻ የማል አርቢተሩ ካሜሮ ነው። የማል አርቢተር ዊ ስቴፋን
1: ለውሳኔ ዘገየ ይመስለኛል። ዳኛው
0: ለውሳኔ ዘገየ ይመስላል። ምናልባት አዎ ጥፋት ነው፣ ግን ደግሞ የማል አርቢተሩ ውሳኔያቸውን ዘግይተዋል።
2: ኃይል ተቀላቀለበት ነው። ውሽም ያለው
0: አደገኛ ጥፋት ነው የሰራው።
2: ውሽም ያለው በክርን አካባቢ
0: ቤተሰቦቻችን፣ አሁንም ጨዋታው ቀጥሏል። የመጨረሻ ምናምን ደቂቃዎች ብቻ ይቀራሉ። ሴኔጋል ወደ ባህር ዳር ኢንተርናሽናል ስታዲየም አምርታ ከኢትዮጵያ ጋር ነው ጨዋታውን እያደረገች የምትገኘው። አሁንም ጨዋታውን 1-0 በመምራት ላይ ትገኛለች። ኢብራሂም አምባዬ ባስቆጠረው ብቸኛ ጎል ሴኔጋል ኢትዮጵያን እየመራች ትገኛለች። ቀሪያ ምናምን ደቂቃዎች አሉ። እነዚያ ምናምን ደቂቃዎች ለማን ድል ለማን ደግሞ ድል ሊሆን ይችላሉ።
2: አጠቃላይ ለሀገሩ አምስተኛ ግቦቹን አስቆጠረው። እንግዲህ ንባይ
0: ለፈረንሳይ እስካንደር ቲዮሪ መጫወት የቻለው ነው። ወደኋላ ወደ አባቱ ሀገር ወደ ሴኔጋል ማምራት የቻለው ኢብራሂም አምባዬ ወደ ሊቨርፑል ያመራል ተብሎ ሲጠበቅ ወደ ቪላ ፓርክ ወደ አስቶን ቪላ ማምራቱ ይታወሳል። ወደ 44 ሚሊዮን ፓውንድ ወጥቶበታል። እዚህ ተጫዋች ለዝውውሩ ፓሪስ ሴንት ጀርማን
2: ድጋሚ ሌላ ኳስ
0: ምናልባት ሁለተኛ ጎል የሚቆጥርበት አጋጣሚ ምን አይነት አስደናቂ መከላከል ነው የተመለከት ነው በኢትዮጵያ ብሔራዊ ቡድን በኩል። ቢጫ ካርድ ኢብራሂም አምባዬ ሁለተኛ ጎል የሚያስቆጥርበት አጋጣሚ ተፈጥሮ ነበር። እንደምንም ተረባርበው ተውታለ። ሳሙኤል በረከት
2: ገና
0: አስደናቂ ተጋርሎ ተመለከትን። ሳሙኤል በረከት
2: አስቸጋሪ ፋውል ከጌ የሚጠብቁ አይነት ፋውል ነው።
0: ኤድሪሳ ጋናጌ አዎ፣ ሴኔጋሎች ሁለተኛ ጎል ለማገኘት ጥረት እያደረጉ ይገኛሉ። ሁለተኛ ጎላቸውን ለማገኘት ነው ጥረት እያደረጉ የተመለከትናቸው የምንገኘው። በኢትዮጵያ ብሔራዊ ቡድን በኩል አንድ አንበሳ ይፈልጋል። አንድ የጨዋታው ቀያሪ፣ አንድ በዋላዎቹ ደጋፊ የሚታወስ ልክ እንደ ባለፉት አመታት እንደተመለከት ነው አይቮሪ ኮስት ላይ ታምር እንደሰሩ ሽመልስ በቀለና ሱራፌል ዳኛቸው አይነት ኮከቦች እዚህ በኋላ ይፈልጋሉ። ባህር ዳር ኢንተርናሽናል ስታዲየም በርካታ ጎሎችን አስቆጥረን ማሸነፍ ልማዳችን ነበረ። አሁን ደግሞ አንድ ጎል አስቆጥሯቸው መሆንም ቸግሮናል። ብርሃኑ በቀለ፣ ቸርነት ጉግሳ ፍጹም ጥላው ከላይ ኳስ እንዲሰጠው እየፈለገ እየጠበቀው ነበረ። ያሬድ ባየ ፍጹም ጥላውን ብቻ ሆኖ እየጠበቀው ነበር። ነገር ግን አልሰጠውም። ኳሱ ለግብ ጠባቂ አቀብለውታል። ግብ ጠባቂው ሲቆም ደስ አላቸውም። ኤድሪሳ ጋናጌ አስደናቂ ተጫዋች ነው። አሳዲያው ማል ሜዳውን በማረጋጋት በኩል ኤድሪሳ ጋናጌ ሚናውን እየተወጣ ይገኛል። ተጫዋቾች ተቀይረዋል። ውጤት ግን አልተቀየረም። በኢትዮጵያ ብሔራዊ ቡድን በኩል በኋላዎቹ በኩል ዋላ የሚለው ዝማሪያውን በከፍታ እየዘመረ ይገኛል። ሜዳ ላይ የዋሌው ታምር ይጠበቃል። ደጋፊው ተረጋግቶ ለጨዋታውን እየተከታተለ የሚገኘው ባህር ዳር ኢንተርናሽናል ስታዲየም በአረንጓዴ ቢጫ ቀይ መለያ ደምቃለች። በእርግጥ ይህ መለያ የሴኔጋል መለያ ነው። ሴኔጋሎች ቀና ሲል ራሳቸው መለያ ነው የሚያዩት። የአርማው አጣጣል እንጂ የእነሱ መለያ ነው። ማሊክ ዲዮ ሰማሬ አስነክቶታል። ስለዚህ በማዘን ጨዋታው የሚቀጥል ይሆናል። ሰማሬ ኳሱን አስነክቶ አውጥቶታል። በአብዱላ ሲማ ተቀይሮ ወደ ሜዳ የገባ ተጫዋች ነው። 72ኛ ደቂቃ ከ36ኛ ሰከንድ ላይ ሱዳንም ከሞዛምቢክ ጨዋታ እያደረገች ነው። Sudan ame Ethiopia na chenda fachu Sudan ke Senegal gar acha ketayalech ketelayachu Mozambique gar chawatawon yadarege chikinyalech 1-0 yetebarash nebere bejemar 45 sega wale
1: ye Senegal na ye Mozambique chawata mayet alchalkum neber neger gin bian Senegal ni mastal kechale Mozambique betam tankara budin indona gemche neber malbat Mozambique ሴኔጋልን ነጥብ ያስጣለው በእንደዚህ አይነት ፐርፎርማንስ ከሆነ ሞዛምቢክም በዛ መጠን የሚያስፈራ ቡድን ያለ መሆን እድል አለው ማለት ነው።
0: ኦ ሞዛምቢክ ኮች 4 ነጥብ አሁን
2: 4-0 ሙሌ ሞዛምቢክ 4-0 የመራሽ ነው ሱዳን።
0: ኦ ሱዳን ሱዳን ኢትዮጵያ ላይ ለፍጹም ቅጣት መታ 1-0 ማሸነፍ የቻለችው ሱዳን በሞዛምቢክ ደርዘን ጎል ተቆጥሮባታል። አራት ለዜሮ የተመራች ትገኛለች። ስለዚህ ኮች የሴኔጋል ጉልበት ይበልጥ ሞዛምቢኮች ናቸው ማለት
1: ነው። ለነሎን እንችላለን።
2: አይ ግን ሙሌ ከማይክ ከኦፍ ዘ ማይክ እየመጣን ምናልባት አልቲዱ ከከበዳቸው ቆሞ ሊጫውት ይችላሉ ያለኝ ነበር ኮች። በተግባርም ያየሁትን ያለፉትን 73 ደቂቃ ኦልሞስት በሴኔጋል በኩል ሩጫ አርጀንሲ አታይም። ኳሱን ለቀውልናል ሲቀሙን ባንድ ኳስ ነው ፓስ ያደርጉ ባንድ ኳስ ነው ከኛ 10 ተሽ ኳስ የነሱ አንድ ኳስ ሻርፕ ሆኖ ታያዩዋለህና ይሄ ትንሽ አስቸጋሪ ነው ያደረገብን እንቅስቃሴያችን ነው።
1: ዴቫ ቆሞ መጮታቸው ቀደም ሲልም እንዳልኩት የሚጠበቅ ነው። ግን እኔ ኢምፕረስ ያደረገኝ ቆመ በታገኘው ኳስ በቀላሉ ለማጣት በመታረገው ጥረትና የውሳኔ ጥራት ነው መታካከሰው አለመሮጥህ። ነገር ግን እሱኛውን ኳሊቲ እንኳን ፐርፎርም ያደርጉ አይደለም ሴኔጋሎች። ለዛ ነው ኳሱን ሲይዙት ደካማ የኳስ ፍሰት ነው ያለው። ከዛ በቀላሉ ነው ኳሱን የሚያጡት በጣም ቶሎ ቶሎ የሚቆራረጥ። በተለይ ከረፍት በፊት ባክ ፓሶቻቸው በሙሉ ችግር የነበረባቸው በርካታ ድሎችን ያገኘ ነው ለማስጨነቅ የሞከር ነው እነሱ በሚፈጥሯቸው ስተቶች ነውና ትንሽ አላቅም። ከጨዋታው በኋላ ስትራቴጂያቸውን በተመለከተ አሰልጣኙ ከሚሰጡ ሐሳባቸውን ካልተረዳን በስተቀር ቆሞ መጫወታቸው ፈልገውት ነው ስትራቴጂክ ነው። ግን ከዛ ውጭ ያለው ነገር ምናልባት ለነሱም ተቸግረው ነው ብዬ ነው ማስበው።
0: አቡበከር ኖራ
2: ድንገበረኝ
0: ያደሳለ ለምሳሌ ደርሞ እየሰራ ያለ ይመስላል። በዚህ ሰዓት ላይ 75ኛ ደቂቃ ከ10ኛው ሰከንድ ላይ እንገኛለን። በሰቦቻችን የማንሰብ ተገይቶ ሴኔጋሎች የታራንጋ በስቶቹ አስተማቂ በኮራረ በነገር ግን ኳስ ወደ ውጭ ለባውጣት የቻለው የኢትዮጵያ ብሔራዊ ቡድን አሁንም 1-0 መመራቱ ከጥሏል። ቀሪ 15 ደቂቃዎች ምን ሊያሳዩን ይችላሉ? ዳይነት እንቅስቃሴዎች ባንዳ ደጋፊ አይገባውም። ኢትዮጵያ ብሔራዊ ቡድን ደጋፊ ለዘመናት የታገሰ ለዘመናት በምክንያት ያለፈ ለዘመናት ምክንያት ያመነ ደጋፊ ነው። ዳይነት ከሜዳ ውጭ ስለምንጫወት ነው የሚሉ ምክንያቶችን ተቀብሎ ቆይቷል። አሁን ግን ባስተማጅ ስታደም እየተጫወተ ይገኛል። ዚህ ጨዋታ ላይ ቢያንስ አንድ ነጥብ ይፈልጋል። ቢያንስ አንድ ነጥብ ፍጹም ክላውን
1: ተመልከት ምን ያክል የጊዜና የቦታ ነፃነት እንደሰጡን። 16:53 ሆነን ያሁን ላይ ሴኔጋል ተጫዋች ኖሮ ግን ጊዜና ቦታ በሚገባው ልክ አልከለከሉም።
2: የኛ ክሊኒካ ያለመሆንና የኳስ ውሳኔያችን ደካማ መሆን በራሳችን እጅ ነው ያበላሸን ያለን። እድል ተደጋጋሚ ካንዴም 3 4 ጊዜ አግኝተናል። በአራቱም ግብ ጠባቂውን የፈተነ ሙከራ አንዱ ብቻ ነው የከና ማርክና የጭንቅላ ኳስ ብቻ ፕሮቲያ ያጋማሽ።
0: በሴኔጋል መረብ ላይ ጎል ማስቆጠር ምን ያክል ከባድ እንደሆነ ያመኑ ነው የሚመስለው። ዝም ብለህ ስትመለከታቸው እያንዳንዱ እንቅስቃሴዎች ጎል የሚሆኑ አጋጣሚዎች አሉ። ነገር ግን አመታታቸው በራሱ ሳጥን ውስጥ ያላቸው እንቅስቃሴ በራሱ በጣም ደካማ በጣም ፍዝዝ ያለ እንቅስቃሴ ነው የተመለከትን የምንገኘው። በነገራችን ላይ አብዛኛው ሰው ሲተቹ ኢትዮጵያ ላይ ደጋፊ ተጫዋች የለም ይላሉ ኮች። ግን ደግሞ ተጫዋቹ እንዳለው ደግሞ አንተ በአሰልጣኝ ዘመን በርካታ ኮከቦችን አውጥተህ አይተኸዋልና መሰረተ ልማት ስራዎች እንዳሉ የሚታመነው አሁንም ቢሆን በአሰልጣኞቹ ያን ያክል ውጤታማ የሆነ የጨዋታ ዘይቤን እየተመለከትንም አይደለም። ሜዳ ላይ ምን ለማድረግ ወደ ሜዳ እንደገቡ ጭምር የሚያውቁ አይመስልም አንዳንዶቹ ተጫዋች ተመለከታቸው።
1: ውስጥ ስላለው እንደዚህ ወጣ ብሎ እንዳለ ሰው በነፃነት ላልተች ይችላሉ። ግን አንድ ግልጽ ነገር አለ። እኔ የተሰጠው ዓለም ላይ ተሰጥቶ ካለ የእግር ኳስ ተሰጥቶ ካለባቸው ውስን ሀገራት አንዱ አንዱ 3-4 ሀገር ጥሩ ቢባል ኢትዮጵያ ነች ብዬ በድፍረት እከራከራለሁ። ይሄ ዝም ብሎ ድፍረት ብቻ ሳይሆን ብዙ የህፃናት አሁን ማለት ያተሰጠው ይታይበታል በሚባለው ድሜ ላይ የብዙ ሀገራት የስልጠና ቪዲዮ ያለው በስራ ምክንያት ማለት ነው። እና እኛ ሀገር ያሉትንም በተለያየ የሀገራችን ክፍሎች ተንቀሳቅሼ ለማየት ሞክራለሁ። ተሰጦ እጅግ በጣም በከፍተኛ ሁኔታ ነው ኢትዮጵያ ውስጥ ያለው። ምናልባት በጣም ጥቂት ሀገራት ቢጠሩ አንዱ ኢትዮጵያ ነው። ነገር ግን ተሰጦ ብቻውን ውጤት አይሆንም። ተሰጦ ብቻውን ስራ አይሆንም። እግር ኳስ ትልቅ ኢንዱስትሪ ነው፣ መሰራት አለበት። እና እኛ የስርዓት የሲስተም ችግር ነው ያለብን። አሁን የአንድ አካል ችግር ነው የምትለው አይደለም። በአመራር ደረጃ የኢትዮጵያን ስፖርት የሚመሩ ትልልቅ
2: ሌላ አደገኛ ኳስ
1: ኃላፊዎች ጀምሩ በነገራችን ላይ የዚህ ጨዋታ ውጤት ምንም ሊሆን ይችላል። ምን ግን ምናልባት እንደ በጎ ግን ከምታነሳው ነገር አንዱ በዚህ ጨዋታ ደጋግመን 16-53 መግኘታችን ነው።
2: ከጨዋታ ውጪ እንደሆነ ካወቅ ኳሱን ተወልኝ ያለ ነው የመታበት ሙሌ።
0: በዚህ ጨዋታ ላይ ቢኒያም ፍጥረት ሲቀየር ቸርነ ጉግሳ የተካው ተጫዋች ነው። ምን ያህል አስደናቂ ተጫዋች እንደሆነ ሴኔጋል በትላልቅ ሊጎች የሚጫወቱ ኮከቦችን ተከላካዮችን በቀላል ማለፍ እንደሚቻል ቸርነ ጉግሳ አሳይቷቸዋል። ቢኒያም በላይ ዳምጤ ፍጹም ጥላው ፍጹም ጥላ ወደ ኳስ በእጁ የነካ ይመስላል። አልፎታ
2: አሪፍ ኳስ ይሰራል።
0: አስደናቂ እንቅስቃሴ ምናልባት ምናልባት
2: በረምቱት ኳሱን።
1: በነገራችን ላይ አሁን ደግሞ በደንብ እያስተዋልኩ የመጣሁት የሴኔጋል ብሔራዊ ቡድን ተጫዋቾች ፍጹም እግራቸውን ማንሳት የሚቸገሩ ድረስ
2: እግራቸው ዝሎ
1: አትጂሩን መቋቋም ያልቻሉ አይተህ ከሆነ ሶስት አራት ተጫዋች ባለበት እንዴት እንደ ህፃን ልጅ ኳስ እግራቸው ላይ ተንከባለ እንደሚል ተመልከት።
2: በሎጬ ኳስ ሲያልፈው ለመዝጋት ጊዜ አላገኘም ኮች። የአሁኑ ኳስ ግን የሚያስቆጨው ኳስ የከነአን ማርክነ ኳስ ከጨዋታ ውጭ እንደሆነ ካየው በኋላ መምታት አልነበረበትም። ይህን ኳስ
0: የመጀመር የመጨረሻው ሶስት አስር ደቂቃዎች ትኩረትን የሚሹ ይመስላሉ። ዋሊያዎቹ በተደጋጋሚ የተራጋ አንበሶቹ ሳጥን ውስጥ ላይ የገቡ የተመለከትናቸው እንገኛለን። የሴኔጋል ተጫዋቾች እግራቸው ማንሳት ከብዷቸው ነው እዚህ ጨዋታ ላይ እያስተዋል የምንገኘው። ብቸኛው የምሽቱ እንቅስቃሴያቸው አንድ ጎል ማስቆጠራቸው ብቻ ነው። ከዛ ባለፈ ግን ኢትዮጵያ ላይ ይወስዱታል ተብሎት የተጠበቀው ዶሚናንስን እየተመለከትን አይደለም። ይልቁንስ ዋላዎቹ የተሻሉ ነው እየተመለከትናቸው እንገኛለን። ኳስና መረብ ማገናኘት ብቻ የቀረው እንቅስቃሴ ነው እየተመለከትን የምንገኘው። ጠላላ ኮከቦች ያሉበት የሴኔጋል ብሔራዊ ቡድን ግን በዚህ ልክ ተዳግሞ ተመልክተ አናቅም።
2: ሙሌ ግን ማስቆጠር ከቻልን በቀሩት ደቂቃዎች ውስጥ አንድ ጎል የመድገም እድላችን ራሱ ሰፊ ነው። ኦልሞስት መሮጥ አልቻሉም፣ እግራቸው የጎተቱ ነው። ብሬክ አገን ማለፍ እንችላለን። ፋይናል ሰርዳችን ነው ጥሩ ያልሆነ የኛ
0: ፍጹም ጥላሁን ግን ዛሬ ፍጹም አይደለም
2: የሚያበላሸው።
0: ፍጹም ጥላሁን ከስሙ በላይ ነው። ዛሬ ፍጹሙ ነው እየተመለከት ነው አይደለም። ተደጋጋሚ ስህተቶችን እየሰራ እየተመለከት ነው እንገኛለን። በኢትዮጵያ ፕሪሚየር ሊግን አሉ ከሚባሉ ዘጠኝ ቁጥር አጥቂዎች መካከል አንዱ ነው። ኳስና መረብ በገና በቀላሉ ማገናኘት ከሚችሉ በረብሮች መካከል አንዱ ነው። ከጨዋታ ጭኖባቸዋል። ፓትሪስ ቬራ ግን የጨዋታው የመጨረሻ ደቂቃ እንቅስቃሴ ያስፈራው ይመስላል። ቅያሬዎችን ከናን ማርክነት ተቀይሮ በመውጣት ላይ ይገኛል። ዳዎቴሳ፣ ካርሎስ ዳምጦ ወደ ሜዳ እየገቡ ይገኛሉ። ካርሎስ ዳምጦ የአዳማ ከነማ አጥቂ
1: እንግዲህ ምናልባት የፎርሜሽን ለውጥም ሊኖር ይችላል። እንግዲህ ቅያሬውን ስታይ አማካይ ወጥቶ አጥቂዎች ናቸው የገቡት። ከወጡት ውስጥ ደግሞ አማካይም አለ። በነገራችን ላይ ደጋግመን አልቲቲዩድ ስንል ስለነበር ለአድማጭ ተመልካቾች ግልጽ ለማድረግ ያክል እንግሊዝ ላይ አማካይ በርካታ ተጫዋቾች ከእንግሊዝ ስለሆኑ ማለት ነው፣ ወይም አውሮፓ ላይ እንግሊዝ ላይ አማካኝ አልቲቲዩድ ይሄ ማለት ከባህር ጠለል በላይ ያለ ሜትር ማለት ነው። ያ አካባቢ እና ከፍ እያለ በሄደ ቁጥር የኦክሲጅን የንጹህ አየር የምንስበው አየር ዴፊሸንሲ ስላለ ከፍ እያለ በመጣ ቁጥር አልቲቲዩድ ከፍ እያለ በመጣ ቁጥር ተጫዋቾች ለመተንፈስ ይቸገራሉ። አንድ ጊዜ ወስዶ በዛ አየር የመጠቀም አክሰሳቸው የቀነሰ ነው የመጣውና ኢትዮጵያ ከፍተኛ አልቲቲዩድ ካላቸው ሀገራት አንዱ ነች። ከአፍሪካ ምስራቅ አፍሪካ አካባቢ ማለት ነው። እና እነሱ 55 እና ከመቶ መጥተው 1800 እና ከዛ በላይ ሜትር ከፍታ ላይ ነው የሚጫወቱት። እና ያ ነገር ምን ያክል አስቸጋሪ እንደሆነ ስለሚታወቅ ነው ከሰሜን አፍሪካም ከምዕራብ አፍሪካም ሲመጡ ቆሞ የመጫወት ስትራቴጂ ይዘው የሚመጡት። አሁን ግን ምናልባት በዚህ ጨዋታ ላይ ብዙ እየተሯሯጡ አይደለም ሴኔጋሎች። ይህን ያክል ሳይሯሯጡ ቆመው እየተጫወቱ እንኳን ከተቸገሩ ምን ያክል አልቲቱዱ ለኛ አድቫንቴጅ እንደነበር መረዳት ይቻላልና በእግረ መንገዴ ለአድማጮችም ትንሽ ጉዳዩ ለማፍታታት ያክል ነው።
2: የመጠቀም ችግር ነው ያጋጠማል።
0: የመጨረሻ ስለቀዎች ብቻ ይቀራሉ። አሁንም አንደረሲሮ እየተመራ ይገኛል። ዋሊያው የኢትዮጵያ ብሔራዊ ቡድን ዳውቴሳና ካርሎስ ዳምቶን ቀይሮ አስገብተዋል። ታዘማጊ ከዳውቴሳ ቢንያም በላይ ፍጹም ጥላውን አለ ላይ ፍጹም ጥላውን አለ ስለ ተመለከተው አሁን አልባቸር ነጉሳ ዳውቴሳ ካርሎስ
2: ኮርኔ ማዘመት
0: የማዘበት አግኝተዋል። ወለዎቹ ዳውቴሳ
1: ምናልባት
0: አሰናጅን ከስጋስ ያስመለከተን
1: አሁን ሴኔጋል እንደዚህ በተዳከመ ሰዓት ጉልበት ያላቸው እነ ዳዋ እነ ካርሎስ ደም ሰጥተው የሚጫወቱ አይነት ተጫዋቾች መኖራቸው ምናልባት ለኢትዮጵያ ብሔራዊ ቡድን አንድ ጥሩ አጋጣሚ ነው ማለት ነው።
0: የማዘመት አግኝተዋል። ብራኑ በቀላ አሻገረ
2: አደገኛ ኳስ። ሌላ ማዘመት
1: ሌላው ቢቀር እንኳን ከዚህ ጨዋታ ቢያንስ አቻ ሆኖ መውጣት የስታዲየምና የከተማውን ክብር ለመጠበቅ እንኳን ይረዳል። ቢያንስ በዚህ ውጤት የተንደርሳለን የሚለው ነገር ቀጣዮቹ ጨዋታዎች የሚወስኑ ቢሆኑ ሳይኮሎጂካሊ ከዚህ በኋላ ብሔራዊ ቡድኑ ለሚኖራቸው ተጫዋቾች ቀላል ተጽዕኖ የለውም። እዛ ሜዳ ላይ ተሸንፈን አናውቅም የሚለው ነገር በስነ ልቦና ረገድ በጣም ትልቅ ጉልበት ነው። እሱን ማስጠበቅ እንኳን
2: የመድገም ነገር እግራቸው ኮልሙስ ቆመዋል እኮ ሴኔጋሎች
0: ሙሉ ወይ ማሰመቻ ግኝተዋል። በድጋሚ እንደገና
2: ደቂቃው ገና ነው።
0: ምናልባት ጓሊያ ምን ላደርግ ይችላል። ብራኑ በቀላ አሻገረ ተሻገረ ኳስ
2: ሪቴኪ ድጋሚ
0: ይመጣል።

0: በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ ስልክ ቁጥሮ አካውንቶም እንደሆነ ብና በስራውተስ።
1: ሄሎ
2: ምን ነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገር
1: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት።
2: ታዲያ በስልክ ቁጥሮ ይላክልኛ?
1: ዳሽን ላይ አይደል እንዴ አልሽ?
2: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
0: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
3: ለምሳ 5500 ደርሶባችኋል። ላክላክ አርጓ
2: አካውንትን ስጠይ።
3: ስልኬን ተጠቀሙ።
1: አረ እንዴት
3: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
0: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
4: እጆች ነገን በእውቀት ይሰራሉ። እያንዳንዱ አዲስ ዘመን በክህሎት ይጀምራል። እያንዳንዱ ክህሎትም ለመማር ዝግጁ በሆነ አእምሮ ይታነጻል። በ2019 የትምህርት ዘመንም የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ክህሎትን በቴክኖሎጂ ሊያስታጥቅ በ12ኛ ክፍል የብሔራዊ ፈተና የዩኒቨርሲቲ መግቢያ ነጥብ ያመጡ ተማሪዎችን ለመቀበል ተዘጋጅቷል። በባዮሜዲካል ቴክኖሎጂ፣ በሳይበር ሴኩሪቲ ቴክኖሎጂ፣ በአርቲፊሻል ኢንቴሊጀንስ ቴክኖሎጂ፣ በኢንቴሊጀንት ሮቦቲክስ ቴክኖሎጂ፣ በኒው ኢነርጂ ቬሂክልስ ቴክኖሎጂ እና እንዲሁም በሌሎች ከ30 በላይ የስልጠና ፕሮግራሞች በ16 ካምፓሶቹ በደረጃ 6 በመጀመሪያ ዲግሪ፣ በደረጃ 7 በሁለተኛ ዲግሪ እና በደረጃ 8 በፒኤችዲ በ16 ካምፓሶቹ በብቁ መምህራን በተደራጁ የስልጠና ማዕከላትና ወርክሾፖቹ እየጠበቁ ነው። ከ15 ዓመታት በላይ በስልጠና ሂደቱ ሁሉ ኢንተርፕሪነር ወደሚፈጥረው ተቋም ይምጡ። በንቃት ላይ ብቃት ጨምሩ። በድረገጻችንና በማህበራዊ ትስስር ገጻችን መረጃ በማግኘት እስከ መስከረም 25 2019 ይመዝገቡ። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት።
5: ንብተራ ኦንላይን መተግበሪያ፣ መሰረታዊ የባንክ ጉዳይ ማቃለያ። እኛ ለእርስዎ የሚመጥን አገልግሎት ለመስጠት ያላንዳች መሰላቸት ሌት ተቀን እንተጋለን። ለባንክ አገልግሎት ጥያቄዎ ባሉበት ሆነው ሳይወጡ ሳይወርዱ ወረፋ ሳይጠብቁ በእጅ ስልክዎ ንብተራ ኦንላይን መተግበሪያን ከፕሌይ ስቶር ወይም ከአፕ ስቶር አውርደው በመጫን ይገለገሉ ዘንድ ከምቾት የሚበልጥ ምቾት አቅርበንልዎታል። ንብተራ ኦንላይን መተግበሪያ ከአገር ቤት እስከ ባህር ማዶ የገንዘብ ዝውውርና የቢል ክፍያዎች መፈጸም ከማስቻል ባሻገር መሆኑን በተግባር ያሳየ የባንክዎ የክብር ገጸ በረከት። ንብተራ ኦንላይን መተግበሪያን በእጅ ስልክዎ ይጫኑ። ባንክዎን ያለ ስጋት በአስተማማኝ ደህንነት ይዘው እየተንቀሳቀሱ መሆኑን ለቅጽበት አይጠራጠሩ። ንብ ኢንተርናሽናል ባንክ ይሰሩዋል ከልብ እንደ ንብ።
6: አንጋፋው የኢትዮጵያ ሎተሪ አገልግሎት ከግማሽ ክፍለ ዘመን በላይ በመደበኛ ሎተሪ እድለኞችን በሽልማት እያደመቀ መገስገሱን ቀጠለ። ያኔ በ50 ሺህ ብር ሽልማት የእድለኞችን ደጅ የከፈተው የመደበኛ ሎተሪ የእድል በረከት በአዲስ ምዕራፍ በሚሊየን ሽልማት ቀጥሏል። ዛሬ ደግሞ ተራው የእርሶ ነው። የመደበኛ ሎተሪ ዕጣው በየ15 ቀኑ ይወጣል። ዛሬውኑ መደበኛ ሎተሪ በመግዛት የእድሉ ተቋዳሽ ይሁኑ። ይቁረጡ፣ ይሸለሙ። መልካም ዕድል። የኢትዮጵያ ሎተሪ አገልግሎት።

አድማጮቻችን ከመልእክቶች በኋላ በድጋሚ ተመልሰን መተናል። ያደመጣችሁት የምትገኙት ከተወዳጁ ብስራት ኤፍኤም 101.1 የሚተላለፍላችሁ የዕለቱ የብስራት 12 የመረጃ ሰዓታችን ነው። አሁንም እንደቀጠለ ነው ብስራት 12ታችን። አሁን በቀጥታ ምናልፈ ኮድ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በቅድሚያም የመንን እንመለከታለን። ከደህንነት ስጋት ጋር ተያይዞ በየመን በአንድ ሳምንት ውስጥ 16,000 የሚጠጉ ዜጎች ተፈናቀሉ። በየሳምንቱ ያላቸውን ነገር በሙሉ ጥለው የሸሹ በሺዎች የሚቆጠሩ ተጨማሪ ዜጎችን እንቆጥራለን ሲሉ በየመን የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ገልጿል። በሀገሪቱ ምዕራባዊ የባህር ዳርቻና በደቡባዊ ክፍሎች ያለው የደህንነት ስጋት መቀጠሉን ተከትሎ ባለፈው አንድ ሳምንት ውስጥ ብቻ በየመን ወደ 16,000 የሚጠጉ ሰዎች መፈናቀላቸውን ድርጅቱ ሰኞ ዕለትም ይፋ

0: አድርጓል። የተባበሩት መንግስታት ድርጅት የፍልሰተኞች ኤጀንሲ ባወጣው መግለጫ በሰኔ ወር በምዕራባዊ ዳርቻ ላይ ውጊያው ከተባባሰ ወዲህ በ8 ግዛቶች ውስጥ 145,308 ዜጎች ወይም 24,218 አባወራዎች ተፈናቅሏል። ይህም ቁጥር እንደ አውሮፓውያኑ አቆጣጠር ከመስከረም 21 እስከ ሰኞ ዕለት ድረስ ከ12% በላይ ጭማሪ ማሳይቷል። በየመን የአይኦኤም መሪ አብዱሳቶር ኢሶኤቭ እንደገለጹት ከሆነ ከነዚህ ቁጥሮች በስተጀርባ ልጆቻቸውን ለማዳን የሚታገሉ ወላጆች፣ ሩቅ መጓዝ የማይችሉ አረጋውያንና አነስተኛ ሀብት የነበራቸው ቤተሰቦች ይገኛሉም ብሏል። አክሎም አሁን እርዳታ ይፈልጋሉ፣ የእኛም ምላሽ እነሱ ከሚፈናቀሉበት ፍጥነት ጋር እኩል ሊፈጥን ይገባል ሲሉም አጽንኦት ሰጥተውም ተናግሯል። የተፈናቃዮችን ከፍተኛ ቁጥር የያዘችው ታኢዝ ከተማ 81,444 ተፈናቃዮች ያሉባት ሲሆን ይህም ከአጠቃላይ የሀገሪቱ ተፈናቃዮች ከግማሽ በላይ የሚሆነውን ይይዛል። ይህም ከአንድ ሳምንት በፊት ከተመዘገበው በ8,000 ገደማ ብልጫ እንዳለው አይኦኤም ገልጿል። ኢራን ላይ ደርሰናል። ኢራን ጦርነቱ እንዲቆም ለአሜሪካ ሕዝብ ጥሪም አቀረበች። የኢራን እስላማዊ አብዮታዊ ዘብ ኮርፕስ ቃል አቀባይ የአሜሪካ ሕዝብ ዋሽንግተን የጦርነት ድርጊቷን እንድታቆም እንዲጠይቅ ጥሪም አቅርበዋል። ቃል አቀባዩ ፕሬዚዳንት ዶናልድ ትራምፕን ትልቅ ውሸታም በማለት አሜሪካ ከመካከለኛ ምስራቅ መውጣት እንዳለባትም ገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸውም ኢራንና አሜሪካ በኳታር አስታራቂነት በኒውዮርክ ውይይት ማድረጋቸውንም ገልጿል። ቴህራንም ዋሽንግተን ለሆርሙዝ መተላለፊያ መክፈትን በተመለከተ ለቀረበላት ሀሳብ መደበኛ ምላሽ እንድትሰጥ እየጠበቀች ትገኛለችም። በሌላ በኩል ዶናልድ ትራምፕ አስተዳደራቸው ለኢራን የማዕቀብ እፎይታናም የታገደ ገንዘብ እንደሚለቀቅ ለኢራን አቅርቦት አድርጓል የሚለውን የአሜሪካ ሚዲያ ዘገባ በማስተባበል ዘገባውንም የተጭበረበረ ሲሉም ኮንነውታል። በዚህ ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ወደ የተባበሩት የአረብ ኤምሬቶች ጉብኝት አድርገው ከፕሬዚዳንት ሞሐመድ ቢን ዛይድ አልናህያን ጋር ተገናኝተው የሆርሙዝ መተላለፊያም፣ የኢራን የኒውክሌር ፕሮግራም ማዕቀብና የክልሉ የጸጥታ ሁኔታ በቀጣይ የአሜሪካ ኢራን ውይይቶች ዋና ጉዳዮች ሆነው እንደቀጠሉም ተገልጿል። በተያያዘ ዜና ኢራን የሆርሙዝ ወሽመጥን ለመክፈት ባቀረበችው ሀሳብ ላይ አሜሪካ በዛሬው ዕለት ምላሽ ትሰጣለች ብላ እንደምትጠብቅ ገለጸች። ኢራን የሆርሙዝ ወሽመጥን ለመክፈት ባቀረበችው የሰላም ሀሳብ ላይ ዋሽንግተን ማክሰኞ ዕለት ምላሽ ትሰጣለች ብላ እንደምትጠብቅ የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺም ገልጿል። ቴህራን ይህንን ወሳኝ የባህር ማጓጓዣ መስመር መልሳ ለመክፈት ቀጠናዊ የተኩስ አቁም እንዲደረግ፣ በነዳጅ ዘርፏ ላይ የተጣለው ማዕቀብ እንዲነሳና የአሜሪካ የባህር ኃይል እገዳ እንዲያበቃ የሚሉ ዋስትናዎችን እየጠየቀችም ትገኛለችም። የኳታር አስታራቂዎች አዳዲስ ሀሳቦችን ያቀረቡ ሲሆን እኛም ተወያይተንባቸዋል በማለት የውጭ ጉዳይ ሚኒስትሩ የገለጹ ሲሆን ጉዳዩን እንደገና ከአሜሪካ ወገን ጋር ያነሱታል፣ ከዚያም የመጨረሻው የአሜሪካ ምላሽ ለእኛ ይደርሰናል ሲሉ አራግቺም ተናግረዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ የሚገኙት የኢራኑ ከፍተኛ ዲፕሎማት አክለውም ኳታሮች ይህ ሂደት በነገው ዕለት ይፈጸማል የሚል ተስፋ አላቸውም ብሏል። ማሌዥያ ላይ ደርሰናል። ማሌዥያ የሮሂንጋ ስደተኞችን ወደ ሀገራቸው መመለስ ጀመረች። ማሌዥያ ወደ 1500 የሚጠጉ የሮሂንጋ ስደተኞችን ወደ ሚያንማር መመለስም ጀምራለች። የተባበሩት መንግስታት ድርጅትና የሰብአዊ መብት ተከራካሪ ቡድኖች ሚያንማር ለስደተኞች አሁንም ደህንነቷ የተጠበቀ እንዳልሆነች ቢያስጠነቅቁም ማሌዥያ የሰዎች መመለስ በፈቃደኝነት ላይ የተመሰረተ ነው ስትልም ትገልጻለች። ኤኤፍፒ ዜና ወኪል እንደዘገበው ከሆነም ማክሰኞ ዕለት በሰሜን ምዕራብ ማሌዥያ በሚገኘው ልሙት የባህር ኃይል ጦር ሰፈር አቅራቢያ ወደሚገኝ ስታዲየም በፖሊስ የታጀቡ በርካታ አውቶቡሶችም ደርሷል። ጋዜጠኞች ወደ ስፍራው እንዳይገቡ የተከለከሉ ሲሆን ተጓዦቹ ወደ ጦር ሰፈሩ ተወስደው በመርከብ ወደ ሚያንማር ከመጓጓዣቸው በፊት አስፈላጊው ማጣሪያ ይደረግላቸዋል ተብሎም ይጠበቃል። የሚያንማር ጦር በሀገሪቱ የሮሂንጋ አናሳ ማህበረሰብ ላይ በተደጋጋሚ እርምጃዎችን ሲወስድ ቆይቷል። ከእነዚህም ውስጥ በ2017 በርካታ የሰብአዊ መብት ተከራካሪ ቡድኖች የዘር ማጥፋት ሲሉ የጠሩት የጥቃት ማዕበል የሚጠቀስ ሲሆን ይህም በመቶ ሺዎች የሚቆጠሩ የሮሂንጋ ተወላጆች ወደ ባንግላዴሽ፣ ማሌዥያ፣ ህንድና ሌሎች ጎረቤት ሀገራት እንዲሰደዱ በማድረግ ከፍተኛ የስደተኞች ቀውስም አስከትሏል። እንደ አውሮፓውያኑ አቆጣጠር እስከ ፌብሩዋሪ 2026 ድረስ ማሌዥያ ከ126,144 በላይ የሮሂንጋ ስደተኞችን ያስጠለለች ሲሆን በአንጻሩ ባንግላዴሽ ከ1.2 ሚሊዮን በላይ የሚሆኑት በማስጠለል ከፍተኛውን የሮሂንጋ ስደተኞች ቁጥርም ይዛለች። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም በጁላይ ወር ሚያንማር 5,000 ሮሂንጋዎችን መልሳ ለመቀበል መስማማቷ መግለጻቸው ወደ ሀገራቸው የሚመለሱት እነማን ናቸው የሚል ጥያቄም አስነስቶም ነበርም። በመጨረሻም ኢራን የኢራን እስላማዊ አብዮታዊ ዘብ አሜሪካ ጥፋቷን እንድትቀበል ጥሪ ያቀረበም። አሜሪካ በክልሉ ያላት ወታደራዊ አቅም ሙሉ በሙሉ መዳከሙንና ማዕከሎቿ ከአገልግሎት ውጪ መሆናቸውን የኢራን እስላማዊ አብዮታዊ ከፍተኛ ባለስልጣን ብርጋዴር ጀነራል ሁሴን ሞሂቢ ገልጿል። አክሎም ዋሽንግተን ከወደፊት ውድመት ለመዳን ከቀጠናው መውጣት ብቻ አማራጭ እንደሆነባት ያስጠነቀቁ ሲሆን፣ አሜሪካ ከቀጠናው ለመውጣትና ሽንፈቷን አምና ለመቀበል ሌላ አማራጭ የላትም ሲሉም ተደምጧል። ኢራን ሀገሯንና ህዝቧን ለመጠበቅ ሲባል በዓለም ላይ የሚገኙትን ሁሉንም ቴክኖሎጂዎች በመጠቀም ያሉትን እያሻሻለችና የመከላከያ መሳሪያዎችን በብዛት እያመረተች ትገኛለች ያሉት ጄኔራሉ፣ ጦርነቱ የተለየ መልክ ቢይዝም አዳዲስ መሳሪያዎችን ወደ ቀጠናው ለማስገባት ዝግጁ መሆናቸውንም አስገንዝቧል። በቀጠናው የሚገኙ የአሜሪካ ወታደራዊ መሰረቶች በጦርነቱ ወቅት ራሳቸውን እንኳን መከላከል እንዳልቻሉና አብዛኞቹ ሙሉ በሙሉ ከአገልግሎት ውጭ መሆናቸውን ጠቅሰው እነሱን እንደገና መገንባት ለአሜሪካ ኢኮኖሚያዊ ጠቀሜታ እንደሌለውም ተናግሯል። ከዚህም በተጨማሪ አሜሪካ በኢራን ሰሜን ምዕራብና ደቡብ ምዕራብ ድንበሮች ላይ የታጠቁ ቡድኖች ብትደግፍም ጥረቷ ሙሉ በሙሉ ከሽፎና መክኖ መቅረቱም ተገልጿል። የአሜሪካ መሰረቶች በግዛታቸው ላይ መኖሯ ለመረጋጋት እንደፈጠረ የተረዱት የኢራን ጎረቤት ሀገሮችና ኢራን ያላቸውን የቆየ ግንኙነት አሜሪካ ልታቋርጠው ከተውንም እንደማችል አመላክቷል። ውድ አድማጮቻችን ብስራት 12ን በክብር አድምጡልኝ የሚላችሁ አሃዱ ባንክ ነው። 10% ጉርሻ ከአሃዱ ባንክ ያግኙ ይላችኋል። አዲስ ዓመቱን አስመልክቶ ከወዳጅ ዘመድ የሚላክሎትን ገንዘብ በአሃዱ ባንክ በኩል ሲቀበሉ እኛ ደግሞ 10% ጉርሻ ጨምረን በዓሉን ደማቅ እናደርግሎታለን ይላችኋል። አሃዱ ባንክ በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜን 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቡን በክብር እናስረክባለን ይላል አሃዱ ባንክ። ደንብና ሁኔታዎች ተፈጻሚ ይሆናሉ። መልካም አዲስ ዓመት ይላችኋል። በድጋሚ አሃዱ ባንክ የክብር አጋራችን ነው። መልእክቱን አድምጠን ተመልሰን እንገናኛለን።
1: አንድ ብልህ ባለጸጋ ሁለት ልጆቻቸውን ግማሽ ሀብታቸውን እኩል አካፍለው በሕይወት መንገድ አትርፈው እንዲመጡ በየፊናቸው ላኳቸው። ከጊዜያት በኋላም ሊጎበኟቸው ሄዱ። ሁለቱንም የደረሱበትን ደረጃ መዝነው ሲያበቁ እንዲህ አሏቸው። ታላቅየውን፣ አንተ በኖረ ልማድ ሀብትን በሀብት አትርፈህ አሳይተኛልና በያዝከው መንገድ ቀጥል። አንተ ታናሹ ደግሞ ልባም ሆነ ተስፋና ሰውነትንም ይዘህ አግኝተናሃልና ባለጠግነት መክሊታቸውን ባትረፈረፉና ለሌሎችም በተረፉ ብልሆች ይመዘናልና አንተ የብዙዎች አቅም ሆነ እንድትገለጥ ቀሪው ሀብታችን ያስፈልግሃል። አውዱን አስቀጥል። አሃዱ ባንክ ከብዙዎች ለብዙዎች።
0: አድማጮቻችን ከአሃዱ ባንክ መልእክት በኋላ በድጋሚ ተመልሰን መጥተናል። አሁን በቀጥታ የምናልፈው ወደ ዕለቱ ስፖርታዊ መረጃዎች ይሆናል። ስፖርታዊ መረጃዎችን ሊያቀርብልን ባልደረባዬ መሳይ ተስፋዬ እዚህ ስቱዲዮ ይገኛል። በዛሬው ዕለት እንግዲህ ከሰዓታት በፊት የኢትዮጵያ ብሔራዊ ቡድን ካቻው ሴኔጋል ብሔራዊ ቡድን ባደረገው የአፍሪካ ዋንጫ ማጣሪያ ጨዋታ 1-0 ተሸንፏል። ለእነዚህና ሌሎች ተጨማሪ መረጃዎች ባልደረባዬ መሳይ ተስፋዬ እዚህ ስቱዲዮ ይገኛል። መቀጠል እንችላለን መሳይ?
2: ሰላማዊ አመሰግናለሁኝ። ከሀገር ውስጥና ከባህር ማዶ ያስኳቸው ስፖርታዊ መረጃዎች የማልፍ ነው የሚሆነው። ይበልጥ ግን በአፍሪካ ዋንጫ ማጣሪያ ጨዋታዎች አህጉራችን አፍሪካ እንዲሁም ደግሞ ሀገራችን አፍሪካ ኢትዮጵያ ደግሞ እንግዲህ ብሔራዊ ቡድን ያደረጉትን ጨዋታ በስፋት የምንመለከት ነው የሚሆነው። ከደቂቃዎች በፊት እንግዲህ በአፍሪካ ዋንጫ ማጣሪያ ጨዋታ በምድብ 10 የምትገኘው የኢትዮጵያ ብሔራዊ ቡድን የሴኔጋል ብሔራዊ ቡድንን የወቅቱን የአፍሪካ ሻምፒዮኗን ገጥማ ነበረ። ይህንንም ተከትሎ በአስቶን ቪላው ተጫዋች በምባዬ ጎል አማካኝነት ሴኔጋሎች ቀደም ብሎ ባስቆጠሩብን ጎል ምክንያት 1-0 በሆነ ውጤት ተሸንፈናል። ታራንጋ ሰዎቹ እንግዲህ በጨዋታ እንቅስቃሴ ረገድ ኢትዮጵያን በልጠው ተገኝተዋል ለማለት ከባድ ነበር። የበለጠ እድሎችን እንዲያገኙ የኢትዮጵያ ብሔራዊ ቡድን ክፍተቶችን ፈጥረው ሲጫወቱም ተመልክተናቸዋል። የመከላከል አወቃቀሩም ቢሆን በሴኔጋል ብሔራዊ ቡድን በኩል ይህ ነው የሚባል አይነት እንዳልነበረም ተመልክተናል። እንደውም ከዚህ ቀደም የተመለከትነውን የሴኔጋል ብሔራዊ ቡድንን የማይመስል ቡድን በባህር ዳር ስቴዲየም ዛሬ ተመልክተን ነበረ። በፓትሪክ ቪየ ቬራ የሚመራው የሴኔጋል ብሔራዊ ቡድን የበለጠ ኳሱን ተረጋግቶ ሲጫወትበትም ነበር የተመለከትነው። እኛ በአንጻሩ ያገኘናቸውን እድሎች ሳንጠቀምባቸው ቀርተናል ማለት ይቻላል። የመጨረሻ ፋይናል ሰርድ ላይ የሚደረጉ እንቅስቃሴዎችም ደካማ መሆናቸውና የአማካኝ ስፍራ ላይ ያሉት የኳስ እድል ፈጠራ እንቅስቃሴዎች ዝቅተኛ መሆናቸው ኢትዮጵያ ብሔራዊ ቡድንን ዛሬ ጎርቶታል ማለት ይቻላል። የበለጠ የፊት መስመሩም ቢሆን ሻርፕ የመሆን ጉዳይ ላይ ጥያቄ እንደተነሳበት ዛሬ መመልከት ችለናል። በአሰልጣኙም በኩል የተለዩ ለውጦችን ሲፈጥር አልተመለከትንም ነበረ ዮሐንስ ሳህሌ። በእንቅስቃሴም ደረጃ ቡድኑን ለማነቃቃት እንኳን ከወንበሩ ተነስቶ ለማበረታታት የተነሳበት ሂደት አልተፈጠረም ነበረ። ቡድኑ እጅግ በጣም በሜዳ ላይ ቀዝቃዛ እንቅስቃሴ እንዳሳየው ሁሉ የአሰልጣኙ እገዛ ሊታከልበት ይገባ እንደነበረም በዛሬው ዕለት ተመልክተናል። በምድቡ በነገራችን ላይ በሌላም ጨዋታ ተካሂዶ ነበረ ከዚሁ ምድብ። በባለፈው ዕለት እንግዲህ ሱዳን ኢትዮጵያ ብሔራዊ ቡድንን 1-0 አሸንፋ እንደነበረ ይታወቃል። ሞዛምቢክ ታዲያ ዛሬ ሱዳንን 4-1 በሆነ ሰፊ የጎል ልዩነት አሸንፋት ወጥታለች ማለት ነው። ይህንንም ተከትሎ በዛሬው ዕለት የምድቡን ደረጃ ሰንጠረዥ ስንመለከተው ሞዛምቢኮች የመጀመሪያ ጨዋታቸውን ከሴኔጋል ጋር አቻ ወጥተው መጥተው ስለነበረ በዛሬው ዕለት የያዙት ነጥብ 4 ደርሶላቸው 3 የጎል እንግዲህ ልዩነት ኖሯቸው በምድቡ አንደኛ ሊቀመጡ ችለዋል። ሴኔጋል ትከትላለች የወቅቱ የአፍሪካ ሻምፒዮን ሁለተኛ ደረጃ ላይ መሆን ስትችል ሱዳን ሶስተኛ እንዲሁም ደግሞ ሀገራችን ኢትዮጵያ አራተኛ ላይ መቀመጥ ችላለች። ውጤቱም ሊስተካከል የሚገባው እንደሆነ ማስታወስ አለብን። በቀጣይ የምንገጥመው ደግሞ ሞዛምቢክን እስከመሆኑ ድረስ ለውጦች ግድ እንደሚሉ እየተመለከትንበት ነበር። በጨዋታው ቢኒያም ፍቅሬ እጅግ በጣም ድንቅ ብቃቱን ማሳየት ችሏል ተጎድቶ እስኪወጣ ድረስ። እንዲሁም ደግሞ ግብ ጠባቂያችን አቡባከር ኑራም በእንቅስቃሴ ረገድ በጣም ድንቅ ኳሶችን ሲመልስ ሴቭ ሲያደርግም የተመለከት

0: ራሽ ትግል የነበረበት ነበረ። 2-0 ስትመራ የቆየችው አልጄሪያ እንግዲህ ከ30ኛውና 63ኛ ደቂቃ ላይ ባስቆጠረቻቸው ለጎሎች አማካኝነት 2-2 በሆነ ያቻ ውጤት ጨዋታዋን ልጨርስ ችላለች። ሳውዝ ሱዳንና ኢጂፕት ጨዋታቸውን አድርገው ነበረ። እንግዲህ ግብጽ ብሔራዊ ቡድን 5-0 በሆነ ውጤትም ማሸነፍ ችሏል። በዓለም ዋንጫው ጥሩ እንቅስቃሴ ከአርጀንቲና ጋር አሳይተውን የነበሩት የግብጽ ብሔራዊ ቡድን በዛሬው ዕለት ሙስጠፋ ዚኮ፣ ኦማር ማርሙሽ፣ ኢብራሂም አደል እንዲሁም ደግሞ ኦማር ማርሙሽ ሌላኛውና የባርሴሎናው እንግዲህ ተጫዋች ወጣቱ አብዱልከሪም ጎል ማስቆጠርም ሲችል ተመልክተናል ማለት ነው። በአፍሪካ እንግዲህ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ፣ በአፍሪካ ዋንጫ ማጣሪያ የምድብ ጨዋታዎች ማለት ነው። ወደ ውጪ መረጃዎች ደግሞ ማለፍ ያለብን ይመስለኛል። ወደ አውሮፓ ስንሄድ የምናገኛቸውን አንዳንድ መረጃዎች ላስዳሳችሁ። ራፊኒያ በዛሬው ዕለት ጉዳት ሊያጋጥመው ችሏል። የባርሴሎናው ኮከብ በብራዚላዊ ኢንተርናሽናል ከአውስትራሊያ ጋር ባደረገችው እንግዲህ ብራዚል ጨዋታ ላይ የወዳጅነት ጨዋታ ላይ በቀኝ ጭኑ ላይ የጡንቻ ጉዳት እንዳጋጠመው ሊታወቅ ችሏል። ተጫዋቹ በጉዳት ምክንያት በረፍት ሰዓት ላይም እንግዲህ ከሪያል ማድሪዱ ኤንሪክ ጋር ለውጥ አድርጎ ተቀይሮ ሲገባም ኤንሪክ ተመልክተናል ማለት ነው። የብራዚል ፌዴሬሽንም ራፊኒያ የጡንቻ ህመም እንደተሰማው አረጋግጦ ተጨማሪ የሕክምና መረጃ በቀጣይ እንደሚሰጥም ገልጿል። ራፊኒያ በረፍት ከመውጣቱ በፊትም በፍጹም ቅጣት ምት ጎል አስቆጥሯል። የተሻለ እንቅስቃሴም ሲያሳይ እንደነበረ ተመልክተናል። 4-2 በሆነ ውጤትም የብራዚል ብሔራዊ ቡድን ሲያሸንፍ የራፊኒያ ጉዳቱ በባርሴሎና ዘንድም ስጋትን የፈጠረ ሆኗል። ምክንያቱም በወቅታዊ እንቅስቃሴ ረገድ ለባርሴሎና እጅግ በጣም ወሳኝ ከሆኑ ተጫዋቾች መካከል ራፊኒያ አንዱ ተደርጎ ይቆጠራል። ሃንስ ዲተር ፊሊክም በሚቀጥሉት ቀናት ላይ የበለጠ የእሱን ጉዳት እንደሚከታተል ይታወቃል ከሜዲካል ቲሙ ጋር በመሆን። ከዛው ከስፓኒሽ ላሊጋ ሳንወጣ ስለ ሃንስ ፊሊክ አንድ መረጃ እንጠቁማችሁ። የወሩ የስፓኒሽ ላሊጋ ምርጥ አሰልጣኝ ዳግም ሊታወቅ ችሏል። ታዲያ በአራት ጨዋታዎች አራቱን አሸንፎ 19 ጎሎችን አስቆጥሮ አምስት እንግዲህ ጎሎች የተቆጠሩበት ጀርመናዊ አሰልጣኝ ሃንስ ዲተር ፊሊክ በተከታታይ 2 ወራት የላሊጋ የወሩ ምርጥ አሰልጣኝ ለመባልም ችሏል ማለት ነው። ከቫሌንሺያ ጋር ያደረገውን ጨዋታ 5-0 በሆነ ውጤት አሸንፏል። ሌቫንቴን፣ ሬሲንግ ሴንተንደርን እንዲሁም ደግሞ ሴቪያን ያሸነፈበት ጨዋታዎች የሚጠቀሱ ናቸው። ይህንንም ተከትሎ ታዲያ ሃንስ ዲተር ፊሊክ የወሩ ምርጥ አሰልጣኝ ተብሎ ሊመረጥም የቻለበት ሂደት ተፈጥሯል ማለት ነው። ከስፓኒሽ ላሊጋ ሳንወጣ ሪያል ማድሪድን እንመልከት። ሪያል ማድሪድ በዓለም አቀፍ ደረጃ በዲጂታል መድረክ እንግዲህ ቀዳሚው ቡድን ተብሎ ሊጠራ ችሏል። የክለቡ ይፋዊ ድረገጽም ለ10ኛ ተከታታይ ዓመት በዓለም ላይ በእግር ኳስ ክለቦች መካከል በብዛት የሚጎበኘው ድረገጽ መሆኑም ሊረጋገጥ ችሏል። በሲሚላር ዌብ የቀረበው መረጃ መሰረትም የሪያል ማድሪድ ድረገጽ በወር በአማካኝ 8.7 ሚሊየን ጉብኝቶች ያገኛልም ተብሎ ተነግሯል። ባለፈው የውድድር ዘመንም 86 ሚሊየን ልዩ ተጠቃሚዎች መድረሱ የክለቡን ዓለም አቀፍ የዲጂታል ተደራሽነት ያሳያል ተብሏል። በሜዳ ላይ ግን ሪያል ማድሪድ በላሊጋ የውድድር ዘመኑ በተጠበቀው ፈታኝ ጅማሮ ላይ እንደሚገኝ ይታወቃል። ከተጠበቀው እንቅስቃሴ አንጻር ሆዜ ሞሪኖንም ዳግም መቅጠሩንም ተከትሎ ከሰባት የሊግ ጨዋታዎች በኋላ 18 ነጥብ በመሰብሰብ 4ኛ ደረጃ ላይ ይገኛል። በዚህም 5 ድሎች ሲያስመዘግብ 2 ጨዋታዎችን ደግሞ ተሸንፎ ሊወጣ ችሏል። በቅርቡም በማድሪድ ደርቢ በአትሌቲኮ ማድሪድ 2-1 መሸነፉን ተከትሎ ከመሪው ባርሴሎና የ6 ነጥብ ልዩነት ከወዲሁ እንግዲህ መፈጠሩ የበርካቶችን ትኩረት የወሰደም ሆኗል። ወደ እንግሊዝ እንምጣና ማንቸስተር ሲቲን እንመልከት። ማንቸስተር ሲቲዎች ዘ አትሌቲክ ከቅርብ ሰዓታት በፊት እንደወጣው መረጃ መሰረት አሁን ላይ የቀረበባቸው ክሶች በ114ቱ ማለት ነው ዋንጫ ያስነጥቃቸዋል የሚሉ በርካታ መረጃዎች እየወጡ እንደነበር እናስታውሳለን። ዘ አትሌቲክ ግን ያወጣው መረጃ እንደሚያመላክተው ከሆነ ከዚህ ቀደም ያገኛቸውን ዋንጫዎች ማንቸስተር ሲቲ ላይነጠቅ እንደሚችልና ቅጣቱ ሊሆን የሚችለው ከፊት ለፊቱ በሚመጡ የውድድር ዘመናት ላይ እንግዲህ የሚኖሩ ሂደቶች ላይ የበለጠ ቅጣቱ ትኩረት ሊያደርግ እንደሚችል ነው መረጃዎች የሚያሳዩት። ይህንንም ተከትሎ ማንቸስተር ሲቲዎች ምናልባትም የነጥብ ቅነሳና ሌሎች ጉዳዮች ላይ ትኩረት ተደርጎባቸው ሊከታተሏቸው እንደሚችልም ይጠበቃል ማለት ነው። ምርመራዎች አሁንም የሚቀጥሉ ነው የሚሆነው። የበለጠ ማንቸስተር ሲቲ ቅጣቱ አይቀሬ እንደሆነ ይጠበቃል። ነገር ግን በምን መልኩ ነው የሚለው በርካታ መረጃዎች ቢወጡም አሁን ላይ ዋንጫ መነጠቅ የሚለው ጉዳይ የተረጋገጠ ነገር እንዳልሆነ ማስታወስ እንዳለብን ያሳያል የዘ አትሌቲክ መረጃ። አንድ ዜና ልጠቁማችሁና እናጠናቅ። የማንቸስተር ዩናይትዱ ተጫዋች እንግዲህ ኖሲየር ማዝራዊ በዛሬው ዕለት ሞሮኮች ከሌሴቶ ጋር ጨዋታቸውን አድርገው 2-0 አሸንፈው እንደነበር ይታወቃል። ታዲያ ናስሮ ማዝራዊ በጉዳት ምክንያት ከሜዳ ወጥቷል። ኖሲየር ማዝራዊ ታዲያ በዚህኛው የኢንተርናሽናል ብሬክ በጣም በርካታ ተጫዋቾች ጉዳት እያስተናገዱ እንደሆነ ይታወቃል። ይህንንም ታዲያ ሊቀላቀል ችሏል ማለት ነው። በሚቀጥሉት ቀናት የበለጠ ወደ ማንቸስተር ከተማ ተጉዞ የሕክምና ምርመራውን እንደሚያደርግም ይጠበቃል። በእኔ በኩል የነበሩት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ሰላም፣ አመሰግናለሁ።
1: መሳይ ተስፋዬ ለስፖርታዊ መረጃዎቹ እጅግ አድርገን ከልብ እናመሰግናለን።

አድማጮቻችን የዕለቱ የብስራት 12 የመረጃ ሰዓታችን ያደመጣችሁት ይመስል ነበር። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ አብሬያችሁ ቆየው። እንዲሁም በቴክኒኩ ቁጥጥር አብርሃም ሰብስቤ አብሮን ቆይታ አደረገ። ከሌሎች የብስራት ሬዲዮ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መልካም ምሽት።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ጃል ሜዳ የኛ ሜዳ በዘፊ ሜዳ
1: ጃል ሜዳ የስፖርትና የመዝናኛ ዝግጅት የሚ ፒክቸርስ ፊልም ፕሮዳክሽን ከኦያያ መልቲሚዲያ ጋር በመተባበር በብስራት ነጋሪ ተደምስ 101.1 ዞትር ማክሰኞ ምሽት ከአንድ ሰዓት እስከ 2 ሰዓት ሮብ ምሽት ከ12 ሰዓት ተኩል እስከ 2 ሰዓት ጃን ሜዳ የስፖርትና የመዝናኛ ዝግጅት
0: ጃል ሜዳ የኛ ሜዳ በዘፊ ሜዳ
2: ጃል ሜዳ
1: ዘጋጆች ቴዎድሮስ ባጫና እሰይ ጸጋይ ጃል ሜዳ የስፖርትና የመዝናኛ ዝግጅት ተጀመረ።
3: አሎ ጃል ሜዳ

0: ጃጃል ሜዳ ጃጃጃል ሜዳ የኛ ሜዳ በሰፊው ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
3: እንደምን አምሽታችኋል የተከበራችሁ አድማጮቻችን ጃል ሜዳ ስፖርት እና የመዝናኛ ዝግጅት በተወዳጁ ጣቢያ ብስራት ኤፍኤም 101.1 የዕለተ ማክሰኞ ዝግጅታችን ወደ እናንተ መድረሱን ጀምሯል። እስከ ምሽቱ 2 ሰዓት በቀጣ ስርጭት አብረናችሁን ቆያለን። ጃል ሜዳ በሀገር ውስጥ ስፖርታዊ ጉዳዮች በተለይ ደግሞ በኢትዮጵያ እግር ኳስ ላይ ትኩረቷን ታደርጋለች። ዛሬም እንግዲህ ቀኑ የዋሊያዎቹ የአፍሪካ ዋንጫ ማጣሪያ ጨዋታ ቀን ነው። ስለዚህ የዋሊያዎቹን የአፍሪካ ዋንጫ ሁለተኛ ጨዋታ በባህር ዳር ስቴዲየም ያለውን አጠቃላይ ድባብ እንመለከታለን። እንግዲህ በምድብ 10 ከሞዛምቢክ፣ ሱዳንና ሴኔጋል ጋር የተደለደለችው ኢትዮጵያ ዛሬ ሁለተኛ ጨዋታዋን ከአመታት በኋላ ወደ ሀገር ቤት በተመለሰችበት የባህር ዳር ስቴዲየም ከባድ ፍልሚያ በሴኔጋል 1-0 በሆነ ውጤት ተሸንፋለች። ይህን ተከትሎ ስለ ጨዋታው እናነሳለን። ከጨዋታው በፊት ስለነበሩ ጉዳዮች አንዳንድ ሀሳቦች እንሰጣለን። ጨዋታው ላይ ያሉ ጉዳዮችንም ከእናንተ ከተከበራችሁ አድማጮች ጋር እያነሳሳን አብረን እንቆያለን። ፕሮግራሙን እየመራው ስንታየው አርጋው አብሬያችሁ ቆያለው። በቴክኒኩ አብርሃም ሰብስቤ አብሮን ያመሻል። ጥሩ ጊዜ እንዲሆንላችሁ በአክብሮት እንጋብዛለን። 0910 98 56 75 0910 98 56 75 በአጭር የጽሁፍ መልእክት ደግሞ ሀሳብ አስተያየታችሁን የምታደርሱበት የስቱዲዮ ስልክ መስመራችን ነው። የኢትዮጵያን ብሔራዊ ቡድን ጉዞ እንዴት እየተመለከታችሁት ነው? የዛሬውን ጨዋታ እንዴት አያችሁት? ያለፈው የሱዳንን ጨዋታ ጨምሮ በሁለቱ የምድብ ጨዋታዎች ደግሞ የአሰልጣኝ ዮሐንስ ሳህሌን ቡድን እንዴት ገመገማችሁት? ሀሳብ አስተያየታችሁን አድርሱን፣ መልሰን ወደ እናንተ የምናደርስ ይሆናል። ጊዜ የሚኖር ከሆነ ደግሞ በስተ መጨረሻ በቀጥታ ስልክ መስመር በማስገባት የእናንተን ሀሳብ መልሰን ለመስማት ጥረት እናደርጋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እረፍት አድርገን ስንመለስ የኢትዮጵያ ብሔራዊ ቡድን ሁለቱ የአፍሪካ ዋንጫ ማጣሪያዎች በተለይ ደግሞ የዛሬው የባህር ዳር ስቴዲየም ከሴኔጋል ጋር የነበረው ፍልሚያ እንመለከታለን። አብራችሁን ቆዩ።

0: ሜዳ ጃል ሜዳ የኛ ሜዳ በሰፊው ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
3: ተመልሰናል አድማጮች። የኢትዮጵያ ብሔራዊ ቡድን ለ27ቱ የጎረቤት ሀገራት ከኢትዮጵያ አዘጋጅነት በኋላ ከረጅም ዓመታት በኋላ ከ55 የሚጠጋ ዓመት በኋላ ወደ ምስራቅ አፍሪካ አዘጋጅነት የተመለሰውን የአፍሪካ ዋንጫ ለመሳተፍ ዩጋንዳ፣ ኬንያ እና ታንዛኒያ ለሚያዘጋጁት ፓሞጃ ብለው ለሰየሙት የአፍሪካ ዋንጫ ማጣሪያ በምድብ ጄ ከሞዛምቢክ፣ ሴኔጋል እና ሱዳን ጋር ተደልድላ የአፍሪካ ዋንጫ ማጣሪያውን እያደረገች ትገኛለች። ይህን ተከትሎም እንግዲህ ከቀናት በፊት በነበረ የደቡብ ሱዳን ጁባ ጨዋታ ከጎረቤታችን ሱዳን ጋር የመጀመሪያ የምድብ ማጣሪያ ጨዋታውን አድርጋ በመጨረሻዎቹ ደቂቃዎች በፍጹም ቅጣት ምት በተቆጠረብን ግብ 1-0 በሆነ ውጤት ተሸንፈን ነበር። ሁለተኛ የሜዳ ጨዋታችንን ደግሞ ከረጅም ዓመታት በኋላ ምናልባትም ከአምስት ዓመት ከምናምን በኋላ ወደ ኢትዮጵያ ባህር ዳር ስቴዲየም በመመለስ ዛሬ ከቀኑ 10 ሰዓት ላይ ኢትዮጵያ ከሴኔጋል ጨዋታቸውን አድርገው ነበር። በዚህ ጨዋታ እንግዲህ በርካታ ጉዳዮች ተጠብቀው ነበር። በተለይ ኢትዮጵያ ወይም ብሔራዊ ቡድኑ ወደ ሀገሩ መመለሱን ተከትሎ በበርካታ ደጋፊው ፊት መጫወቱን ተከትሎ ከዛ ባለፈ ደግሞ የባህር ዳር ስቴዲየም ከዚህ በፊት ያደረጋቸውን ኢንተርናሽናል ጨዋታዎች ያለመሸነፍ ሪከርዱን ጨምሮ የኢትዮጵያ ብሔራዊ ቡድን በትልቁ ይህን ጨዋታ ለማድረጉ የማሸነፍ ንጻሪ አግኝቶ ነበር። በአንጻሩ ደግሞ ባለፉት ጥቂት ዓመታት እያሳየን ያለነው እንደ ሀገር ደካማ የሆነ እንቅስቃሴ ብሔራዊ ቡድኑ ምናልባትም ይህ ጨዋታ ሊከብደው እንደሚችል፣ ሴኔጋል የወቅቱ የአፍሪካ ሻምፒዮን ናት፣ ካለፉት 3 የአፍሪካ ዋንጫ ዝግጅቶች 2ቱን ያሳካች፣ አሁንም እንግዲህ ባለፈው የሞሮኮ የአፍሪካ ዋንጫ ሻምፒዮን መሆን የቻለ በጣም በትልቅ ከዋክብት የተሞላ በእንግሊዝ ምድር የሚጫወቱ እንዲሁም በአውሮፓ ሁሉንም 25 ተጫዋቾች ከአውሮፓ ሊጎች የጠራውን ስብስብ ነበረ ልትገጥም የተዘጋጀችው። ያን ተከትሎ 2 ሳቢዎች ነበሩ። የኢትዮጵያ ብሔራዊ ቡድን ይህን ጨዋታ ያሸንፋል፣ ምናልባትም በደጋፊው ታግዞ የሚያገኛቸው ነጥቦች በሚቀጥለው የ27 የአፍሪካ ዋንጫ ለማለፍ ትልቅ አስተዋጽኦ ያደርጋል የሚል፣ በዚህኛው ጎራ ደግሞ የለም ሴኔጋል ከባድ ናት፣ የወቅቱ በአፍሪካ ደረጃ 2ኛው ምርጥ ሀገር ናት፣ በዓለም ደረጃ ደግሞ 19ኛ ላይ ከዓለም ሀገራት በፊፋ የዓለም የእግር ኳስ ደረጃ ላይ የምትገኝ ሀገር መሆኗን ተከትሎ ለኢትዮጵያ ብሔራዊ ቡድን በጣም ይከብደዋል የሚል እሳቤዎች ሲነሱ ነበር። እሱ ብቻ ሳይሆን የሊጋችን ሁኔታም አብዛኛው የኢትዮጵያ ተጫዋቾች ከሊግ ውድድር እረፍት ላይ ተሰብስበው መሰብሰብ ብቻ ሳይሆን በቆዩባቸው 40ና ከዛ በላይ ቀናት ምንም አይነት የኢንተርናሽናል የወዳጅነት ጨዋታዎች ሳያደርጉ ሀገር ውስጥ ካሉ የሀገር ውስጥ ቡድኖች ወይም ክለቦች ወይም ደግሞ ከ20 ዓመት በታች ብሔራዊ ቡድን ጋር የወዳጅነት ጨዋታ እዚሁ ማድረጋቸውን ተከትሎ ምናልባት እሱ ጫና በራሱ ብሔራዊ ቡድኑን ያን ያህልም ውጤታማ ላያደርገው ይችላል፣ ልምምድ ለረጅም ጊዜ አብሮ መስራት ብቻ ብሔራዊ ቡድንን ጠንካራ አያደርግም የሚል ሀሳብ መጥቶ ነበረ። ሌሎች ሳቢዎችም ነበሩ። 40 ቀን በቆየው ብሔራዊ ቡድን ውስጥ 40ውንም ቀን የቆዩት ጥቂት ተጫዋቾች ናቸው ሜዳ ላይ ጨዋታን እያደረጉ ያሉት። ለምሳሌ እንደ ካርሎስ ዳምጠው አይነት እንደ በረከት አይነት ተጫዋቾች በኋላ ላይ ወደ ብሔራዊ ቡድኑ የተቀላቀሉ መሆናቸውን ተከትሎ ቀኑ ላይ ራሱ ብዙ ጥያቄዎች ሲነሳ ነበር። ምን ያህል ተጫዋቾች 40 ቀን ቆይተው ለብሔራዊ ቡድኑ ግልጋሎት እየሰጡ ነው የሚለው ራሱ ጥያቄ ነበር። ዞሮ ዞሮ እንግዲህ እነዚህን ሁሉ የመነሻ ሀሳቦች የአሰልጣኝ ዮሐንስ ሳሌን ለቀናት የቆየ ዝግጅትን አስታከው ከሴኔጋል ጋር የሚደረጉ ሴኔጋል የመጀመሪያ ጨዋታዋን ሞዛምቢክ ጋር ነጥብ ተጋርታ መምጣቷ ሌላ የጨዋታው ተጨማሪ ማቀጣጠያ ይሆናል ከሚል እሳቤ ጭምር እንግዲህ ይህ ጨዋታ በጉጉት ሲጠበቅ ነበረ። ዛሬ 10 ሰዓት ላይ በባህር ዳር ስቴዲየም ተካሂዶ 1-0 በሆነ ውጤት የሴኔጋል ብሔራዊ ቡድን አሸንፏል። ስለ ጨዋታው እንመጣለን። ባህር ዳር ስቴዲየም እንግዲህ በትልቁ ልናነሳለት አሁን ኢትዮጵያ የ2028ቱን የአፍሪካ ዋንጫ አዘጋጃለሁ ብላ ከምታነስባቸው በኩራትም ልታነሳው የምትችል ስቴዲየም መሆኑን ዛሬ በይፋ ተመልክተናል። ከጨዋታው በፊት የነበረው የስቴዲየሙ ድባብ በጣም ያስገርም ነበር። የስቴዲየሙ ድባብ ብቻ ሳይሆን የስቴዲየሙን ጥራት የሴኔጋል ብሔራዊ ቡድን አሰልጣኝ የሆነው እንግዲህ በትልልቅ የአውሮፓ በተለይ ደግሞ በአርሰናል ቤት በትልቁ መንገስ የቻለው ፓትሪክ ቪየራ ጭምር በጣም ያደነቀው በጣም የወደደውን ሜዳ ነው መመልከት የቻልነው። ለኢትዮጵያ እግር ኳስ እንደዚህ አይነት ቢዘገዩም የመጡ ትንሳኤዎች እጅግ በጣም ሊበረታቱ፣ በቀጣይም ሌሎች ስቴዲየሞችን መስራት ለዓለም እናሳየው ነገር ምን ያህል በትልቁ በኩራት ማስመልከት እንደምንችል ያሳየነን ስቴዲየም ነው ዛሬ ተመለከትነው። እንግዲህ ይህ ስቴዲየም ረጅም ጊዜ ቆይቷል። እኔ እንኳን አስታውሳለሁ 2009 እንደ ኢትዮጵያ አቆጣጠር በጅምር ሰዓት ከ10 አመት በፊት ስቴዲየሙ ስኬሌተኑ ብቻ ያለ ወይም ደግሞ ደረጃዎቹ ተሰርተው ሜዳው ላይ ለጊዜ የተነጠፈ የሳር ምንጣፍ በነበረበት ወቅት ከ10 አመት በፊት አስተውሰዋለሁ። በአካል ተገኝቼ ማስተዋወሻዎችን ያስኩበት ነበርና አሁን ያ ተጠናቆ በካፍ የደረጃዎች የስቴዲየሞች ደረጃ የካታጎሪ 3 ነገር ግን ጊዜያዊ የሆነ ፍቃድ ማግኘቱ ነው ቀደም ሲል ተነግሮ ለዛሬው ጨዋታ ዝግጁ ሆኖ በቀጣይ አፍሪካ ዋንጫ ማጣሪያዎችም ቀሪ ጨዋታዎች ሱዳንና ሞዛምቢክንም እዚው ባህር ዳር ስቴዲየም ላይ የማስተናገድ እድላችን ሰፊ መሆኑን ያስመለከተን እጅግ በጣም ያማረ ሜዳን ተመልክተናል። ከዛ ባለፈ የዋሊያዎቹ ሁለተኛ ጨዋታ መሆኑን ተከትሎ በተለይ ደግሞ በሱዳኑ ጨዋታ ያገኘናቸውን እድሎች ማምከናችን በጨዋታ ሂደት ውስጥ ምናልባትም አቻ ልንሆን የምንችልበት እጅግ በጣም ግልጽ የሆነ በካርሎስ እና በከነአን ማርክነ መካከል የተፈጠረ አለመግባባት ንጹህ ጎል ፊት ለፊት የሚታይ ኳስ እንግዲህ ለማግባት ከነበረ ጉጉት በሚመስል መልኩ በሁለቱ መሃል የተፈጠረ አለመግባባት ያገኘናቸው ሌሎች ተጨማሪ ድሎችን አለመጠቀም ተዳምረውበት በተገኘው ፍጹም ቅጣት ምት በራሱ አከራካሪ በሆነ ፍጹም ቅጣት ምት የመጀመሪያ ጨዋታችንን በሱዳን ደቡብ ሱዳን ላይ ተሸንፈን ወደ ኢትዮጵያ መምጣታችን እንግዲህ ዋሊያዎቹ የተሻለ ይህን ጨዋታ በደንብ ተዘጋጅተው ለማሸነፍ ዝግጁነታቸውን ያደረጉበት መሆኑን ከበርካታ የቅድመ ጨዋታ ጥያቄዎች ከዛም ባለፈ በተጫዋቾቹ ላይ የተመለከትናቸው ዝግጅቶች ነበሩ። ሌላ ትልቁ እንግዲህ ከዚህ ጨዋታ በፊት ሁለተኛ ጨዋታ የምድቡ ከመሆኑ ጋር ተያይዞ በደጋፊ ፊት ከረጅም ጊዜ በኋላ መጥቶ መጫወቱ የሚፈጥረው ኃይል ለኢትዮጵያ ብሔራዊ ቡድን በትክክልም ደጋፊ ይህ ውጤት ከሚያመጣላቸው ቡድኖች አንዱ መሆናችንን በተደጋጋሚ ያሳይተናል። ኢትዮጵያ በደረጃዎች በጣም ከራቀቻቸው በእግር ኳስ ጥራታቸው ከፍ ካሉ ሀገራት ጋር ቢሆን በሀገሯ ስትጫወት እጅግ በጣም አስቸጋሪ እንደሆነች ነጥብ ማግኘት እንደምችል የሚያውቁ ብሔራዊ ቡድኖች ናቸው የሚመጡት። ለዚህ ማሳያው እነ ኮትዲቯርን ያሸንፍንበት ጨዋታ፣ እነ ግብፅ፣ እነ ናይጄሪያም ኢትዮጵያ ውስጥ ሲመጡ በጣም ተቸግረው ነው ጨዋታዎችን ቢያሸንፉ እንኳን አሸንፎ የሚሄዱ የነበረውና ደጋፊያችን ፊት ሁለተኛ ጨዋታችን ከምድቡ ማድረጋችን ተሸንፈን መምጣታችን በትልቁ የዚህ ጨዋታን ተጠባቂነት ከፍ አድርጎት ነበረ። ያንንም የሚናገር እንደ ያሬድ ባየ ያሉ የብሔራዊ ቡድኑ አምበሎች ጭምር ይህን ጨዋታ በደንብ የደጋፊውን ኃይል ተጠቅመን ለማሸነፍ ዝግጁንን የሚል ከጨዋታ በፊት መግለጫዎችን የተመለከትንበት ነበረ። ከዛ በኋላ የአሰልጣኞችም ሀሳብ እዚህ ላይ መካተት የሚችልበት ሁኔታ አለ። እንግዲህ ከሁለቱ አሰልጣኞች አሰልጣኝ ፓትሪክ ቬራ ያለውን ሀሳብ ያሳካበትን ጨዋታ ያደረገ ይመስለናል። በተለይ ጨዋታው ሊከብደው እንደሚችል የተደራጀ ረጅም ጊዜን የቆየ ቡድን ሊገጥሙ እንደሚችሉ ለኢትዮጵያ በደንብ የሚገባውን ያህል ክብር የመስጠት አይነት ጋዜጣዊ መግለጫን ተመልክተንበት ነበር። የቀድሞ የአርሰናል ሌጀንድ እና የፈረንሳይ ብሔራዊ ቡድን የመሀል ተከላካይ ተጫዋች ወይም ዲፌንሲቭ ሚድፊልደር የነበረው ፓትሪክ ቬራ ለዚህ ጨዋታ እንግዲህ የመጀመሪያ 3 ነጥቡን ለማግኘት በደንብ መዘጋጀቱን ብሔራዊ ቡድኑ ለማሸነፍ ወደ ኢትዮጵያ መምጣቱን የሚገልጽ ጋዜጣዊ መግለጫ ነበረ ቀደም ብሎ ከጨዋታው በፊት ለጋዜጠኞች በተሰጠ መግለጫ ላይ የተናገረው። በተለይ ሜዳውን የወደደበት መንገድ ይህን ጨዋታ ለማድረግ ለሚፈልገው ነጥብ በጣም ጥራቱን የጠበቀ ሜዳ መኖሩንም በደንብ ወዶት የገለጸበት ነበር። ለረጅም ጊዜ በሜዳው ያልተጫወተ ቡድን እንደምንገጠም እናውቃለን፣ ግን በጥሩ ስቴዲየም እና የመጫወቻ ሜዳ ነው የምንጫወተው። ይህ ለእኛ ጥሩ ነገር ነው። ይህ ቢሆንም ግን ጨዋታችንን ለማክበድ የሚሞክር ቡድን እንዳለ ይሰማኛል የሚል ሀሳብ ነበረ የተናገረው አሰልጣኝ ፓትሪክ ቬራ ከጨዋታው በፊት። ግባችን ጨዋታውን ማሸነፍ ነው የሚል ሀሳብ ሰጥቶ ነበር። 3 ነጥቡን ይዞ መምጣት ለእኛ ከምንም በላይ የምናስበው የጨዋታ ሂደት ነው። በተለይ ደግሞ የተጫዋቾቹን የተናጠል ብቃት አስመልክቶም ሀሳብ አንስቶ ነበር። በቡድን ውስጥ በጣም ብቃት ያላቸው ተጫዋቾች አሉን፣ ግን በብቃት ብቻ ሳይሆን ጨዋታውን ለማሸነፍ እንደ ቡድን እንደሚንቀሳቀሱና የዛሬውን የኢትዮጵያ ጨዋታ በቻሉት 3 ነጥብ ለማግኘት እንደሚገቡ ተናግሮ ነበር። ያንን የሚያደረገ በእንግዲህ በሴኔጋል አሰልጣኝነት ታሪኩ የመጀመሪያ 3 ነጥቡን ከኢትዮጵያ አግኝቶ ተመልሷል ፓትሪክ ቬራ ስካውን ያደረጋቸውን የሞዛምቢክን ጨዋታ አንድላንድ በሆነው ጥይት ነበር ያጠናቀቀው አሁን ደግሞ ኢትዮጵያ አመቱ ለፓትሪክ ቬራና ለሴኔጋል የዚህ አመት የማጣሪያ ሂደቱን የመጀመሪያ 3 ነጥብ ከዋሊያዎች ወስዶ ተመልሷል አሰልጣኝ ዮሐንስ ሳሌባ አንጻሩ እንግዲህ ከጨዋታ በፊት በዋናነት ስለ ሜዳው ጥራት እንደ አሰልጣኝ ፓትሪክ ቬራ ሁሉ አንስተዋል የባህር ዳር ሜዳ እጅግ በጣም ጥራቱ አስደምሞኛል ሳቸው እንደም ገነን ሲያረጉት ከበህይወቴ ካየዋቸው በጣም ጥራት ያላቸው ሜዳዎች መካከል አንደኛው ነው የሚል ሐሳብ ተናግረው ነበር ቀደም ብዬም ግዴ ስለ ባህር ዳር ስቴዲየም ያነሳውትን ጉዳይ የሚያጠናክር ሐሳብ አንስተዋል ከዛ ባለፈ ከሴኔጋል ጋር መጫወት እንደማይፈሩ በሙሉ አቅማቸው 100% የተጫዋቾቻቸውን አቅም ተጠቅመው ይህን ጨዋታ ለማሸነፍ ጥረት እንደሚያደርጉ ከጨዋታው በፊት ሐሳብ አንስተው ነበር ሌላ እንግዲህ የኢትዮጵያ ብሔራዊ ቡድን አሁን በሁለት ጨዋታዎች ምንም ጎል ማስቆጠር አልቻለም ሁለት ጎል ተቆጥሮበታል በአንጻሩ ደግሞ ምንም ጎሎችን ማስቆጠር አልቻለም ትልቁ የጎል ፊት አይናፋር የመሆን ጉዳይ ይነሳል አብዛኛው ዛሬ ሲመለከት ነበር እንደውም የኢትዮጵያ ሶሻል ሚዲያዎች ላይ በሰፊው የስፖርት ቤተሰቡ የቀድሞ ሶስት አጥቂዎችን ጌታነህ ከበደ ሳላዲን ሰይድና አዳነ ግርማን ወደፊት በማምጣት ከነሱ በኋላ የፊት መስመር አጥቂ በፍጹም የኢትዮጵያ ብሔራዊ ቡድን ያጣ ያለበት ሁኔታ በእነሱ አቅም ልክ ጎል ያስቆጠረ ያልሆነ ብሔራዊ ቡድን እየተመለከተ ነው ሚል ሐሳብ መጥቷል ያን ተከትሎም እንግዲህ ከአጥቂ ጋር በተያዘ ሐሳብ ተናግረው ነበር እሳቸው እንደ ቡድን ለዚህ ብሔራዊ ቡድን ማረግ ምን ይችላል ጨዋታዎችን በደንብ ተጫውተን ለአጥቂ የሚሆኑ እድሎችን ወይም ጎል ለማስቆጠር ለአጥቂው የሚሆኑ ጉዳዮች ማመቻቸት ነው ቀሪው ያጥቂው የማስቆጠር ብቃት ነው ሚል ሐሳብ አንስተው ነበር በዛሬው ጨዋታም እንግዲህ ከተመለከትናቸው ጉዳዮች አንዱሱ ነው በኋላ ስለ ጨዋታው በጥቂት እናነሳልና ያን ሐሳብ ሰጥተው ነበር እሳቸው ብሔራዊ ቡድናቸው ከፊት መስመር ላይ ጎል ማስቆጠር አለመቻሉ እሳቸውም እንደሚገነዘቡት ያን ለማድረግ እንደ ቡድን የቻሉት እንደሚያደርጉ ከዛው እጪ ግን ጎል ማስቆጠር ያጥቂው ግላዊ እንቅስቃሴና የሚፈጥራቸው ሞመንቶች ናቸው ሚል ሐሳብ ሰጥቷል ከዛ ባለፈ 21 ተጫዋቾችን ይዘው ነበር ለዛሬው ጨዋታ ወደ ሜዳ የገቡት ሁለት ተጫዋቾች አልነበሩም መስፍን ታፈሰ በሁለት ቢጫ ካርድ ከዛሬው ጨዋታ ውጪ ሆኗል በተለይ እሱ ደግሞ ተጨማሪ ለቡድኑ የማጥቃት እንቅስቃሴ ጥሩ ሐሳብ እንደሚሆን ይገለጽ ነበር በረከት ወልዴ ደግሞ በጉዳት ምክንያት ከዚህ ጨዋታ ያልነበሩ ተጫዋቾች ናቸው እንግዲህ 21 የሚጠጉ ተጫዋቾችን ይዘው ነው አሰልጣኝ ዮሐንስ ሳሌ የዛሬውን የሴኔጋል ብሔራዊ ቡድን ለመግጠም ወደ ሜዳ የገቡት በዛሬው ዕለት እንግዲህ በዋናነት 4-2-3-1 የሚመስል አሰላለፍ ይዘው ነው የሴኔጋል ብሔራዊ ቡድን ለመግጠም አሰልጣኝ ዮሐንስ ሳሌ ወደ ሜዳ የገቡት በዚህ ሂደት ውስጥ የመከላከል ሂደቱን አቡበከር ኑራ እዚህ ላይ በደንብ ማንሳት ካለብኝ ኢትዮጵያ ምናልባትም ጥሩ ጥራት ያላቸው በረኞች በብዛት የላትም እንጂ በአሁን ሰዓት በትልቅ ደረጃ መጫወት የሚችል አቅም ያለው ምን ማድረግ እንዳለበት ንቁ የሆነ ፊዚካል አፒራንሱ ተክለ ሰውነቱ ለተጫዋች ወይም ለግብ ጠባቂነት የሚመጥን አይነት ግብ ጠባቂ ያላት ብያስባለሁ አቡበከር ኑራ የሚያረጋቸው እንቅስቃሴዎች ድንቅ ናቸው ሌላው ዓለም ላይ የምንመኛቸውን አንዳንድ ጥሩ የሚባሉ ታይሚንጎች ወይም ይሄ ሰዓትን ጠብቆ የመውጣት ጉዳዮችን ሲያረግ እንመለከታለን ከዛ ባለፈ ያለቀለት የዛሬ ያዳነው ሙከራ በራሱ ለቡድኑ ተጨማሪ ጎል እንዳይቆጠርበት ያደረጋቸው ያላቸው እንቅስቃሴዎችን አቡበከር ኑራ በደንብ ሊያስመሰግነው ይገባል አቡበከር ኑራ ነው እንግዲህ እሳቸውም በግብ ጠባቂነት ይዘው የገቡት በተከላካይነት የሲዳማ ቡናውን ብራኑ በቀለ በረከት ሳሙኤል ያሬድ ባየና ሳሙኤል ዮሐንስ በተከላካይነት ገብቷል በሁለት 6 ቁጥር ተከላካዮች ጋቶች አማካዮች ይቅርታ ሀብታሙ ተከስተና ጋቶች ፓኖም ደግሞ ከተከላካዮቹ ፊት ለፊት አጋጅ 6 ቁጥር የአማካይ ስፍራ ተከላካዮች ሆነው ገብቷል ከነአን ማርክና ቢኒያም ፍቅሩና አቤል ያለው የፊት መስመሩን የሚመሩ እንዲሁም ደግሞ ቸርነት ጉክሳን ጨምሮ አቤል ያለውን ከፊት በማድረግ ቸርነት ጉክሳን በግራና በቀኝ ከቢኒያም ፍቅሩ ጋር ከዳን ማርክነን በ10 ቁጥር በማጫወት ነበር አሰልጣኝ ዮሐንስ ሳሌ 4-2-3-1 አሰላለፍ ይዘው ወደ ሜዳ የገቡት እንደ ሜዳ ላይ እንግዲህ በጣም ጥሩ የሚባል እንቅስቃሴ ተመልክተናል በተጫዋቾቹ በተለይ ደግሞ በቸርነት ጉክሳ በኩል የነበሩ አስደናቂ እንቅስቃሴዎች በፉልባክነት የተሰለፈው ብራኑ በቀለ ሲያደርጋቸው የነበረው ከቸርነት ጉግሳ ጋር የነበረው ተግባቦት በጣም ጥሩ የሚባል ነበር። አቤል ያለው ምናልባት ብሔራዊ ቡድኑ ዛሬ አቤል ያለውን ለመጠቀም ያደርጋቸው የነበሩ የረጅም ኳስ ሂደቶች ከሴኔጋል ተከላካዮች አንጻር አቤል ያለው ያለውን ፍጥነት ይጠቀም በሚል ይመስላል ከመሃል እንዲሁም ከተከላካዮች ጭምር ለአቤል ያለው ኳሶች ይሄዱ ነበር። አራተኛው ደቂቃ ላይ ምናልባት ኳሱን በደንብ ተቆጣጥሮት ቢሆን ኖሮ ኢትዮጵያ የሴኔጋልን የግብ የምትደፍርበት እጅግ አሪፍ ኳስ አግኝቶ የሳተበትን አጋጣሚ በጨዋታው ማንሳት እንችላለን። እነዚህን ይዞ የገባው የኢትዮጵያ ብሔራዊ ቡድን በሴኔጋል በተለይ የመጀመሪያዎቹ 30 ደቂቃዎች ላይ እጅግ ይቅርታ ከባድ የሚባል ብልጫን ተወስዶበት ተመልክተናል። ሴኔጋሎች ያሰቡትን ያደረጉ ይመስለኛል። ምክንያቱም ኢትዮጵያ ላይ ካለው የአየር ንብረት ካለው የደጋፊ ድባብ ለመጫወት ካሰቡበት ነባራዊ የአየር ሁኔታ አንጻር የመጀመሪያዎቹን ጥቂት ሰዓታት ወይም ጥቂት ደቂቃዎች አቅማቸውን አሟጠው አጥቅተው ጎል ማስቆጠርን ሀሳባቸው ውስጥ አድርገው የገቡ የሚመስል አይነት እንቅስቃሴ ያደረጉ፣ ያም ዋጋ ከፈላቸውና 11ኛው ደቂቃ ላይ በምባይ ጎል የመጀመሪያውን ጎል አስቆጠሩ። ይህ ጎል ከተቆጠረ በኋላ ያን ያህልም የሴኔጋል ብሔራዊ ቡድን ኢትዮጵያን መጫን የቻለበት እድል አልነበረም፣ አልተመለከትንም። በአንጻሩ ግን የኢትዮጵያ ብሔራዊ ቡድን በተለይ ከ30ኛው ደቂቃ በኋላ ሲያደርጋቸው የነበሩ እንቅስቃሴዎች የሴኔጋል ተከላካዮችን ጭምር ያሸበረ፣ መጀመሪያ የነበረውን ይሄ የመሃል ሜዳ ክፍተት በመድፈን በእንቅስቃሴ ደረጃም ከኳስ ጋርም ከኳስ ውጭም የኢትዮጵያ ብሔራዊ ቡድን እረፍት እስኪወጣ ድረስ ሲያደርጋቸው የነበሩ እንቅስቃሴዎች በጣም አስገራሚ ነበሩ። አቤልን በመፈለግ ሂደት ውስጥ ወደፊት ሄዱ የነበሩ ኳሶች የአቤል የፍጥነት እንቅስቃሴ ተቀይሮ እስኪወጣ ድረስ ቢኒያም ፍቅሩ በጣም አስገራሚ እንቅስቃሴዎችን በመስመር ላይ ሲያደርግ የነበረባቸው ሁነቶች ነበሩ። ጎሎችን ለመፍጠር ከአንድም ሁለት ሶስቴ 42ኛው ደቂቃ ላይ ወይም ደግሞ ጨዋታው ተጠናቆ የባከነ ሰዓት በተጨመረበት ሂደት ውስጥ ከሩቅ የሞከረው ኳስ በራሱ ትልቅ የሚያስቆጭ ሂደቶች ነበሩት። የቀይ መስመሩ ላይ ቸርነትና ብርሃኑ ሲያደርጉ የነበሯቸው እንቅስቃሴዎች የኢትዮጵያን ብሔራዊ ቡድን ከ30ኛው ደቂቃ በኋላ በሴኔጋል ተጫዋቾች ላይ ብልጫ እንዲወስድ አድርጎታል። ምንም ጥያቄ የለውም፣ ከሀገር ውጭ የሚጫወቱ ብሔራዊ ቡድኖች በጌም ማኔጅመንት ጨዋታዎችን አሸንፎ የመውጣት ታክቲክ ይዘው እንደሚመጡ የታወቀ ነው። ሴኔጋልም በመጀመሪያዎቹ 10-15 ደቂቃዎች ጫና ፈጠሩ። ካገኟቸው እድሎች መካከል አንደኛውን ወደ ጎል ቀየሩ። ነገር ግን የእኛ ተጫዋቾች በዛ ልክ እንግዲህ ጫና መፍጠር ቢችሉም ክሊር የሆነና ለጎል የሚሆን ግን ወይም ደግሞ እንቅስቃሴዎችን ወደ ጎልነት የሚቀይር እና ውጤት ላይ ለውጥ የሚያመጣ ጎል ሳያስቆጥሩ ጨዋታው ተጠናቋል። ለምሳሌ በተለይ በቸልነትና በከነአን መካከል በግንባር ኳስ የተሳተችው ሌላው የጨዋታው ክስተት ነበረች። ፊት ለፊት ከበረኛ ጋር ተገናኝቶ ከነአን የተሳታትን ኳስ ያያችሁ የተከበራችሁ አድማጮች በደንብ ያስተዋላችሁት ይመስለኛል። እንደዚህ ሆኖ እንግዲህ በዘጠና ደቂቃ ሂደት ውስጥ የኢትዮጵያ ብሔራዊ ቡድን የቻለውን ማድረግ የቻለበትን እንቅስቃሴ አድርጓል። መሀል ሜዳ ላይ ነጋቶች የነበራቸው በጣም ልምድ ካላቸው የሴኔጋል የመሀል ሜዳ ሞተሮች ጋር ተናንቀው በዚህ ልክ በትልቁ ሴኔጋሎች ጠብቀው የመጡትን የሚበልጥ አይነት ጫና ማድረግ ብንችልም አሁንም ግን ጎልፊት አይናፋር የሆነው ብሔራዊ ቡድናችን 1-0 በሆነ ውጤት የዛሬውን ጨዋታ ተሸንፏል። እናንተስ እንዴት ተመለከታችሁት? የተከበራችሁ አድማጮች 0910985675 0910985675 ላይ ሀሳብ አስተያየታችሁን አድርሱን። ከረፍት በኋላ ተመልሰን እንመጣለን።

0: ጃጃል ሜዳ ጃጃጃል ሜዳ የኛ ሜዳ በሰፊው ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
3: ተመልሰናል አድማጮች ጃልሜዳን ያደመጣችሁ ነው ጣቢያው ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን የዋሊያዎቹን የአፍሪካ ዋንጫ ጉዞ የተመለከተ ሐሳብ ያነሳን ነው የጥቂት አድማጮችን ሐሳብ መልሽ ላድርስና ተጨማሪ ሐሳቦችን በተለይ ደግሞ በቀጣይ በብሔራዊ ቡድኑ ጉዳይ ዙሪያ ምንነሱ የሚጠበቁ ጉዳዮችን ያነሳን አብረን እንቆያለን ስንታየው አርጋው ሰላም ነው ስለ ኢትዮጵያ ብሔራዊ ቡድን ቴዲ ሐሳቡ እንዲሰጥ ተስፋ አረጋለሁ ስለ አሰልጣኙ የሚወራው እነት መሆኑን አሁን አመኛለሁ 90 ደቂቃ ቁጭ ማለቱን አልወደድኩትም አሰልጣኙ ስለ ኢትዮጵያ ኳስ ይለው ኦኬ በአሰልጣኙ ላይ ያላችሁን ሐሳብ አንስተዋል በተለይ ደግሞ ጨዋታው ለምንድነው 90 ደቂቃ ቁጭ ብለው ያስተናገዱት ለምንስ አልተነሱ የሚል ሐሳብ አድርሰውኛል አብርሃም ደርቤ ከሰበታ ቴክኒሻናችን አብርሃም ሰብስቤንም ሰላም በልልኝ የሚል ሐሳብ አድርሰውኛል አድርሻለሁ መልሱንም እሱ ሰጥቶኛል እንግዲህ ስለ ዮሐንስ ሳሌ ዛሬ ካነሳን እሳቸው እንግዲህ ከሜዳ ውጪ ስራቸውን ሰርተው ብሔራዊ ቡድኑን ይዘው አሰልፈዋል of course እንግዲህ ተመልክተናቸዋል አንድ ያሰልጣኝ ቡድን ስታፍ ግን ቆሞ ተጫዋቾቹ ላይ ኢንስትራክሽን ሲሰጥ ተመልክቻለሁ በምስል ባየሁት የጨዋታ ሂደት ውስጥ አሰልጣኝ ዮሐንስ ሳሌ ግን ብዙን በተለይ ደግሞ ካሜራ በሚያሳያቸው ወቅት መቀመጫቸው ላይ ቁጭ ብለው ቡድናቸውን እየታዘቡ ነው የተመለከትነው ማለት ያው መነሳት ግዴታ ላይሆን ይችላል ማለት እንደ አሰልጣኝ የግድ አንድ አሰልጣኝ ተች ላይኑ ላይ ቆሞ ስለ ጮኸ ላይሆን ይችላል ውጤት ሊመጣ የሚችለው የቤት ስራቸውን ቀድሞ ሰርተው እንግዲህ ቆሜ መናገሬ ያን ያህልም የእግር ኳሱ ላይ ማለት ጨዋታው ላይ ለውጥ አያመጣም ብለው ካመኑ ወይም ደግሞ የራሳቸው ፍልስፍና ከሆነ ቁጭ ብለውም መሩ ተነስተውም መሩ እንግዲህ ያን ያህል ውጤቱ ላይ ለውጥ ላያመጣ የሚችልበት እድል አለ እንደ ኳስ አንዳንዴ ቴምፖ የሚፈልጉ ነገሮች ላይ ውጪ መሆንና ቆሞ መመልከት ተጫዋቾቹ ላይ የሚታዩ ክፍተቶችን እንግዲህ በትዕዛዝ መልክ ለመዝጋት ወይም ሊሆን የሚገባውን ቆሞ ለመናገር ሊረዳ ይችላል እሳቸውን ግን ቁጭ ብለው ተመልክተናቸዋል እዛ ላይ እንግዲህ ያው የእሳቸው መንገድ በሚል መያዝ ነው እንጂ ልክ ነው ልክ አይደለም የሚለው ላይ እንግዲህ ለመፈረጅ ይከብዳል ብዬ አስባለሁ ዘላለም ከሞጆ ሰላም ሰላም ጃል ሜዳዎች ኢትዮጵያ ብሔራዊ ቡድን ዛሬ እግር ኳሳችን የት ጋር እንዳለና መወዳደር የማይችል መሆኑን ፍንትው አድርጎ አሳይቶናል ስለዚህ ሌላው አማራጭ ትውልድ ኢትዮጵያውያንን መጠቀም ይኖርብናል ከዚህ በፊት ዋሊድ አታ የሱፍ ሳላ ዴቪድ በሻ እና ፉአድ የተባሉ ልጆችን አምጥቶ ብሔራዊ ቡድኑ ላይ ሲያግዙ ተመልክተናል ዛሬ ግን ጥምር ዜግነት ህጋችን አይፈቅድም ተብሏል ከዚህ በፊት ህጉ እንዴት ፈቀደ የሚል ሐሳብ አንስተዋል እንግዲህ በተደጋጋሚ በዚህ ጉዳይ ላይ እኛም ሐሳብ እየሰጠን ነው ህጉ ከሆነ እንግዲህ የሚመለከታቸው አካላት እንደዚህ አይነት ጉዳዮች ላይ መፍትሄ ቢሰጡ ነው ግን የኔ ሐሳብ ሁሌም ሁለት ነው በደንብ የኢትዮጵያ እግር ኳስ ላይ በአግባቡ ሲስተም ዘርግቶ መስራት አሁንም የመጀመሪያውና ሊቀድም የሚገባው መፍትሄ ነው ብዬ አስባለሁ ከዛ ውጪ ትውልድ ኢትዮጵያውያን ሆነው ብሔራዊ ቡድኑን በደንብ ሊያግዙ የሚችሉ ተጫዋቾች እንዳሉ ይታወቃል እነሱን አምጥተን የምንጠቀምበት መንገድ ማምጣት ብቻ ሳይሆን ግን ብሔራዊ ቡድን የሚጠቅምበትን መንገድ መዘርጋት ያስፈልጋል የሚል እምነት አለኝ ከሁሉ በላይ ግን ዋናው ስራ ዋናው የቤት ስራ መሆን ያለበት እዚህ ሀገር ላይ ጥራቱን የጠበቀ የእግር ኳስ ተጫዋቾች የሚፈልቁበትን ሲስተም በደንብ ዘርግቶ ማምጣት ላይ በአግባቡ መስራት ያስፈልጋል የውጭ ዜጎች ላይ ግን አሁንም ልንሰራ ይገባል ቀደም ሲል እንግዲህ የኮች ዮሐንስ ሳሌ ቡድን ለምን አልክ የሚል ጥያቄ መጣ የህዝብ ቡድን መሆኑን ዘነጋ ሆይ ይላል የአድማጭ ሐሳብ አልዘነጋውም ግን ብሔራዊ ቡድኑን ያው የሚመሩት ኃላፊነት ለዚህ ብሔራዊ ቡድን መሸነፍም ማሸነፍም የኢትዮጵያ ህዝብ አይደለም ኃላፊነት የሚወስደው እንደ እግር ኳስ ቡድኑ የአሰልጣኝ ዮሐንስ ሳሌ ቡድን ነው እሳቸው የመረጡት ብሔራዊ ቡድን ነው ከሚል ያገላለጸ ሐሳብ እንጂ ብሔራዊ ቡድኑ የህዝብ ማህተም መሆኑ ረስቼ አይደለም የኢትዮጵያ ብሔራዊ ቡድን ነው የኢትዮጵያ ብሔራዊ ቡድን አሰልጣኝ ደግሞ በዚህ ሰዓት እንደ ግለሰብ አሰልጣኝ ዮሐንስ ሳሌ ናቸው ስለዚህ የእሳቸው ቡድን ነው እንግዲህ የእሳቸው ቡድን ብዬ አልወቀስኳቸውም የእሳቸው ቡድን ብዬም አላሞገስኩም ዛሬ የገባው ቡድን ግን እንዳለ እሳቸው የወሰኑበት ብሔራዊ ቡድን ነው ዳሴት የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ዮሐንስ ሳሌ እስከሆኑ ድረስ አሁን የሚባለው ብሔራዊ ቡድን ለሽንፈቱም ለስኬቱም የአሰልጣኝ ዮሐንስ ሳሌ ብሔራዊ ቡድን ተብሎ ነው የሚጠራው ለዚህ መጀመሪያ ካለ ደግሞ የአሰልጣኝ ኢንስትራክተር ሰውነት ቢሻው ቡድን እያልን እናወራለን። ስለ ስኬት ካወራን ከ31 ዓመት በኋላ ወደ ኢትዮጵያ ወደ አፍሪካ ዋንጫ ያለፈውን ብሔራዊ ቡድንና ያን ላገላለጽ ነው እንጂ የምንጠቀመው ብሔራዊ ቡድኑ የኢትዮጵያ ብሔራዊ ቡድን መሆኑን ዘንግቼው አይደለም አድማጭ። ስለ ሀሳቡ ግን ከልብ አመሰግናለሁ። አሰልጣኛችን ላይ ዛሬ የተወሰኑ ሀሳቦች እየመጡ ነው። በተለይ መቀመጡን አድማጮች የወደዳችሁት አልመሰለኝም። ሌላም አድማጭ እንዴት አሰልጣኛችን ዛሬም ቁጭ ብሎ ይመራል የሚል ሀሳብ ብሩክ የሚባሉ አድማጭ አድርሰውኛል። እንግዲህ ቀደም ሲል የገለጽኩት ሀሳብ ነው የኔ ሀሳብ። መቀመጣቸውን ይገባኛል። ማለት እንዴት ነው ቲም ሲመራ አሰልጣኝ ብዙ ጊዜ ተች ላይ ላይ ሆኖ የበለጠ ኤነርጂ ተጫዋቾች እንዲኖራቸው በጨዋታ ሂደት የተጫዋቾችን እንቅስቃሴ ጉድለቶች እየተመለከተ በዚህ መልክ አድርጉ እያሉ በጩኸታቸው ሞቲቬት የሚያደርጉ በርካታ አሰልጣኞች አሉ። በጩኸት ኢኔሴንስ ጨዋታው የሚፈልገው ኤነርጂ እንዲመጣ ትዕዛዞችን ቆመው የሚሰጡ አሰልጣኞች አሉ። ያን ለምን አሰልጣኝ ዮሐንስ ሳህሌ አላደረጉም የሚሉ አንድ ሶስት አድማጮች እስካሁን እየተመለከትኩ ይገኛለሁ። የእሳቸው ውሳኔ ነው፣ እሱን አከብራለሁ የሚል መልስ ነው ሊኖረኝ የሚችለው። ሰላም ናችሁ የጃል ሜዳ ስፖርት ፕሮግራም አቅራቢዎች፣ ፕሮግራማችሁን በፍቅር እያደመጥኳችሁ ነው። ዛሬ ቅር ያለኝ ነገር ቢኖር የአሰልጣኙ ሁኔታ ነው። ምክንያቱም ቡድኑን እንዲነሳሳ አላደረጉም። ቁጭ ብለው ነው ኳሱን የተመለከቱት። ኤርሚያስ ኩማ ከጉስቋ ማርያም ያደረሱን ሀሳብ ነው። ቀደም ብዬ ይህን ሀሳብ አንስቻለሁ። ያው ውጤት አክቹዋሊ ሳይመጣ ሲቀርብ አንዳንዴ ብሔራዊ ቡድን ስሜታዊ እንሆናለን። የሀገር ጉዳይ ነው፣ የሀገር መገለጫ የሆነ ብሔራዊ ቡድን ነው። ውጤት አለመምጣቱን ተከትሎ እያንዳንዱ ጉዳዮች እንደ ሀሳብ ሊነሱ ይችላሉ። ምናልባት ዛሬ አሸንፈን ቢሆን ኖሮ የአሰልጣኝ ዮሐንስ ሳህሌ መቀመጥ ጉዳይ ላይሆን ይችላል ብዬ አስባለሁ። ዞሮ ዞሮ ግን እሳቸው ሀሳብ ይኖራቸዋል። በዚህ ያመኑበትን ነው ያደረጉት ብዬ አምናለሁ። የአሰልጣኝ ዮሐንስ ሳህሌ ሚያ ነው ባህሪያቸው፣ ያመኑበትን ነገር ነው የሚያደርጉት። ስንቱ አሰልጣኝ ዮሐንስ ሳህሌ የኳስ አሰልጣኝ ነው ወይስ እንዴት ዛሬ ከተቀመጠበት አይነሳም? ቾምቤ ቦጋለ ከደብረ ዘይት በድጋሚ ያደረሱኝ ሀሳብ ነው። እንኳን በሰላም መጣችሁ ውድ ጃል ሜዳዎች። ከዚህ በፊት ባልሳተፍም ግን ሁሌም አድማጫችሁ ነኝ። እውነት ለመናገር የኢትዮጵያ ሽንፈት በማስተናገዱ የተሰማኝ ስሜት ይህ ነው ብዬ አልገልጸውም፣ ግን ምንም አይደለም፣ እግር ኳስ ስለሆነ ያጋጥማል። በዚህ ሽንፈት ብናስተናግድም በአትሌቲክስ ድል ተጎናጽፈናል። እቺ ትንሽ ጥሩ ሀሳብ ትመስለኛለች። ከራስን በእግር ኳስ ሽንፈት ሲመጣ በሌላ ስፖርት ለማጽናናት የተሄደበት ያው ቀደም ሲል ከጉያ ዶላና አይቲንክ ስም ባልሳሳት ትግስት አሰፋ በርሊን ማራቶንን ይመስለኛል በአትሌቲክስ የሚል ሀሳብ ያነሱልኝ። ሀገራችን አይዞች ኢትዮጵያን በላት። እስከ ፕሮግራሙ ፍጻሜ አብረን መልካም ቆይታ። ውድ ጃል ሜዳዎች እና አድማጮች፣ ደሳለኝ ወይም ቻንድራ ነኝ ከመርጦ ለማርያም የቸላው ምርኮኛ ቼልሲ ኤንድ ለንደን ኢዝ ፎሬቨር ብሉ ሚል ሀሳብ ጋር አንድ ላይ አድርሰውኛል። በጣም አመሰግነው። ስንትሽ ሰላም ይብዛ። ፓትሪክ ቬራ 90 ደቂቃው ሙሉ ቆሞ እየመራ እያስተካከለ አሳለፈ። አሰልጣኝ ዮሐንስ ሳህሌ በተቃራኒ ሆኖ ነው የጨረሱት። ግራ ነው የገባኝ። ተጫዋቾቻችንን ለማግባት ጓጉተው መረቡ ጠፋቸው። እንቅስቃሴ ብቻ ነጥብ አያሰጥም። ቢስተካከል ጥሩ ነው። አይናፋርነትን ለመስበር በደንብ መስራት ያስፈልገናል። ተስፉ ከግላን ኮንዶሚኒየም ያነሱልኝ ሀሳብ ነው። በጣም በርካታ ሀሳቦች። አብዲ ሻካች የመድፈኛው ከኮልፌ ያጠና ተራ፣ ሰላም ጃል ሜዳዎች፣ እንኳን ደህና መጣችሁ። ብሔራዊ ቡድናችን ባያሸንፍም እንኳን አንድ ነጥብ ማግኘት ነበረባቸው፣ ምክንያቱም ተጋጣሚ የሆነ ደቂቃ ከጨዋታ ውጪ ነበሩ። ሜዳው በጣም ከብዷቸው ነበር። ዋሊያዎቹ ያገኟቸውን ድሎች አለመጠቀማቸው ዋጋ አስከፍሎናል። ግን አሁንም ሌላ ሀሳብ አሰልጣኙ 90 ደቂቃ ላይ ቁጭ ብለው ከሚያሳልፉ ተነስተው ተጫዋቾችን ለምን አያበረታቱም? ደጋፊውን ለምን አያነሳሱም? ዛሬም በሜዳችን ሁለተኛ ሽንፈት ማስተናገዳችን በጣም ከፍቶኛል የሚል ሀሳብ መጥቷል። ሰላም ሰላም፣ ተወዳጅ የጃል ሜዳ አዘጋጆች ስንቱ እንኳን ደህና መጣችሁ። መልካም ምሽት ይሁንላችሁ። እስከ መጨረሻው አብረነን። ሁሴን ከፒያሳ ያነሱት ሀሳብ ነው። እሺ ሌሎች በርካታ ሀሳቦች መጥተዋል። 0910985675 ላይ ስለ ኢትዮጵያ ብሔራዊ ቡድን የዛሬና የባለፈው የአፍሪካ ዋንጫ ማጣሪያ ምን ሀሳብ አላችሁ? አንድ ሀሳብ መጥቷል። ያን ያህል ስለ ብሔራዊ ቡድን መመልከት አስፈላጊ ነው ብዬ አላስብ የሚል ሀሳብ ተሰጥቶኛል። እኔ ግን ከዚህ ሀሳብ በተቃራኒ ነው የምቆመው። ሀገር እስካለች ድረስ ብሔራዊ ቡድን አላት። የብሔራዊ ቡድናችንን ሂደት መከታተል፣ ብሔራዊ ቡድናችን የትኛውንም አይነት ውጤት ቢያስመዘግብ አሸነፈም ተሸነፈም ከጎኑ መቆም ያስፈልጋል በያስባለው because በሚመጡ ጥቶች ሁሉ የሆነ ደስታ ሲመጣ ብቻ መሞጋገስ ሳይሆን እንደዚህ አይነት መውደቆች ሲመጡ ክፍተታችን ምንድነው ብሎ በጋራ ማውራት ያስፈልጋል እንደ በራይ ቡድን ደግሞ የተመለከተናቸው ጥሩ ነገሮችን ለማሻሻል ሐሳብ መስጠቱ ነው እንጂ በራይ ቡድን ኮምፕሊትሊ ስለሱ ማሰብ ማቆም ያለው ምናም ማለቱ ትንሽ ተገቢ ሐሳብ ነው በያላስብም የግል ሐሳብ ከሆነ ግን አከብራለሁ እንደኔ ግን በራይ ቡድን ከሌለ ሌሎች እግር ኳሶችን ሌሎ ወይም ደግሞ እግር ኳስ እንወዳለን ብለን ምናነሳበትን ዲፊኒሽን ትንሽ ወይም ደግሞ ምልከታ ትንሽ ያዛባዋልና የኢትዮጵያ ብሔራዊ ቡድን ተጫወተም አሸነፈም ተሸነፈም ሁሌም ብሔራዊ ቡድን ነው ቀድሚያ ልንሰጠው የሚገባ መጀመሪያ ልናየው የሚገባ ብሔራዊ ቡድናችን ነው አሁን ያሉት ውጤቶች ብዙ ሊያስተምሩን ይገባል ብለን ግን እናምናለን በጣም ብዙ ሊሰራባቸው የሚችሉ ጉዳዮች እንዳሉም ሐሳብ አለን ሁሌም ውግታችን ነው እኔንም ጨምሮ በብስራት የተለያዩ ፕሮግራሞችም እንዲሁም በጃልሜዳ በተደጋጋሚ እንላለን በኢትዮጵያ እግር ኳስ በደንብ ሊሰሩ የሚገባ የሚታዩ ክፍተቶች የሚታዩ ያሰራር ጥሰቶች የሚታዩ በትልቁ ሊደፈኑ የሚገባቸው የሲስተም ግድፈቶች አሉ እነዛን ማስተካከል እነዛን ማዘመን እግር ኳሱ አሁን ላይ የሚፈልጋቸውን ስራዎች መስራት ግን በጣም በትልቁ ይቀረናል ለዛ ደግሞ የሜዳ ላይ ውጤታችን ያሳያል ስለዚህ ብሔራዊ ቡድን ሁሌም ብሔራዊ ቡድን ነው ከፊት ይቀድማል ከየትኛውም የአውሮፓ ክለብ ከየትኛውም የትኛውም ወደድናቸው ምንላቸው የውጭ ተጫዋቾች በፊት ለኛ የኢትዮጵያ ብሔራዊ ቡድን ተጫዋቾች ከፊታችን ሊመጡ ይገባል የሚል እምነት አለኝ ስለዚህ በውድቀታቸው ጊዜ ጥሩ የሚባሉትን ማንሳት ሊስተካከሉ የሚገቡ ነገሮች ላይ ሜዳ ላይም ከሜዳ ውጭ ያሉ ጉዳዮችንም በሰፊው ያነሱ ማውራት ግን ተገቢ ነው ብዬ አስባለሁ ጃልሜዳን እያደመጣችሁ ነው ጣቢያው ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን የዋሊያዎቹን የአፍሪካ ዋንጫ ማጣሪያ ጉዞ እየተመለከትን ነው ሁለት ሽንፈት ከሁለት የምድብ ጨዋታዎች ተመለከትንና እንግዲህ በቀጣይ በጣም የአፍሪካ ዋንጫ የማለፍ እድላችንን የሚያከብዱ አንዳንድ ፈተናዎች ይገጥሙታል ምንም ጥያቄ በሌለበት በተለይ እነዚህ የመጀመሪያ ሁለት ጨዋታዎችን ከሽንፈት መጀመር በራሱ ብሔራዊ ቡድኑ ላይ የራሱ ትልቅ ተጽዕኖ ያመጣል የሜዳ አድቫንቴጅ ትልቁ የኢትዮጵያ ብሔራዊ ቡድን አሁን ላይ የአፍሪካ ዋንጫ ማጣሪያ ለማለፍ ትልቁ ህልም ወይም ደግሞ ብዙ ስናነሳ የነበረው በቃ ብሔራዊ ቡድኑ ወደ ሀገሩ መምጣቱ አትሊስት ከኢትዮጵያ ጨዋታዎች 9 ነጥቦችን ማግኘት እንደ ብሔራዊ ቡድን ለምናስበው የ27ቱ ማጣሪያ ትልቅ ግባት ይሆናል የሚል ነበር ዛሬ አንዱ ታጥቷል ቀሪ ሁለት ጨዋታዎች አሉና በቀጣይ በተለይ ከሞዛምቢክ ብሔራዊ ቡድን ጋር ምናረጋቸው ሁለት የደርሶ መልስ ጨዋታዎች በህዳር ወር መጀመሪያ ላይ ከወናሉ ከዛ በኋላ ወደ ሴኔጋል ነው የሚያቀናው ኢትዮጵያ ብሔራዊ ቡድንና የመጨረሻው ጨዋታ እጅግ በጣም ፈታኝ እንደሚሆን ያስታውቃል የሱዳን ብሔራዊ ቡድን አዲስ አበባ ላይ እንገጥማለን ሁለቱ የሞዛምቢክ ጨዋታዎች ግን ለኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ለማለፍም በጊዜ ለመሰናበትም በደንብ ፍንጭ ይሰጣሉ ብለን እናስባለን እነዛን የሚያደርገው ደግሞ አሁን የፈጠርናቸው የሁለት ጨዋታ ሽንፈቶች አሁን ያስተናገርናቸው የሱዳንና የሴኔጋል ሽንፈቶች በትልቁ ብሔራዊ ቡድኑ ላይ ትልቅ ጫናን ያመጣሉ ተብሎ ይታሰባል የበለጠ ደግሞ የሚያደርገው ምናልባት የሞዛምቢክና የሱዳን ጨዋታ ዛሬ ተካሂዶ ነበርና ሞዛምቢክ ሱዳንን 4-1 በሆነ ውጤት አሸንፋለች ይህን ተከትሎ ቀላል የማይባል ግምት ያላቸው ባለፈው አፍሪካ ዋንጫ መሳተፍ የቻለ ብሔራዊ ቡድን ያላቸው ስለዚህ የሚያገኙአቸውን እድሎች ከጠንካራው ሴኔጋል ጋር አንድ ነጥብ አግኝተው ወጥተዋል ከኢትዮጵያ ብሔራዊ ቡድን ጋር በሚቀጥለው ሁለት ደርሶ መልስ ጨዋታዎችን ያደርጋሉ ይህን ጨዋታ ለማሸነፍ እንደሚጥሩ ተስፋ ይደረጋል ዛሬ ማሸነፋቸውን ተከትሎ የምድቡ መሪ ሆነዋልና ሞዛምቢክን ኢትዮጵያ ላይና ሞዛምቢክ ላይ መንገድበት ጨዋታ በትልቁ ይተበቃል ኢትዮጵያ ብሔራዊ ቡድን ረፍት አርገን እንመለስና ምን ልናደርግ ይገባል የሚሉ ሐሳቦችን እናነሳለን ቴዲ ባጫን ከኳታር ዶሃም ለማስገባት ጥረት አደርጋለሁ አብራችሁን ቆዩ

0: ተመልሰናል አድማጮች። ቴዲ ባጫን ከኳታር ዶሃ አስገብቻለሁ በዛሬው ጨዋታ ላይ ያለውን ሐሳብ ያደርሰናል። ከዛ በኋላ በርካታ አድማጮች 0910985656 ላይ ሐሳቦቻችሁን ያደረሳችሁ ነው። ስለናንተም ጥቂት ሰዓት ወስደን ሐሳባችሁን እናደርስ ይሆናል። እንደምን አመሸ ቴዲ? ሄሎ አለን ይመስገን ደህና አምሽተናል። አድማጮች እንዴት አመሸህ እያሉ ነው።
1: እንዴት አመሻችሁ አድማጮቻችን? ሰላም ነው ስንት እንዴት ነበር ኢትዮጵያ ብሬ?
0: ጥሩ ነበር ብለን ብናየው ጥሩ ነው። ከጥሩ መንፈሱ መጀመር ይሻላል ብዬ አስባለሁ። ምክንያቱም ያን ያህል ብዙ አልጠበቅንም። መጀመሪያ አንስተናል ብዙ አልጠበቅንም። በእንቅስቃሴ ደረጃ የተመለከትናቸው ነገሮች ነበሩ። ከሁሉ በላይ ደግሞ ሀገር ናት። ስለዚህ ጥሩ ነው ብለን እንጀምርና ሀሳቦች እናንሳ።
1: ያው የመጀመሪያው ጥሩ ነገር ከአምስት ዓመት በኋላ ወደ ይህ ጨዋታ እንግዲህ ባህር ዳር ላይ መደረጉ ለመጨረሻ ጊዜ የተደረገው 2013 ከደቡብ አፍሪካ ጋር የዓለም ዋንጫ ማጣሪያ 3-1 የተሸነፍንበት ጊዜ ነው እና ከዚ በኋላ ታግዷል። የሚሄደው እንግዲህ ወርቅ አድርገው ሰርተውታል። ያው መንግስትንም አመስገን ያስፈልጋል። የባህር ዳር በተለይ አማራ ክልል መንግስት እና የአማራ ክልል እግር ኳስ ፌዴሬሽን በተለይ አስተባብረው ይህንን ጥሩ አድርገው ሰርተውታል። በጣም ቆንጆ ነው። ይመሰገናሉ። እውነት ለመናገር ማለት ነው እና ትልቁን ድባብ ተመልክቻለሁ እና እኔም የባለፈው የዛሬ 12 ዓመት በ2007 ዓ.ም የኢትዮጵያ ብሔራዊ ቡድን ከሌሴቶ ጋር ለመጀመሪያ ጊዜ በኢትዮጵያ ብሔራዊ ቡድን የተጫወተው 2007 ነው። ዛሬ 12 ዓመት አሰልጣኝ ዮሐንስ ሳህሌ ይዞት በዛ ስብስብ ውስጥ እንግዲህ አሁን ባለው ስብስብ ውስጥ አሰልጣኝ ዮሐንስ ሳህሌ እና ጋቶች ፓኑን ብቻ ናቸው የቀሩት። ሌሎቹ እንግዲህ የጡረታ ዘመን ላያቸው በሽመልስ በቀለ እና ጌታነ ናቸው ያሉት እንጂ አብዛኞቹ አቁመዋል። ስንታየው እና እኔ ቀደም ብዬ ነበረ የሄድኩት ሙደንቀ ከአንድ ሳምንት በፊት ነበረ የገባሁት ባህር ዳር እና እያንዳንዷን እንቅስቃሴ ይከታተል ነበረ። የህዝቡ ድጋፍ በጣም በጣም አስገራሚ ነበረ። የባህር ዳር ወጣቶች በጣም ልዩ ቅስቀሳ ሲያደርጉ ነበረ እና የመጨረሻውም ከ100,000 ሰው በላይ ስቴዲየም እንዲገኝ ተደርጓል። ያ ብቻም ሳይሆን አሸንፊ ሆኗል። ያሁላ ዝናብ እንግዲህ ከረፍት በኋላ የዘነበውን ዝናብ ሁላ አስታውሳለሁ። እኔ እንዳለ ነበረ የተጠመቅ ነው ማለት ይቻላል። የምናስታውስ ነው እንግዲህ አሁን ይሄ ጨዋታ የዛሬውን ጨዋታ የዛሬ 12 ዓመት ያየሁትን ነው እንግዲህ በማህበራዊ ሚዲያም በስከታተል በቴሌቪዥንም ሳይ ነበረ ቁጭ ብዬ እና ያስደስቱኛል። መጀመሪያ ነገር ወደ ባህር ዳር ወደ ኢትዮጵያ አሸንፋለች ይችላሉ። መጀመሪያ ምክንያቱም ከስደት ተላቀን የ131 ሚሊዮን ህዝብ ባለቤት ሀገር እግር ኳስ ወዳድ በሆነው ማህበረሰብ ውስጥ የምትገኘ ታላቋ ኢትዮጵያ ብሔራዊ ቡድኑ በስደት ምክንያት በሜዳ እጦት ምክንያት በየሀገሩ ሲንከራተት ነበረ እና አትሊስት ይሄ ተቀርፎ በማሸነፍና በመሸነፍ ውስጥ ያለው ሌላ ጉዳይ ነው። ምክንያቱም ጠንካራ ብሔራዊ ቡድን የሚገነባው በሰራ ነው ልክ ነው እና ሁሌም እንደምለው ስንዴ አምርቼ በስንዴ ማሳ ላይ በቆሎ አልጠብቅም ሁሌ እንደምለው ማለት ነው። ስለዚህ የመጀመሪያው ኢትዮጵያ አሸነፈች ምለው በድባቡ ወደ ሀገራችን መምጣቱ ነው የመጀመሪያው። ስንት ይሄ
0: ባህር ዳር ስቴዲየም እንዴት አየው? በጣም ቆንጆ ማለት የምንመኘውን አይነት ሜዳ ያየው ይመስለኛል ከረጅም ዓመት በኋላ በኢትዮጵያ ደረጃ።
1: እሱ ነው የጠቀስኩልህ ምንድን ነው ባህር ዳር እንግዲህ ከመጀመሪያው ከመነሻው ከዚህ ከመላው ኢትዮጵያ የመላው የዚህ ብሔር ብሔረሰቦች ቀን እና የከተሞች ቀን ሲከበሩ አውቀዋለሁ። ገና ዝም ብሎ ፍጥጥ ያለ ድንጋይ ሆኖ ጨምሮ ነው የማውቀው እና ለአመታት ሸሽቷል። እንግዲህ የክለቦች ጨዋታም በሚደረግበት ጊዜ የደደቢትንም አይቻለው የጊዮርጊስንም አይቻለው። የኢትዮጵያ ብሔራዊ ቡድን በተደጋጋሚ ባህር ዳር ላይ በሚደረግበት ጨዋታ ሄጄ አይቻለው። ለመጨረሻ ጊዜ የ2013 ነው ባህር ዳር የሄድኩት። ከዛ በኋላ እንግዲህ ታግዷል ማለት ነው። ስለዚህ ሽሚ መጨረሻው ግን ያማረ ሆኗል። ምክንያቱም የካፍ ገምጋሚዎች መጥተው ገምገመውት ነጥቡን ሰጥተዋቸው ስለነበረ የቀረውን ነገር አስተካክለው ልክ ሌሎች አለማት ላይ ሌሎች እዚህ ባለውበት ፓታር ላይ እንኳን ያሉት ብዙ ስቴዲየሞች ከአርባ ሺህ እስከ ሰማንያ ሺህ ነው የሚይዙት። ስታንዳርድ በጠበቀ መልክ ነው እንግዲህ የሰሩት። ያው በፊት የነበረውን አንዱሄድ አድርገው ነው በደ ያስተካከሉት። ከጀርባ ራሱ የነበረው ሁለት ሜዳዎችም ወይም ሜዳውንም ቆንጆ አድርገው ሰርተውታል። ያው ይሄ እንግዲህ አንዱ ፕሮፌሽናል ፕሮፌሽናል ሆኗል። ቲንክ ትንሽ የሚቀር ነገር አለ፣ እሱን ያስተካክሉና ደረጃውን ከፍ ያደርጉታል። ከዛ በኋላ ሙሉ ለሙሉ ካፍ ፍቃድ ይሰጣል ማለት ነው።
0: ጨዋታውን እንዴት ተመለከትከው? ስለ እሱ ጥቂት እናንሳ።
1: የሚጠበቅ ነው አይደለ? እንግዲህ ድል ምናልባት የምታስታውስ ከሆነ ድልድሉ ሲወጣ ስቱዲዮ ነበረን እና እናንተ አብረን እየተነጋገረን ነበረ እና ምን ትጠብቃለህ ብለህ ነበረ። አሁን ፍርሃት አለኝ ነው እልህ ነበርኩ። ስለምን መሰለ? ያው እንግዲህ የሚያጠገብ እንጀራ እንግዲህ ከምጣዱ ያስታውቃል እንደሚባለው እኛ ምንም ሳንሰራ ዝም ብለን በስሜት ግርቦኝ እናሸንፋለን፣ ወደ አፍሪካ ዋንጫ እንሄዳለን አይደለም። አፍሪካ ዋንጫ እንኳን ለማዘጋጀት መጀመሪያ ብቁ አሸናፊ ቡድን መገንባት አለብን። ምክንያቱም ድግስ ደግሰ ስትጠራ ገባ መጀመሪያው ደጋሹ አቅሙ ማወቅ አለበት አይደል እንዴ? ዝም ብለህ ድግስ አትደግስም። ገባ አቅምህን ማወቅ አለበት። ስለዚህ መጀመሪያ ጠንካራ ብሔራዊ ቡድን ያስፈልገናል። የጠንካራ ብሔራዊ ቡድን መነሻው ደግሞ ክለቦች ናቸው። ክለቦቻችን አሁንም በአማተር እግር ኳስ ውስጥ ነው ያሉት። ገብተዋል። በጣም ታዳጊዎች የሚጠየፉ ናቸው። ከሰላሳ ዓመት በላይ ያሉ ተጫዋቾችን በየቦታው እየዞሩ እየለቀሙ ማስፈረም ነው እንጂ አሁንም ጩኸቴ የሚሰማ የሚደመጥ ከሆነ አሁንም የሚሄዱበትን አካሄድ ቆመው ማስተካከል አለባቸው። አደረጃጀታቸውን አፍርሰው መስተካከል አለበት። ስንታየው ምንም መሸነጋገል አያስፈልግም። በቃ እግር ኳሳችን ወንዝ አያሻግርም ማመን አለብን። የዛሬ ሰላሳ አርባ ዓመት የነበረ ነው። በነገራችን ላይ አንድ ታሪክ ልንገርህ። መስከረም 26/1989 ዓመተ ምህረት ኢትዮጵያ ከሴኔጋል ተጫውታ ነበረ። ያዘው ቀኑ መስከረም 26/1989 ኢትዮጵያ፣ ሴኔጋል፣ ሞሮኮ፣ ግብፅ የነበሩበት ምድብ ውስጥ ነው የነበር ነው። እኛ አዲስ አበባ ላይ ግብፅን ብቻ ነው አቻ የወጣ ነው። አንዳንድ ሺህ ብር የተሸለሙት እየነግር የነበረ የምታስታውስ ከሆነ ስባየው እና በዚህ የምጠላውን ተጫዋቾች በወቅቱ በግለሰብ ደረጃ እጅግ በጣም የተከበሩ የእግር ኳስ ችሎታቸው ጣሪያ ነበሩ። ሁለት በሴኔጋል ስንሸነፍ ኤልያስ ጁዋር ነው ጎል ያስቆጠረው 1989 መስከረም 26 አሁን እንግዲህ መስከረም 19 ነው ዛሬ ጨዋታው የተደረገው እና ዘጠና ኦልሞስት 30 ዓመት ሆኖ አደለ ስንታየው 30 ዛሬ 30 ዓመት ማለት ነው። እና ጸጋሳም ግሩም ነበር ቀባቂ የገባው ወቅቱ ማለት ነው። እና ኤልያስ ጁዋር ነበረ፣ አሰግድ ተስፋዬ ነበረ፣ ብርሃኑ ቃሲ ነበረ፣ ጌታቸው ካሳ ቡቡ ነበረ፣ ጸጌ ባቲ ነበረ፣ ሳምሶን ጆሮ ነበረ። በዚህ ቡድን ውስጥ ወደ ግብፅን ደግሞ አቻ ስንወጣ እነ ካሲ አራጌ እዛ ቡድን ውስጥ ደግሞ ገብተውበታል። የሚደንቀ ማለት ነው። እና በወቅቱ አንድ ሺ ብር ነበረ እግር ኳስ ፌዴሬሽን ሸለማቸው። በጣም ተደስቶ ማለት ነው። እና ይሄ ቡድን ነው ወደ ሞሮኮ ለመጫወት ሲሄድ ጣሊያን ላይ የጠፉት 16 ተጫዋቾች ጣሊያን ላይ የጠፉት ማለት ነው። ገብቷል። በእያንዳንዱ ክለብ ውስጥ የነበሩት ተጫዋቾች የነበራቸው ችሎታ ከምነግር በላይ ነው።

0: ብስራት ኤፍኤም 101.1 ብላችሁ የምትገቡ ከሆነ የዩቲዩብ ገጻችንን ታገኛላችሁ። ጎራ ካላችሁ ሰብስክራይብ ማድረግ እንዳይረሳ ያለን እንጋብዛችኋለን። እስከ መጨረሻው ጥሩ ቆይታ ከኛ ጋር አድርጉ። አብርሃም መልእክቶችን አሰምቶን ይመለሳል። አብራችሁን ቆዩ።
1: ዘመንን እንዋብበት፣ በዓልን እንድመቅበት፣ ቤተሰብ ፍቅርን ስቦ ገበታውን አንድነት ከቦ ደስታውን እያጣጣመ ዘመንን ይሻገራል። ከጎኑ ወዳጅ ዘመድን ያሰባስባል። በመስቀል ደመራ ፍቅር እንዲበራ፣ ሰላም እንዲሰፋ፣ ደስታ እንዲስፋፋ በቤተሰብ አጀብ አንድነት ልንዋብ ደመራውን ከበን አብሮነትን ይዘን እንኳን አደረሰን። አማራ ባንክ ከባንክ ባሻገር
2: ተማር ልጄ መልካም ዜና። ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ፣ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ አርክቴክቸር፣ ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓ.ም የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ።
3: አፍሪ ሄርባል ፍቱን የመዋቢያ ከ12 በላይ የእጽዋትና የእንስሳት ተዋጽኦች የተቀመመ ተፈጥሯዊ መዋቢያ ማለት ነው። የአፍሪ ሄርባል የግመል ወተት፣ የቅርንፉድ፣ የቀይ ሽንኩርት፣ የሮዝመሪ፣ የሮዝ፣ የሬት፣ የእንጆሪ፣ የቡናና የሌሎች መዋቢያ ምርቶች ለቆዳና ለጸጉር በሚስማሙ ቫይታሚኖችና ማዕድናት የበለጸጉ በፊትና በገላ ሳሙና፣ በቅባት፣ በሻምፖና ኮንዲሽነር መልክ ለሕፃናት፣ ለወንዶችና ለሴቶች ቆዳና ጸጉር አስማምቶ በዘመናዊ ቴክኖሎጂ አምርቶ የተፈጥሮን ድንቅ ተአምር በቆዳና በጸጉር ውበትና ጤና ላይ ልዩነት አምጥቶ አስመስክሯል። ከሰው ሰራሽ ንጥረ ነገር ጋር ያልተነካኩትን አፍሪ ሄርባል መዋቢያዎች በሱፐር ማርኬቶችና በፋርማሲዎች ያገኟቸዋል። ማከፋፈል ለምትፈልጉ በ0955575757 ደውሉልን። አፍሪ ሄርባል
4: ላምባዲና ስፖርት። ላምባዲና ስፖርት።
5: ጃሃዱ ጉተል ቀደፊ አዙያ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ።

0: very popular guys in this country. You know, Mr. Messler is very popular and very with a passion. He's a very good guy, very famous in this country. And also his program is widely liked by the people and is very popular. So that's why we choose him to be our partners, and we decided to deliver one car for him, to him.
1: ተመልሰን ተገናኘን የተከበራችሁ አድማጮቻችን እየረመጣችሁ ያላችሁ ተወዳጁን ጣቢያ አብስራት ኤፍኤም 101.1 ነው ላምባዲና ስፖርቶች ነን እዚህ ስቱዲዮ በቀጥታ የስፔን እና የክሮሽያን የኔሽንስ ሊግ ጨዋታ ወደ እናንተ ለማድረስ ነው መሳይ ተስፋዬ ከባልደረባዬ ሙሉ ቀን ሙጬ ጋር አብረን ወደ እናንተ ጨዋታውን እናስተላልፋለን የክብራ ጋሮቻችን የሆኑትን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ እንዲሁም ደግሞ ያማራ ባንክ እና ያፍሬር ባለም መልእክት አድምጠን ተመልሰናል አብራችሁን እስከመጨረሻው እንድትቆዩ እናንተን እንጋብዛለን 0936 462222 ላይ ሐሳብ አስተያየት ጥያቄ ጥቆማ ካላችሁ እንቀበላለን እስከመጨረሻው ከኛ ጋር ቆዩ የቴሌግራም ገጻችንንም መቀላቀል የምትፈልጉ ከሆነ ላምባዲና ስፖርት ብላችሁ በአማርኛ ጽፋችሁ ከገባችሁ ታገኙናላችሁ ምርጫችሁ አርጋችሁ ስለምታደምጡን ላቂ ያለ ምስጋናችሁን እንሰጣለን እዚህ ስቱዲዮ ባልደረባይ ሙሉ ቀን ሙጪ ይገኛል እንኳን ደህና መጣችሁ ሙሉ
2: ሰላም ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን በያላችሁበት ሰላማችሁ ብዝት ይበል እንዴት አመሻችሁ እስከ 6 ሰዓት ድረስ አብራችሁን ቆዩ
1: በትክክል አድማጮቻችን ያው የተለያዩ ሐሳቦችን እያነሳን በቅድሚያ ጥሩ ቆይታ ከእናንተ ጋር እናደርጋለን ስለ ብሔራዊ ቡድናችን ምናልባት ቀድመን ማንሳት ያለብን ይመስለኛል የበለጠ በርካታ ጉዳዮችን እየሰማን ነው የምንገኘው ፕሬስ ኮንፈረንስ አስተያየቶች ሲሰማ ነበር ከጨዋታው ፖስት ማች ኢንተርቪውዎችን አድምጠናል ከዛ በኋላ ባሉ ጉዳዮች ላይ መወያየት እንችላለን እንዲሁም ደግሞ ባለው የጨዋታ አካሄድ እንዲሁም ደግሞ ስለ አሰልጣኛችን አሰልጣኝ ዮሐንስ ሳህሌ ሐሳቦችን ማንሳት እንችላለን ያው የኢትዮጵያ እግር ኳስ ሲነሳ ከረንትሊ ቢያንስ ውጤት እንኳን ባታገኝ ጨዋታና ሐሳብ አይተህ ብትወጣ በቂ የሚሆንበት እድል ሊኖር ይችላል ሙሌ ግን ያሰልጣኝ ሐሳብ ምናልባት በአውሮፓ በተለይ የአውሮፓ እግር ኳስ የበለጠ ማየት ስለለመድን ሐሳቦችን እንሰጥበታለን ሐሳብ ለመስጠት ባሰልጣኝ ሐሳብ ላይ መጀመሪያ አሰልጣኙ ራሱ ሐሳብ ሊኖር ይገባል በኢትዮጵያ እግር ኳስ ላይ ይሄንን አትመለከቱም ብዙ ጊዜ ኦልሞስት ያንድ ያሰልጣኝ የጨዋታ አቀር ምንድነው ብትል ወይ ደግሞ ይዞት የሚገባው ፎርሜሽን ምንድነው ብትል አሰልጣኙ ባላንስ አርጎ ቲሙን የመጫወት እቅድ አለው በፖዚሽናል ፉትቦል ተቃራኒ ቡድን ላይ ዶሚናንት መሆን ይፈልጋል ወይ በካውንተር አታክ ነው ወይ መጫወት የሚፈልገው የሚሉትን ሐሳቦች በጭራሽ ምናልባት አንዳንድ አሰልጣኞች ሊመልሱ አይችሉም ከቅርታ ጋር ዛሬ ተመለከትነው ጨዋታ ሙሉ ለሙሉ ባሰልጣኝ ዮሐንስ ሳህሌ በኩል ያንን ነው ማለት ይቻላል አንድ አሰልጣኝ የውጤት ይዞ የመውጣት ኃላፊነት ላይ ተጠበቀበት ይችላል ሁሌ ግን ቡድኔን ደግሞ ስትገነባ ምናልባት ሎንግ ተርም የሆነ ነገር ስታስብ ሁሌ በደል ይውጣልኝ ላይባል ይችላል ሴኔጋልን የተጫወት ነው ያለንን የእግር ኳስ ጥራት ልዩነት እናውቃለን ይሄ ተረጋገጠ ነገር ነው ነገር ግን ደግሞ ማስተዋስ ያለብን አንድ ነገር ቢኖር ዛሬ የተጫወተችው ሴኔጋል ምናልባት እኛ በቅርብ ደግሞ የበለጠ ሴኔጋልን ባለም ዋንጫ አይተናታል በአፍሪካ ዋንጫ ፍጻሜ ጨዋታ አስተላልፈናል ጭራሽ ያንን ሴኔጋልን እንዳላየን ዛሬ መመስከር እንችላለን በደከመው ሴኔጋል ውስጥ ምናልባት የበለጠ ኳስን ራሱ ለመጫወት ያሰቡበት ቆመው ተረጋግተው የቡድኑን የኢትዮጵያ ብሔራዊ ቡድንን ያጫወት ቅርጽ እያነበቡ ለመጫወት ፐርፐዝ እንደገቡ ያስተውቃሉ ያንን ሪስፖንስ ይዞ ደግሞ ሊመለስ የሚችለው አሰልጣኝ ነው የበለጠ አሰልጣኙ የባህር ዳር ስቴዲየም አዲስ ወንበሮች ምቾት የሰጡት ነበር የሚመስለው ባጫወት ሂደቱ ከተመለከትክ እንጂ አንድ አሰልጣኝ የበለጠ ፓሽን ልታነብበት ይገባል ትናንትና ዚነዲን ያዚር ዚዳንን ተመልክተናል ለምሳሌ ትናንትና ዚዳን አቻ ቢወጣ ኖሮ ማንም ጫና ውስጥ አይከተውም ነበር ነገር ግን ለአንድ አሰልጣኝ ምን ያህል ድል ወሳኝ እንደሆነ ተመልክተናል 140 ምናምንኛ ነው የተቀመጠው በአንጻሩ ሴኔጋል ከዓለም 18ኛ ደረጃ ላይ የተቀመጠች ሀገር ናት ቪየራ የአርሰናል የቀድሞ ሌጀንድ ነው በቅርቡ በጣሊያን ቡድኖች ውስጥ ተመልክተናል ኦልሞስት በክርስቲያል ፓላስ ተመልክተናል በእንግሊዝ ከዛ ደግሞ ጄኖዋ ካልሳሳትኩኝ በቅርብ ዓመታት እሱን ካየንባቸው ቡድኖች መካከል ይጠቀሳሉ ነገር ግን ፓሽን የበለጠ ትመለከት የነበረው በእሱ ስር ነበር እሱንም 1-0 እየመራ የኛ አሰልጣኝ የጨዋታ አቅዱንም ግልጽ አልነበረም ሐሳቡ ምናልባት ፖስት ማች ኢንተርቪው ላይ የነበሩ ጋዜጠኞች እንደው ፈቅዶላቸው ከባሪውም አንጻር ብዙ ጊዜ ኮንፈርት የሚሰጥ አይነት ሰው እንዳልሆነ በደንብ ተመልክተናል ብዬ አስባለሁ ፖስት ማች ኢንተርቪውዎች ላይ የሚሰጠውን አስተያየት ከዛ ተነስተን ሙሌ ለአሰልጣኞች ምናልባት ወሳኝ ነው ፖስት ማች ላይ የሚያሳዩት ካራክተር ወሳኝ ሊሆን ይችላል የጆዜ ሞሪኖ የጨዋታ አቅዶች ግልጽ ናቸው ከዛም በኋላ ይዞት የሚመጣውንም ይጎና ቀዋለን። ከፖርቶ ጋር ያሳካው ሻምፒየንስ ሊግ ዋንጫ አለው። 2010 ከኢንተር ሚላን ጋር ሳይጠበቅ ያሳካው የአውሮፓ ሻምፒየንስ ሊግ ዋንጫ አለው። ፕሪሚየር ሊግ 3 ጊዜ ማሳካት ችሏል። እንደ አይነት ስኬቶችን ድርድሮ ኢጎ ማስቀመጥ ኮንፈርት የሚሰጥ ነገር ነው። ቢያንስ እንደው ያምርበታል፣ ግርማ ሞገስም ይኖራል። ያለምንም ስኬት በብሔራዊ ቡድን ውስጥ ቢያንስ እነ ሁዋን ክራይፍ ለረጅም ዓመታት የሚሆን ትልቅ አሻራ በአሰልጣኝነት ውስጥ ጥለው ያልፋሉ። የኢትዮጵያ ውስጥ ሙሌ ብዙ ጊዜ ከተመለከት ኦልሞስት አሰልጣኞች ሁሉንም እያልኩኝ አይደለም፣ ጥሩ የጨዋታ ቅርጽ የሚያሳዩን አሉ። በቅርብ ዓመታት የሚያየናቸው በአካዳሚ ቡድን ውስጥ ልጆች ላይ ራሱ የሚሰሩ አሉ። እነሱ እንዲወጡ አይፈቀድላቸው፣ በጉቦ በሙስና ብዙ ነገሩ የታሰረ እንደሆነ እናውቃለን። ይሄ ምንም የአደባባይ እውነታ ነው፣ ምንም የሚያስፈራ ነገርም የለውም። አሰልጣኞች እንዲወጡ አይፈለግም። ሀሳብ ያላቸው ተጫዋቾች፣ ብቃት ያላቸው ተጫዋቾች እንዲወጡ አይፈለግም። እግር ኳስ የድሃዎች ስፖርት ነው፣ ግን ሀብታሞቹ የበለጠ ነግሰውበት ትመለከታለህ። ይህ ሁላ ነገር እያለ ቢያንስ ለረዥም ዓመታት ያንተ የጨዋታ እቅድ መስራቱ ይቅር፣ እንደነ ሁዋን ክራይፍ ለአጭር ጊዜ የሚሆንን እንኳን ቡድን መመስረት ሲከብድ ማየት፣ ቡድን ውስጥ 90 ደቂቃ ኳስን ለአንድ ደቂቃ ይዞ መጫወት የሚችል ብሔራዊ ቡድን ማጣት በጣም ነው የሚያሳፍረው። በህዝብ ቁጥር በጣም ብዙ ነን ኢትዮጵያን ስንባል በጣም ብዙ ነን። ነገር ግን ከዚህ ውስጥ አንድ 9 ቁጥር ሻርፕ የሆነ ክሊኒካል የሆነ ቦክስ ውስጥ የበለጠ ተገኝቶ ጎል ማስቆጠር የሚችል 9 ቁጥር ማጣት እንደ ሀገር ያሳፍራል። እሳቸውም አሰልጣኝ ዮሐንስ ሳሊም ፖስት ማች ኢንተርቪዋቸው ላይ ይህንን አንስተውታል። ግን ይህንን ደግሞ የሚሰሩት አሰልጣኞች ናቸው። በነገራችን ላይ ስካውት ያደርጋሉ። ኤንዘን ኃላፊነታቸው ውስጥ ስካውት ማድረግ ብቻ ሳይሆን ያንን ደግሞ ተጫዋች የበለጠ የማሰልጠን ኃላፊነትም ይጠበቅባቸዋል። ይህንም መርሳት ያለባቸው አይመስለኝም። በኢጎ ምንም የሚለወጥ ነገር የለም። ይሄ በየተኛውም ፊልድ ላይ በነገራችን ላይ ቀድሞ ማንም ሰው ኢጎን የሚያስቀድም ከሆነ ውድቀቱ በጣም ቅርብ ነው። በጣም ኢጎ ይነበብባቸዋል። ጋዜጠኞች ያላቸው ምልከታም ልክ አይመስለኝም። እሳቸውን በዛው ሙያ እስካለፉ ድረስ ምናልባት የጋዜጠኞችን ደግሞ ስሜትን ማክበር ያለባቸው ይመስለኛል። የሚጠየቁትን ጥያቄ መልስ ማግኘት እንግዲህ ጋዜጠኞች አለባቸውን ብዬ አስባለሁኝ። ሲቀጥል ደግሞ ሙሌ እቺን ለመግለጽ ያክል እኔ ፖስት ማች ኢንተርቪው ላይ ብቀመጥ ኖሮ የእሳቸውን የጨዋታ እቅድ ነበር ማወቅ የምፈልገው። ምንም የሚገባኝ አይነት አልነበረም። እቅዳቸውም አይገባኝም፣ ፎርሜሽኑም አልገባኝም። በእርግጥ ኢትዮጵያ ውስጥ እኔ ፎርሜሽን ኦብሰስድ ሆኖ እንደ ያጠና ራሱ ሰው ካለ በቅርብ ዓመታት ያየናቸውን አሰልጣኞች ፎርሜሽን ግልጽ ቢያደርግልኝ ደስ ይለኛል። ጋዜጠኞች በኢትዮጵያ እግር ኳስ ውስጥ አይሰሩም ብዙም ሲባል እግር ኳስ መጀመሪያ አሳይቶ ነው እንደዛ ማለት ያለባቸው። እኛ ሜዳ ውስጥ ገብተን አንጫወትም። የአውሮፓ እግር ኳስን ሁሌ የምናወራው እግር ኳስ ኢትዮጵያ ውስጥ በጉቦና በሙስና የተጭበረበረ ስለሆነ ነው። ይህንም ማስታወስ ያለባቸው ይመስለኛል ብዙ ሰዎች። አሰልጣኝ ዮሐንስ ሳህሌ መጀመሪያ ኢጎአቸውን ጥለው ስራቸውን ምናልባት ዳግም መጀመር ያለባቸው ይመስላል።
2: የኢትዮጵያ እግር ኳስ በርካታ ችግሮች እንዳሉበት ግልጽ ነው። ከዮሐንስ ሳህሌም በፊት የነበሩ አሰልጣኞች፣ ከእሳቸውም በኋላ የሚመጡ አሰልጣኞች የሀገር ውስጥ አሰልጣኞች እስከሆኑ ድረስ አጠቃላይ የኢትዮጵያ እግር ኳስ ስትራክቸር መዋቅሩን በተመለከተ በደንብ ማየት ከተቻለ ከክለቦች ጀምሮ በጣም ብዙ ችግሮች ያሉበት እግር ኳስ ነው የኢትዮጵያ እግር ኳስ። ዛሬ ያው ተሸንፈናል፣ የሚጠበቅ ነው። አንድ ማመን ያለብን ነገር በሴኔጋልና በኢትዮጵያ ብሔራዊ ቡድን በኩል ያለው ልዩነት በጣም ጋፑ የሰፋ ነው። እሱ ላይ እንመለስበት፣ ሁሉም የስፖርት አፍቃሪ የሚያውቀው ስለሆነ። ግን ደግሞ አንድ አሰልጣኝ አንተ እንዳልከው የጨዋታ እቅድ ያስፈልገዋል። የሚታይ ቶ ጆዜን ተዋቸው። እኛ አሁን መፎካከር የምንችለው ከነ ታንዛኒያ ጋር፣ ከነ ኡጋንዳ ጋር፣ ከነ ሱዳን ጋር ነው የእኛ የእግር ኳስ ደረጃ መለካት ያለበት። አንድ አሰልጣኝ ደግሞ የራሱ የሆነ የጨዋታ እቅድ ይኖረዋል። ያንን የጨዋታ እቅድ ቢያንስ ሜዳ ላይ መተግበር መቻል፣ የሚያወራውን ነገር ማሳየት ማለት ነው። ሱዳን የራሱ የሆነ የጨዋታ እቅድ አላት፣ ኢትዮጵያን አሸንፋለች፣ በአፒያ እየተመራች ማለት ነው። ዛሬስ በሞዛምፒክ 4 ጎል ተቆጥሮባታል። ጥያቄ የሚያስነሱ ነገሮች አሉ። ስለ ሱዳን እግር ኳስ ብዙ ሀሳቦችም ስለሚነሱበት ያሉበትም ደረጃ እዚህ መድረሳቸው በራሱ እንድታጨበጭበች የሚያደርጉበት መንገድ አለ። የእኛ እግር ኳስ ግን ሁሌም የማያድግ አመራሮች ይቀያየራሉ፣ ተጫዋቾች ከዓመት እስከ ዓመት ይመረጣሉ፣ የእድሜያቸውን ነገር የሚያጠና የለም። ከዓመት ዓመት የምናውቃቸው ተጫዋቾች አሁንም አሉ፣ እያየናቸው ነው። አሰልጣኞች ሀሳብ ያላቸው አሰልጣኞች ይገፋሉ፣ አይፈለጉም። አሁን ያለው የኢትዮጵያ ብሔራዊ ቡድን ችግር መዋቅራዊ ነው። ችግሩ የበዛ ነው። ዮሐንስ ሳሌ እንደማንኛውም ኢትዮጵያዊ፣ እንደማንኛውም ስፖርተኛ፣ እንደማንኛውም አሰልጣኝ ብሔራዊ ቡድኑ ለመረከብ ከመጡበት ጊዜ ጀምሮ ከሚናገሯቸው ነገሮች አንጻርና ሜዳ ላይ የታየው ነገር ፍጹም የተለያየ ነው። በጣም የተለያየ ነው። ሰርቶ እኮ ማሳየት ነው ዋናው ነገር። እቅድም ይባላል፣ ሐሳብም ይባላል። እቅዶች ሳይኖሩ፣ ሐሳቦች ሳይኖሩ እንደዚህ ነበር፣ እንደዚህ አስቤ ነበር፣ እንደዚህ አቅጄ ነበር አልተሳካልኝ ብሎ መናገር ኢትዮጵያን ህዝብ የእግር ኳስን ሜንታሊቲ ሁሉም የሚያውቀው ነው። እንኳን አሁን የአውሮፓ ሊጎችን እያየ የጨዋታ ሐሳብ ያለው እኮ የስፖርት አፍቃሪ ነው ያለው። እንዴት ይሸወዳል ይሄ የስፖርት ቤተሰብ? በምንም አይነት መንገድ ሊሸወድ የማይችል ነው። የኢትዮጵያ ህዝብ ስፖርትን ጠንቅቆ ያውቃል። ኦፍ ኮርስ የአውሮፓ ሊጎችን ስለሚያይ የእኛን ብሔራዊ ሊለካ የሚችለው በዛ መንገድ ሊሆን ይችላል። ምክንያቱም ኢንተንሲቲ፣ ፕረስ፣ በጥሩ መንገድ መከላከል፣ ቢውልድ አፕ፣ እነዚህ በጣም መሰረታዊ ነገሮች ናቸው። ይህንን አንድ ሰው ለዮሐንስ ሳሌ ሊያስረዳቸው አይገባም። በቃ የራሳቸው የጨዋታ እቅድ ካላቸው ያንን የጨዋታ እቅድ ሊያሳዩን ይገባል። መስፈርቱ ይሄ ነው። እኔ ምንም ችግር የለብኝም፣ ዋናው የአጥቂዎቹ ችግር ነው፣ እዛ ገብቼ መጨረስ አልችልም ምናምን አይነት ሀሳቦች ልክ አይደሉም።
1: መነዛት አይጠበቅም።
2: ኦፍኮርስ ስራህን ሰርተህ ሜዳ ላይ ሳይተህ ከዛ ጀስት ስፖርት ተመልካቹም እኮ ይስለዋል። ብሔራዊ ቡድኑ ምን ይዞ የገባ የሚለውን እቅዱን መከላከል ነው ማጥቃት ነው ምንድን ነው የዮሐንስ ሳሌ ጨዋታ እቅድ? ይህንም ያስረዳኝ ሰው አለ? ይህን ስል የኢትዮጵያ እግር ኳስ መዋቅራዊ ችግር ያለበትን ጉዳይ ቅድም አስቻሉ ችግሮች አሉብን እንደ ሀገር። ግን ደግሞ የምንመርጠው ከ130 ሚሊዮን ህዝብ ምርጥ 11 ተጫዋቾችን ነው። ተጫዋቾች ላይ ከመፍረድ በላይ በኢትዮጵያ ውስጥ የሚገኙ አሰልጣኞች የጨዋታ ሀሳቢያቸውን የበለጠ መገምገም ያስፈልጋል። ተጫዋችማ ያለውን ነገር ይሰጣል። ዛሬም ተጫዋቾች ያላቸው ነገር ሰጥተዋል። በቃ የኛ የእግር ኳስ ስታንዳርድና መለኪያው ሴኔጋል ቆመው ምንም ሳይጫወቱ ወካ አድርገው 1-0 አሸንፈው ወጥቷል። ምንም ሳይጫወቱ የምናቃቸውን ሴኔጋል አላለም ያየነው ዛሬ እውነት ለመነጋገር። እና አንዳንዴ በጣም የምንናገረውን ነገር አስበው መናገር በጣም ትልቅ ነገር ነው። ሁለተኛ ራስ መቆለልም ልክ አይደለም። ከሰሩ ማንም ያጨበጭባል። ቅድም እንዳልኩ የኢትዮጵያ ህዝብ እግር ኳስን በደንብ ይረዳል፣ ያውቃል። ምስጋና ለአውሮፓ ሊጎች። እያንዳንዱን ነገር ይረዳል፣ እያንዳንዱን ነገር ያውቃል። ልትሸወዱ በፍጹም አችልም፣ በፍጹም አችልም። እንዴ አሁን ያለው የእግር ኳስ ስታንዳርድ የሰባዎቹ የሰማንያዎቹ አይደለም፣ ተቀይሯል። እኛ ደግሞ ራሳችን መለኪያ ማድረግ ያለብን ከነ ሱዳን ጋር ነው። በቃ ታንዛኒያ፣ ሱዳን፣ ኡጋንዳ፣ ኬንያ ምንድን ነው እየሰሩ ያሉት? ኬፕ ቨርዲ ያ ጀስት በምስራቅ አፍሪካ ያሉትን የጠራሁት። በዛ ደረጃ ላይ ማደግ የማይችል ብሔራዊ ቡድን ተጫዋቾች ላይ ከመጠቆም በላይ አሰልጣኞች ላይ ሀሳባቸው ምንድን ነው አሳዩን፣ ሰርታችሁ ነው ጥያቄው። ሳይሰሩ ማውራት ልክ አይደለም።
1: ሙሌ፣ በነገራችን ላይ ከአሰልጣኙ ዛሬ የታዘብኳቸው ነገሮች መካከል አንደኛው ያው ኩሊንግ ብሬክ አለ። ኦልሞስት የበለጠ ተጫዋቾች በነገራችን ላይ አሰልጣኞች ይቺን ሰዓት በዓለም ዋንጫው ምን ሲያደርጉባት እንደነበር ያየን ይመስለኛል። የበለጠ ያው በሌለ የጨዋታ እቅድ የጨዋታ እቅድ አምጡ ለማለት ሊከብድ ይችላል። ምክንያቱም እያየን ያለነው ነገር ምንም ስለሌለ በእሳቸው ዘንድ የጨዋታ እቅዳቸውን እያየን አይደለም። ግን ቢያንስ ተነስቶ የውሃ መጠጫ ሰዓታቸው ላይ ተጫዋቾቹን ኦልሞስት የሆነ ሀሳብ መስጠት እንኳን ሲያንሳቸው መመልከት እኔ በጣም አስደንጋጭ ነገር ነው ብዬ አስባለሁ። እና ምናልባት ዛሬ የበለጠ እንደው ሴኔጋሎች ራሱ ይታዘቡናል ብዬ አስባለሁ። በቅርብ ዓመታቶች ውስጥ የማንጠብቃቸው ሀገራት በምን አይነት የእግር ኳስ ደረጃ ላይ እንዳሉ ማስታወስ ያለብን ይመስለኛል። እነ ኬፕ ቨርዴ እና አርጀንቲናን ምን ያህል በዓለም ዋንጫ እንደፈተኑ አይተናል። ዛሬ ብዙ ሰው ምናልባት እግር ኳስ የማይመለከተው ሰው ካልሆነ በስተቀር የሚታዘበው አንድ ነገር ሙሌ ተጫውተን ኦልሞስት እንዳላሳለፍን ነው። በጣም ከሰጡን ቻንስ አንጻር ከሰጡን ስፔሶች አንጻር መጠቀም እንደነበረብን ነው። እሳቸውም ስራዬን ከሜዳው ጀርባ ሰርቻለሁ፣ ሜዳ ውስጥ የመስራት ድርሻ ደግሞ የኔ አይደለም፣ አው መሞከር ወይ ማጥቃት ባንችል እሺ ወቀስ ነበር ግን ያንን አርገናል ገበቼ እኔ አልጨርስም መቀመጤ የሚገርም ነገር አይደለም ብለዋል ያው ይያሳባቸው
2: ግን በነገራች ስትቀመጥ ሰርተ ነው አሁን አንድ አዳ አሰልጣኞች ቃሉ ጥንቅቅ አድርገው ከሜዳው ጭ ያለው ነገር ሰርተው ሜዳ ላይ ሚያዎቹ ነገሮች ካሉ ይመዘግባሉ 45 ደቂቃው እንዳለቀ 15 ደቂቃው ሚቲንግ ላይ ያ ነገር ይነገራል ሐሳቦች ይነሳሉ አሁን የመቀመጥ የመነሳት ጉዳይ አይደለም አቶ ዮሐንስ ሳህሌ ምን አይነት የጨዋታ አቀዳለውት ከመከፈስ የበለጠ ሜዳ ላይ የሚታይ እግር ኳስን ያሳዩ ነው ጥያቄው ያውም ደግሞ የመጡት ለሁለተኛ ጊዜ ነው ይሄን በደም ማሰብ ያስፈልጋልና የኢትዮጵያ እግር ኳስ ቀደም እንዳልኩት መሰረታዊ መዋቅራዊ ችግሮች አሉበት እሱ ጋር ማንንም ጥያቄ ያነሳም በጣም ከባድ ካመራሮች ጀምሮ እስከታች ያለው ድረስ በብዙ መንገድ ውስብስብ ስርስር ያለ እግር ኳስ እንዳልን ይታወቃል ግን ደግሞ አንድ አሰልጣኝ ደግሞ የሆነ የጨዋታ ቀደም ሊኖረው ይገባል ሐሳብ ሊኖረው ይገባል ከመከፈስ ስራው መቅደም አለበት ሚለው ሐሳብ ግን ያስማማኛል
1: ትክክል ሙሉ ልክን ያነሳው ሐሳብ የበለጠ 15 እና 10 አመታት በፊት የነበረን አሰልጣኝ ለዛውም ያለ ሐሳብ ድጋሚ መመለስም የፌዴሬሽኑም ላይ እንግዲህ ጥያቄ የሚያስነሳ ጉዳይ መስለኛል የበለጠ ሐሳብ ያላቸውን የመስራት አቅም ያላቸውን ከስር ያሉትንም ተጫዋቾችም ሊሆኑ ይችላሉ የመመልመል ኃላፊነት ከላይ ያሉት አመራሮች እንጂ የጋዜጠኛው አይደለም ጋዜጠኛው ያየውን ያስተላልፋል የሚያየውን ይሰራል እናንተ ደግሞ ከላይ ያለውን ተወጡ ለማለት እንወዳለን ዛሬው ዳያዝ ነው ነው የምናገረው
2: ብዙ ሐሳቦች ማንሳት ይችላል ነበር እውነት ለመናገር ስለ ብሔራዊ ቡድኑም ስላሰል በጣም ብዙ ሐሳቦች ማንሳት ይችላል የዛሬው እንግዲህ ብቻ አይደለም ከሹመቱ ጀምሮ ያሉት ነገሮች አሰልጣኙ ከጋዜጠኞች ጋር ያላቸው ሪሌሽን የጨዋታ አቀዳቸውን በተመለከተ ብዙ ሐሳቦች ማንሳት ይችላል ግን ሰዓት የለም ምን ማረጋ ይችላል
1: ሙሌ በጣም በርካታ ርዕሶችን ነበር እንደውም ያስከው ግን ወደ ያስካቸው ሐሳቦች እንግዲህ የምናልፍ ነው የሚሆነው አርማጮቻችን ብዙ ሐሳቦች ከስፔን ጋር ተያዘ የክሮሺያንም እንግዲህ ትውልድ የምናነሳ ነው የሚሆነው እና ስለ ሞድሪችም መቼ ሲነሳል ስቲል ነው በብሔራዊ ቡድን ውስጥ ያለ ተጫዋች ስለሆነ ስለሱም እናነሳለን የጨዋታ አቅዱንም በዛው እንግዲህ ያነሳን እንቀጥላለን ምክንያቱም አሁን የምንመለከተው ቡድን የጨዋታ አቅዳለሁ
2: አቶኛውን የአውሮፓውን ስታንዳርድማ መርሳትን ያለብን እንዳልኩ የኢትዮጵያ ብሔራዊ ቡድን የኢትዮጵያ እግር ኳስም አሁን ሊፎካከርና ሊወዳደርም ይችላል ከነ ኡጋንዳ ከነ ኬንያ ከነ ታንዛኒያ ከነ ሱዳን ጋር ነው ምክንያቱም በሱዳንም ስለተሸነፈን ከዚህ ስሜት ወተን ወደ አውሮፓ ሄደን እኛ ከነንተናንን እኛ እንዲነን ማለት ብዙ የሚጠቅም አይደለም ምክንያቱም የኛ የእግር ኳስ ስታንዳርድ ቀደም እንዳልኩ በጣም ብዙ ችግሮች አሉበት ስለሆነ just ሐሳቦች ብቻ ማንሳት ነው የሆነ ሐሳብ ለማንሳት ያህል እንጂ ኢትዮጵያ እግር ኳስ ችግር ዮሐንስ ሳሌም ሳይመጡ በፊት ነበር መተው ነበር ግን ደግሞ ዋናው አሰልጣኙ ሲመጡ ሐሳባቸው ምንድነው የሚለውን የስፖርት ቤተሰቡ ቢያቀው በጣም ደስ ይለናል እኛውን በሴኔጋል መሸነፋው ምናምን እሱ አይደለም የሆነ ሞመንቶች አሉት ኮቤሪያ ቡድን ነው አሉት ከዚህ በፊት ያሸነፋሽ ኮዲቫር ምናምን እንደዚህ ሞመንቶች አሉት ብሔራዊ ቡድን ነው ግን ከዛው እጅ እግር ኳስ ላይ የተሰራ ነገር አለው ይብትለኝ መሬት ላይ ወረደ ምንም ነገር የለም
1: በትክክል ሙሌ ስፔን እንደ ሀገር የስፔን እግር ኳስ የለውጥ ሚስጥር እንዲሁም የክሮሺያ ብሔራዊ ቡድን መጪው ጊዜና ሉካ ሞድሪች እንን መልከት
2: ባጭሩ እናነሳለን ካለን ሰዓት አንጻር ምክንያቱም በጣም ብዙ ሐሳቦች ነበር ዘን የመጣ ነው ግን የሰዓት ጉዳይ ገደበናል ለማንኛውም ግን ባጭሩ ሐሳቦች እናነሳለን ከስፔንና ከክሮሺያ ጨዋታ ጋር ተያይዞ በየመሃሉ ሐሳቦችን የምናነሳ ነው የሚሆነው የ ስፔን ያው በደቡብ ምዕራብ አውሮፓ የምትገኝ ሀገር እንደሆነች ይታወቃል በሰሜን አፍሪካ ግዛቶችም አሏት በምስራቅ አትላንቲክ ውቅያኖስ የካናሪና እንዲሁም ደግሞ የባሌሪክ ደሴቶች አሏት በሰሜን ከፈረንሳይ አንዶራ በምስራቅ በደቡብ ሜዲትራኒያን በሰሜን አፍሪካ ከሞሮኮ በምዕራብ በኩል ከፖርቱጋል ከስፔን ጋር እንደትዋሰናለች የስፔን ዋና ከተማ ማድሪድ እንደሆነ ይታወቃል ሌሎች ዋና ከተሞችም አሉ ባርሴሎና ቫለንሲያ ዛራጎዛ ሴቪያ ቢልባኦ ማላጋ ሙርሲያ ፓልማ ማሎርካ ላስ ፓልማስ እንደዚህ ይጠቀሳሉ ስፔንን ካነሳን ስፔን የሚለው ስም ደግሞ በጣም ብዙ ሐሳቦች የሚነሱበት ነው ከጥንታዊ የሮማያን ቃል ሂስፓኒያ የመጣ እንደሆነ ይታወቃልና ስፔን 49,801,559 ነዋሪዎች አሏት 24 ሚሊዮን የሚሆኑት ወንዶች ናቸው 25 ሚሊዮን የሚሆኑት ደግሞ ሴቶች ናቸው የውጭ ሀገር ዜጎች ደግሞ ከ7 ሚሊዮን በላይ በስፔን እንደሚኖሩ ጥናቶች እንደዚሁ ያሳያሉ የስፔን ህዝብ ባህሪ በጣም የተለየ ነው አመጋገባቸውም በተመለከት ብዙ ሐሳቦች እናሳሉ የስፔን ዜጎች በጣም ተግባቢ የሚባሉ ትህትና ያላቸው ናቸው ነገር ግን አሁን ባለው ሁኔታ ቱሪዝም የስፔን 13% ኢኮኖሚ እንደሚያንቀሳቅስ ይታወቃል። 24% የሚሆኑ ስፔናውያን ደግሞ ወጣቶች ስራ አጥ የሚባሉ ናቸው። ከ70% በላይ የሚሆኑ ስፔናውያን ግን በተለያዩ የሙያ ዘርፎች ውስጥ ተሰማርተው ይሰራሉ። በመዝናኛ አገልግሎት፣ በጤና አጠባበቅ፣ በትምህርት፣ በአይቲ፣ በፋይናንስ፣ በሌሎችም ጉዳዮች እንደዚህ ይሰራሉ። ከዛ ውጪ ስፔን ያው በአውሮፓ ሁለተኛዋ የመኪና አምራች እንደሆነች ይታወቃል። ከዚህ ጋር ተያይዞ የመኪና መገጣጠሚያ ላይ የሚሰሩ በርካታ ሰዎች አሉ። ስፔን የምግብ የወይራ ዘይት የወይን ምርትም ላኪ ሀገር እንደሆነች ይገለጻል። እንደ ስፔንን በጣም ባጭሩ ነው ካለን ሰዓት አንጻር እንጂ እያንዳንዱ ነገር የበለጠ በስፋት መነሳት የሚችል ነው፣ ግን የተወሰነውን ሀሳብ አንስተናል። ስፔን በአጠቃላይ እንደ ሀገር በዚህ ደረጃ ከዳሰስን፣ ሰሞኑን በስፔን ትልቅ ማዕበል ተነስቷል፣ እንደ ሀገር ማለት ነው። ስፔን ያለችበት ደረጃ ይታወቃል። በዓለም 14ኛ፣ በአውሮፓ ህብረት 4ኛ፣ በአውሮፓ አህጉር 6ኛ ትልቅ ኢኮኖሚ ያላት ሀገር ነች። እቺ ታላቅ ሀገር ስፔን የቱሪዝምና የእግር ኳስ ሀገር እንደሆነች ይታወቃል። ሰሞኑን ግን ተቃውሞ አለ። ተቃውሞ ምንድን ነው? አንዲት የ87 ዓመት ሴት ማሪያ ዴል ካርመን አባስካል ይባላሉ። ለ7-10 ዓመታት ሲኖሩበት ከነበረው ከአፓርታማ ከዚህ ጋር ተይዞ በግል ነው የሚኖሩት፣ የከፈሉ ማለት ነው። በእኛ የገንዘብ ጉዳይ ሲመታ ወደ 95 ሺህ ብር ነበር የሚከፍሉት። ነገር ግን ከጊዜያት በኋላ የስፔን መንግስት አንድ ህግ አውጥቷል፣ የቤት ኪራይ ጭማሮ ማለት ነው። ከዚህ ጋር ተይዞ የቤት ኪራይ ጭማሪ መደረጉን ተከትሎ እኒህ የ87 ዓመቷ ሴት ማሪያ ዴል ካርመን ለ7-10 ዓመታት ሲኖሩበት ከነበረው ቤት ነው የተፈናቀሉት። ታዲያ ከዚህ ጋር ተይዞ በስፔን ከፍተኛ ተቃውሞ እየተሰማ ነው የሚገኘው። ወይዘሮ ማሪያ እንግዲህ እሳቸው ባስነሱት ነገር የበለጠ የስፔን አጠቃላይ ግዛቶቹ ነውጥ ውስጥ ናቸው የሚገኙት መሳይ። ምክንያቱም የቤት ኪራይ ለምን ተወደደ፣ ለምን ጨመረ የሚል በአንድ ሰው ምክንያት የስፔንን መንግስት እያንቀጠቀጡ ይገኛሉ፣ የስፔን ዜጎች ማለት ነው። ከዚህ ጋር ተያይዞ በጣም ብዙ ሀሳቦች ይነሳሉ። እንደውም ወደ እግር ኳሱ ስንመጣ የስፔን ኢኮኖሚ ጉዳይ እያነሳን እኚህ ሴት በቤት ኪራይ መወደድ ምክንያት ከቤት ሲወጡ እና ተቃውሞ ሲያሰሙ በሺዎች የሚቆጠሩ ተቃውሞ አድርገዋል። በማድሪድ ከተሞች ደግሞ 100 ድንኳኖችን አስቀምጠው ተቃውሞ እያሰሙ ነው የሚገኙት። እነ ላሚን ያማል፣ ሌሎች ተጫዋቾችም ለምንድን ነው የማይረዱ፣ ለምንድን ነው የማያግዙን፣ ድምፃቸውን ሊያሰሙልን ይገባሉ ሉ እያሉ ነበረ የስፔን ዜጎች። እና ዛሬ የስፔንና የክሮሽያ ጨዋታ የበለጠ ለስፔናውያን ደግሞ ወሳኝ የሚሆነው የኳሱ ጉዳይ እንዳለ ሆኖ በጣም ፖለቲካዊ ጉዳዮች አሉት። አሁን ይሄ የቤት ኪራይ ጉዳይ ለስፔን ቅንጦት አይደለም አይደል? ኢኮኖሚ በጣም ትልቅ ሀገር እንደሆነች ይታወቃል። ግን በስፔን የቤት ኪራይ መወደድን አስከትሎ የተፈጠረው ነገር በጣም ትኩረትን የሚስብ ነው። በየመሃሉ ይህን ጉዳይ እናነሳለን። ስለ ስፔን እግር ኳስም ሀሳቦችን እያነሳን የጋራ ቆይታ እናደርጋለን። ሄሱስን እያየ ነው እንገኛለን። ከሮድሪ ጋር የዓለም ዋንጫን እያሳየ ይገኛል። ጨዋታው ሊጀምር ነው።
3: አድማጮቻችን ራሞን ሳንቼዝ ፒዥዋን ስቴዲየም ላይ እንገኛለን። ይህንን ስቴዲየም በሀገረ ስፔን ሲቪያ የሚጠቀምበት ነው የሚሆነው። በዚህ ሰዓት ላይ ሮድሪጎ ሄርናንዴስ ካስካንቴ የዓለም ዋንጫውን ለመጀመሪያ ጊዜ በሚኖራቸው የሀገር ውስጥ ጨዋታ ላይ በቀጥታ ለደጋፊዎች እያስመለከተ እያየነው እንገኛለን።
2: ሄሱስ ናቫስ ለሮድሪ አዎ፣ በደንብ ኦፍኮርስ የሲቪያ ሌጀንድ ተጫዋች ነው ሄሱስ ናቫስ። በሲቲም እናውቀዋለን። አማካይ መስመር ነበር፣ ግን ወደ ቀኝ ተከላካይነት ነበር ያዞሩት።
3: ሉዊስ ዴላፎንቴ ጥቁር እንግዲህ ኮታቸውን በነጭ ቲሸርት አጥልቀው ገብተዋል። ሙሉ የብሔራዊ መዝሙራቸው
2: የክሮሻ ብሔራዊ ቡድን መዝሙር ውብ የሆነችው ትውልድ ሀገራችን እጅግ ደፋርና ቸር የሆነች የአባቶቻችን ጥንታዊ ክብር ለዘላለም የተባረክሽ ነሽ የሚል ትርጉም አለው የክሮሻ ብሔራዊ መዝሙር። ውድ ሀገራችን አንቺ ብቻ ነሽ ክብራችን፣ ውድ ሀገራችን አንቺ ብቻ ነሽ ሁሉሽን ነገር፣ ተራሮችን እንወዳለን የሚል ሀሳቦች አሉ። ድራቫ እና ሳቫ ያለማቋረጥ ፍሰሱ፣ ዳኑብ ጉልበትሽን አትጣይ፣ ጥልቅ ሰማያዊ ባህር ሆይ ለዓለም ንገሪው፣ ክሮሻዊው ሀገሩን እንደሚወድ ሜዳዎቹ በፀሐይ ብርሃን ሲሞቁ የሚታይበት መንገድ አለ። ክሮሻያን እንወዳለን፣ ሀገራችንን እንወዳለን፣ እኛ እንደ ሀገር በክሮሻ እንኮራለን የሚል ሀሳብ አለ።
3: አድማጮቻችን እያደመጣችሁ የምትገኙ ተወዳጁን ጣቢያ ብስራት ኤፍኤም 101.1 ነው። የዩኤፋ ኔሽንስ ሊግ የጨዋታ መርሃ ግብር በዚህ ሰዓት ላይ ራሞን ሳንቼዝ ፒዥዋን የምድብ ጨዋታ በስፔንና በክሮኤሽያ ማዕከል ሊደረግ ነው። የስፔን ብሔራዊ መዝሙር
2: ያው ይታወቃል። የስፔን ብሔራዊ ቡድን መዝሙር ኦፊሻል የግጥሞች እንደሌሉት ይታወቃል። መሳይ ታዲያ ተጫዋቾቹ ከመዘመር ይልቅ ዝምታን ዝምታን የሚመርጡት ያው ታሪካዊ ሙከራዎችን በተመለከተ ያለፉት መደበኛ ያልሆኑ ግጥሞች በተወሰኑ ጊዜያት እንደነ ጀነራል ፍራንኮ አምባገነንነት ዘመን ነበሩና እንደ ሀገሪቱ አጠቃላይ በስፔን ውስጥ መዝሙሩ ሲዘመር የበለጠ ዝምታ ይመረጣል። ይሄ ደግሞ ኦፊሻላዊ ግጥሞች ስፔን ስለሌሏት እንደሆነ ግልጽ ነው። መሳይ
1: የግጥም ጥረት ነው እንዴት ነው?
2: ቀድም እንዳልኩት ከጀነራል ፍራንኮ ጋር ተያይዞ ብዙ ሐሳቦች ይነሳሉ።
3: በዚህ ሰዓት ላይ በነገራችን ላይ ሁለቱም ቡድኖች አሰላለፍ ወጥቷል። በግብ ጠባቂ ቦታ ላይ በስፔን ብሔራዊ ቡድን የተለመደው ግብ ጠባቂ የቡድኑም አምበል ኡናይ ሲሚዮን በግብ ጠባቂነት ተሰልፏል። 4-2-3-1 የጨዋታ እቅድ በቀኝ ፉልባክ ላይ ማርክ ፑቢል የሚጫወት ይሆናል። ከግራ እየተነሳ የሪያል ማድሪዱ ማርኮ ኮሬያ የሚጫወት ሲሆን የባርሴሎናው ፓው ኩባርሲ ከሎስ ብላንኮሶቹ የማል ተከላካይ ዲናው ሰንጋ የሚጣመር ይሆናል። የተከላካይ አማካኝ ቦታው ላይ ማርቲን ዞቤሜንዲ ከፋቢያን ሩይዝ ጋር ተጣምረዋል። ከቀኝ ክንፍ እየተነሳ ላሚን የማል የሚጫወት ሲሆን ከግራ ክንፍ የአትሌቲኮ ማድሪዱ አሌክስ ባይና የሚጫወት ይሆናል። ከእነሱ ፊት ለፊት የአጥቂ አማካኝ በመሆን የባርሴሎናው ፌርሚን ሎፔስ ሲጫወት የመጨረሻ የአጥቂ ስፍራውን ደግሞ ኦያር ዛባል የሚመራው ይሆናል። አድማጮቻችን፣ በክሮኤሽያ ብሔራዊ ቡድን በኩል ስላቨን ቢሊች የያዙት 4-2-3-1 የጨዋታ እቅድ በተመሳሳይ በግብ ጠባቂ ቦታ ላይ የምንመለከተው የባርሴሎናውን ዶሚኒክ ሊቫኮቪችን ነው። ከግራ ፉልባክ እየተነሳ ደግሞ በአራት ተከላካይ ሲጫወቱ ማለት ነው ዣስኮ ግቫርዲዮል የሚጫወት ይሆናል። ከቀኝ እየተነሳ ስሞሊች የሚጫወት ይሆናል። ሁለቱ የመሃል ተከላካዮች የላዚዮ ሳቱሎ ከፖንግሮቺች ጋር የሚጣመር ይሆናል። ከግራ ክንፍ የሚነሳው ኢቫን ፔሪሲች ነው፣ የ37 ዓመቱ ክሮኤሽያ ኢንተርናሽናል። ኢቫን ፔሪሲች ቡድኑን በአምበልነትም የሚመራ ይሆናል። ከቀኝ ክንፍ ደግሞ ማርኮ ፓሳሊች ሲጫወት የአጥቂ አማካይ ላይ ፔተር ሱቺች፣ እንዲሁም የተከላካይ አማካይ ቦታው ላይ ማቴዮ ኮቫቺች ከጆሲፕ ሚቺች ጋር የሚጣመር ይሆናል። የመጨረሻ አጥቂ ስፍራውን ዲሊዮ የሚጫወትበት ይሆናል። አድማጮቻችን፣ በጠባባቂ ቦታ ላይ በነገራችን ላይ እንደነ ሉካ ሞድሪች የመሳሰሉ አንጋፋ ተጫዋቾች ተሚክ ተቀምጠዋል። ማሪዮ ፓሳሊችም አለ፣ ሉካ ሱቺችም ታገኙታላችሁ። አንድሪያ ክራማሪችም በዚህ ቡድን ውስጥ እናገኘዋለን። በስፔን በኩል እነ ግሪማልዶ፣ ናይሜሪክ ላፖርት፣ ሆሴፕ ማርቲኒ፣ ዴቪድ ራያ፣ ፔድሪ፣ ሚኬል ሜሪኖ፣ ዳኒ ኦልሞ፣ ሮድሪ የምናገኛቸው ተጫዋቾች ናቸው። ዛሬ በሚያስገርም መልኩ ሮድሪጎ ሄርናንዴስ ካስካንቴ ረፍት ተሰጥቶት ነው የገባው። ጨዋታውን በዋና ዳኝነት አድማጮቻችን ሴርዳር ጎዞቢዮክ የሚመሩት ይሆናል። በቫር ቦታው ላይ ደግሞ ፖል ቫንቡዌክልን እናገኛቸዋለን። ፓትሪክ ኢኒየ የመስመር ዳኛ ናቸው ከሮገር ሆኔ ጋር በመሆን። ከዛም በኋላ አራተኛ ዳኛ ሆነው የተሰየሙት ደግሞ ጄሮየን ማንሶሽ ናቸው። ዳኞች እነዚህን ይመስላሉ። ሁለቱም የአሰልጣኞች የጨዋታ ፎርሜሽን ይህንን ይመስላል። አድማጮቻችን ላሚን ያማል የባላንዶር ቀዳሚ የማሸነፍ እድል ከተሰጣቸው ጨዋቾች መካከል በፖሊ ማርኬት ከፍተኛ ድምፅ እያገኘ ያለው ጨዋች ላሚን ያማል ነው። ዛሬ ምን ያሳየናል? በባለፈው ጨዋታ በዌምብሌ የመጀመሪያ ጨዋታው ላይ ግብ አስቆጥሮ ተመልክተነዋል። ሮድሪ ዛሬ አርፏል። ሙሌ
2: አዎ፣ መሳይ በራሞስ ሳንቼዝ ፒዋን ያለው ስሜት ደስ ይላል። እዚህ ላይ ደግሞ አንድ አሳ ማንሳት አለብናል። ሰለሞን ባረጋ ውድድሮችን ካሸነፈ በኋላ በሲቪያ በራሞስ ሳንቼዝ ፒዋን ስቴዲየም ተገኝቶ ከሲቪያ ተጫዋቾች ጋር ደማቅ አቀባበል በደጋፊው እንደተደረገ ይታወቃል። ዛሬ ደግሞ የስፔን ብሔራዊ ቡድን ክሮኤሽያን እያስተናገደ ይገኛል።
3: በትክክል ጨዋታው በዚህ ሰዓት ላይ ጀምሯል። አድማጮቻችን ከጥላፉ ቆናችሁ ስትመለከቱት ከግራ ወደ ቀኝ የሚያጠቁት ክሮኤሽያዎች ናቸው። ከቀኝ ወደ ግራ ደግሞ በመሆን የሚጫወቱት የዓለም ሻምፒዮኖቹ ስፔኖች ይሆናሉ። ከላይ ቀይ መለያ፣ ጠቆር ባለ ሰማያዊ ቁምጣ፣ ጠቆር ካለ ገንባሌ፣ ሰማያዊ ገንባሌ ጋር አጥልቀው ገብተዋል። በነገራችን ላይ ስፔኖች የበለጠ አድቫንቴጅ ይዘው በጨዋታ እቅድ ይጫወታሉ ተብሎ ይጠበቃል። ዲናውስን ለፓው ኩባርሲ ሰጥቶታል። ከግራ ወደ ቀኝ የሚጫወት ይሆናል። ስፓኒያርዶቹ የዓለም ሻምፒዮኖቹ በዛሬው ጨዋታ ምን ያሳዩናል? 90 ደቂቃ ጥያቄውን ይፈታል። ክሮኤሽያዎቹስ ምን ያሳዩናል? በፖርቱጋል ከዓለም ዋንጫው ተሰናብተው እንደነበር ይታወሳል። ኔሽንስ ሊግ ትልቅ ባለ ሁሉ ውድድር ነው። ገና ጨዋታው ከመጀመሩ ላሚን ያማል ላይ
2: ተፈጽሞ መሳይ በራሞስ ሳንቼዝ ፒዋል አንዳንድ የስፔናውያን በስፔን መንግስት ላይ ተቃውሞ እያሰሙ ነው። ቅድም ካነሳሁት ጋር ተያይዞ ነው በስፔን የቤት ኪራይ ጨምሯልና የስፔን ዜጎች ነውጥ አስነስተዋል። ባንዲ ሴት አማካኝነት ዝርዝሩን እንመለስበታለን። አሁን ጨዋታው ጀምሯል።
3: 43883 ደጋፊ ማዝ በሚችለው ላሚን ያማል አድማጮቻችን ገና ጨዋታው እንደጀመረ በሁለተኛው ደቂቃ ላይ የመጀመሪያው ጎል ለስፔን

0: ላይ አሳይቶናል። እውነት ከ12 ሚሊዮን ህዝብ የየኖርባት ያለች ትክክለኛ ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ አንድ ምርጥ 9 ቁጥር እንኳን ማፍራት አልቻለችም የሚል ሐሳብ ነው የመጣልን። ያልተፈታ ህልም የሚባል የቴሌግራም ገጽ አድማጫችን እና መሰግናለን። ከኛ ጋር ስላላችሁን በጣም ከልብና መሰግናለን። ጣቢያ በስራት FM 101.1 ነው። ፕሮግራማችን ደግሞ ላምባሊና ስፖርት ኢቫን ፔሪሲች እየወጣ ነው። ኢቫኖቪች ሊገባ ነው መሳይ። መሳይዎቪች ነው የሚባለው?
1: ቢሆን
0: መሳይዎቪች
1: ሙሊዮቪች
0: አሁን ለአብርሃም ይሆናል። አብርሃሞቪች በደንብ ይሆናል። አብርሃም ሮድሪ ሊገባ ነው መሳይ።
2: ሮድሪጎ ሄርናንዴስ ካስካንቴ በዙቢሜንዲ ምናልባት ከአርሰናል የበለጠ
0: ዛሬ በጣም ጥሩ ፐርፎርም አድርጓል።
2: ደስተኛው ነው እየወጣ ያለው በዚህ ዓመት እንዲህ ሲስቀላየ ነው አድማጮቻችን። ሮድሪጎ ሄርናንዴስ ካስካንቴ የዓለም ዋንጫው ምርጡ ተጫዋች አቀባበላቸውም ሌላ ፎንቴ ሳቅ እያሉ ነው።
0: ኦፍ ኮርስ
2: ምናልባት ሌላ ፎንቴ ኮንትራታቸውን አራዝመዋል አድማጮች። እኚህ ሰው የኢንተርናሽናል እግር ኳስን ዶሚኔት የማድረግ ፓወር ያለው ቡድን ያላቸው፣ ምክንያቱም የሆነ የሚያቆም አይነት አይደለም። የበለጠ ተቃራኒ ቡድኖችን በዓለም ዋንጫ ምን ሲያደርግ እንደነበር አይተናል። ትልልቆቹ እነ ፈረንሳይ ምን ያህል ኳስ ለመያዝ እስኪፈተኑ ድረስ።
0: አዎ፣ ግን የስፔን እግር ኳስ ፌዴሬሽን አመራሮችን ማድነቅ ያስፈልጋል። ደፍረው ነው የቀጠሯቸው። አማራጮች ነበሯቸው አይደለ? ኤንሪኬን ማቆየት ሊሆን ይችላል። ብዙ አማራጮች አላቸው። ብቻ ስፔን የአሰልጣኞች ሀብታም ነች እና ግን ይሄ አሰልጣኝ ሉዊስ ዲ ላ ፎንቴ ከ18 ከ20 ዓመት በታች የሰራውን ነገር ስለሚያውቁ ይታወቅም ስለነበር ወደ ብሔራዊ ቡድን እንደሚመጣና የእሱ ተጫዋቾች ናቸው እኮ እነ ሚኬል ሜሪኖ፣ እነ ሚኬል ዋይርዛባል፣ እነ ኡናይ ሲሞን አይነት ተጫዋቾች ማለት ነው።
2: በግራ መስመር ላይ ማርኮ ክሮያ።
0: ስለዚህ ዲ ላ ፎንቴ በጣም ድንቅ አሰልጣኝ ነው መሳይ።
2: በትክክል ቪክቶር ሙኞዝ አመለጠው። በግንባር ገጭቶ ነበረ ወጣበት ኳሱ። በትክክል ሉዊስ ዲ ላ ፎንቴ በጣም በቅርብ ዓመታት ካየናቸው አሰልጣኞች
0: በዝምታ ውስጥ የሚሰሩ ናቸው። ከማውራት በላይ ስራ ይቀድማል የሚሉ ማለት ነው። አሳይተውናል መሳይ። ኦፍ ኮርስ ከምንም በላይ ደግሞ መልበሻ ክፍል ማኔጅ ማድረግ
2: ይህንን የስታሮች ስብስብ
0: እንዴ! በጣም
2: እያንዳንዳቸው ጥራት አላቸው። ተመልከት፣ ቪክተር ሙኞዝ የፕሪሚየር ሊግ በሊቨርፑል የሚጫወተው ተጫዋች
0: መጥፎ አይደለም። በሊቨርፑል ጅማሩ ጥሩ ነው።
2: የመጨረሻ አማራጭ ተደርጎ የሚወሰድ አይነት ተጫዋች ነው በስፔን ውስጥ። በዊንገር ቦታ ላይ ተመልከት፣ ኒኮ ዊሊያምስ ቤንች እየሆነ ነው።
0: ኦፍ ኮርስ
2: አስገራሚ ሆኗል። 2004 ይኸው ብሔራዊ ቡድን የአውሮፓ ዋንጫ ሲያሸንፍ ከምርጦች መካከል የነበረው ተጫዋች አሁን ላይ ቦታው ዋስትና የለውም። በሚያሳየው ፐርፎርማንስ ልክ ነው ሊጫወት የሚችለው። ይህንን ደግሞ ያሳዩን እኚህ ሉዊስ ዲ ላ ፎንቴ ናቸው።
0: ቶታል አቴምፕቱ 11-3 ነው። በቃ ይሄ በጣም ይገልጸዋል የጨዋታውን ሁኔታ። ምክንያቱም ቅድም እንዳልነው ነው የትውልድ ክፍተት አለ በስፔንና በክሮሽያ መካከል እያልን ነበር። ይህንን በደንብ እያየን ነው። ሰላም ሰላም። እኔ የምለው እኔ ከሴኔጋል ጋር ብጫወት አንድ ጎል እንኳን አላስቆጥርም ነበር። ሴኔጋሎች እንደዛ ደክመው አንድ ጎል እስከ መጨረሻ አብረን። ለማንኛውም ስፔን 3 ክሮሽያ 2 ብሎናል። ሳዲቅ ከጉንችሬ ነው። ሀሳብ እናከብራለን፣ እናመሰግናለን። ላምባዲናዎች ትመቹኝ ያላችሁ ብሔራዊ ቡድኖች ውጤት ንገሩኝ። ሞሳነኝ ከገሪኖ ወለኔ ብሎናል።
2: በትክክል ሜሪኖ አደገኛ ኳስ ወደፊት ሰዶ ነበር። ድጋሚ ወያርዛባል፣ ቪክተር ሙኞዝ፣ ሮድሪ ወደኋላ ኳስ መለሰ። ቀይ መስመር ላይ ማርክ ፖቤል ጋር ኳስ የሚገኘው ወደኋላ አረጋግቶ ለፓው ኩባርሲ ኳሱ ወጥቷል። የጁረራ ነው ብለው ቅሬታ እያቀረቡ ነበር። ዳይ
0: ሳሚ ከሁለቴ የብሔራዊ ቡድናችን ሲጫወት በቲቪ እያየሁት ጉድለቱን እኔ ራሱ እረዳዋለሁ፣ ግን አሰልጣኙ እያሰለጠኑት እንዴት አያገናዘቡም? ለዚህ ነው አንተ ጥሩ አሰልጣኝ ብትሆንም ጥሩ ረዳት ሊኖር ያስፈልጋል የሚባለው ብሎናል አድማጫችን።
2: ረዳትንም ደግሞ ለመስማት ኢጎን መጀመሪያ ማጽናት ይጠበቅብሃል። ሙሌ ስታፍ አባላቶች እንዳሏቸው እኛም እናያለን፣ እሳቸውም ያውቃሉ። ግን እነሱ እንኳን ሪያክሽን ሲያሳዩ አናይም ነበረ። በዘመናዊ እግር ኳስ የቆመ ኳስ አሰልጣኝ የማዘን ምት ሊሻማ ሲል ወጣ ብሎ ብሎ ይመክራል አይደለም። ዋና አሰልጣኝ ተች ላይ ላይ ቆሞ ለመምራት ይቅርና ብዙ ያስተሳዝብ ነገር አለ። ፔድሪ
0: አፌ ቁርጥ ይበልላችሁ። ሙሌና መሳይ በትክክል የዛሬውን ኢትዮጵያን ብሔራዊ ቡድን ገልጻችሁታል። ከመቀመጫው እንኳን አልተነሳም አሰልጣኝ ተብሎ ይሄና ምን ይባላል? ስልጠና በአሰልጣኝ ሰውነት ቢሻው ጊዜ ቀረ ተቃጠልን የሚል ሀሳብ መጥቶላ 0947 ጀምሮ 74 የሚጠናቀቁታል።
2: ከዛሬው ጨዋታ የሳቸውን ብሔራዊ ቡድን ሃይላይት ማየት ይሻል ነበር። እጅግ አስገራሚ አሰልጣኝ ሰውነት ቢሻው 2013 ላይ በአፍሪካ ዋንጫ ከበርካታ ዓመታቶች በኋላ እንድንሳተፍ አድርገው እንደነበር እናስታውሳለን። ማርኮ ኩሬያ ኩክሩ ያለኒ ኮ ዊሊያምስ

0: ኒኮ ዊሊያምስ
1: ወጣበት። ተጋጣሚያችን ማንንም ይሁን ማን በእግር ኳስ ጨዋታ ማሸነፍና መሸነፍ ያለ የወደፊትም የሚኖር ጉዳይ ነው። ይህ እግር ኳስ ህግ ነው። የኛ ችግራችን ምንድነው? በበለጥንባቸው ጨዋታዎች ላይ ኳስና መረብን ማገናኘት እንኳን የምንችል አይደለንም። የርግዜ ትልቁ ችግራችን ይሄ ነው። አንዳንዴ ግራ ሲገባኝ የራሴ እንዲብ እየጠይቃለሁ ቆየኛ ተጫዋቾች የሚላሳ መጥቶልናል። ዘነበ ከመርካቶ ነው እና መሰግናለን።
2: ኮሻዎች ብናልባት ወደ ጨዋታው ለመመለስ የሚደዳቸው አይነት ኳስ ነው። ፓሳሬት ድጋሚ በግራ መስበር ላይ ኢቫኖቪች መታ።
1: ጥሩ ሙከራ እስካሁን ባየናቸው 73 ሙከራዎች የክሮሻ ይሄ ነው።
2: ኢቫኖቪች እጅግ አስገራሚ ኳስ ነበር ከቦክስ ውጭ
1: የሞከረው። ስላቪያን ቢሊች እናቃቸዋለን። በዌስታም የተለየ ነገር አልፈጠሩም። በዌስታም አሁንም በክሮሻ እኔ ዝላትኮ ዳሊሽን ማስቀጠል የበለጠ አማራጭ ይመስል ነበር ለክሮሻ ብሔራዊ ቡድን። ኦፍኮርስ ፈልጎ ነው፣ ግን አሳምነ ማቆየት የምችልበት መንገድ ነበር።
2: ትልቅ ነገር ነው እሱን ማቆየት የሚሆን የነበረው። ሉኪታ የወጣትነት የጸጉር ስታይሉን ይዞ ወደ ሜዳ ሊገባ ነው። በቶተናም ቤት ምናልባት የሚታወቀውን አይነት ሉካ ሞድሪች የጸጉር ስታይሉ እንደዚህ ነበር።
1: ምስጋና ለጆዜ ዶስ ሳንቶስ ሞሪኖ ፊሊክስ መሳይ እሳቸው ናቸው ወደ ሪያል ማድሪድ ያመጡት።
2: የበለጠ የሚወዷቸው በነገራችን ላይ ለረዥም ዓመታት የአውሮፓ ሻምፒየንስ ሊግ በወቅቱ አላሳኩም ነበር፣ ግን ሎንግ ተርም ቡድን ገንብተው ነው የሄዱት።
1: ኦፍኮርስ በጣም
2: የሚመጡት ዓመታት ትልቅ የሪያል ማድሪድ ስኬቶች እሳቸው
1: ጆዜ ጫውተው ነበር። ከዛ ውጭ ዳንኤል ሌቪ መሳይ ለእንግሊዝ ክለቦች አልሸጥም ብለው ነው ቼልሲ ሊገባ ጫፍ ደርሶ ነበር። ፒች ዳር ላይ ከሆኑ በቃ ወደ ቼልሲ ነው የሚገባው ምናምን ብሎ ነበረ፣ ግን መዳረሻው ሪያል ማድሪድ ሆነ። ባሎንዶር አሳካ፣ ዋንጫዎችን ደጋግሞ አነሳ። ሉካ ሞድሪች በ41 ዓመቱም እንደ ወይን እየጣፈጠ ነው። አሁን የሚገኘው በሳውዲ ሊግ አይደለም፣ በጣሊያኑ ክለብ ኤሲ ሚላን መሳይ።
2: በትክክል እሱ ማስታወስ ያለብን ይመስለኛል። በርካቶች በዛ እድሜ ወይ ሜጀር ሊግ ሶከር ወይ ደግሞ ሳውዲ ናቸው። ሉኪታ ግን ደፈር ብሎ በሴሪ ነው እየጫወተ ያለው።
1: ያው የጣሊያን ሴሪ የሊግ ደረጃው
2: እሱም ጥያቄ ውስጥ ኢንቴንሲቲ የሚባል ጉዳይ አለ። ኢንቴንሲቲ የሚያውቀው አይመስልም የጣሊያን ሴሪ እግር ኳስ። ሮድሪጎ ሄርናንዴዝ ካስካንተ ወደፊት እግሩን ኳስ በግራ መስፈር ላይ ሚካኤል መሪኖ ለኒኮ ዊሊያምስ። ኒኮ አታለኖ ጓጥረት እያደረገ ነው። ዊሊያምስ መለስ አደረገ ከቦክስ ውጭ ፔድሪ ኢቫኮቪች ልምምድ ላይ አውቄ ባለው ፔድሪ እንኳ ስኔ እንደምመታው ያለንም ይመስል
1: የቡድን አጋሩ ነው። በዛ ላይ
2: የቡድን አጋሩ ነው፣ ግን ያማልን ያላወቀው እስካሁን
1: እውነት ነው።
2: በጨዋታው ልኩል አስቆጥሮ አንድ አሲስት አድርጎበታል።
1: ልክ ነው።
2: አዎ የክብር አጋሮቻችን አማራ ባንክ፣ ኮምፒውተር ፕራይዝ ዩኒቨርሲቲ ኮሌጅ እና አፍሬርባ እናመሰግናለን። ጨዋታው እንደቀጠለ ነው። የመጨረሻ 10 ደቂቃዎች ላይ እየጠጋን ነው። ስፔን ትጫውታለች፣ ክሮሽያ ተኝታለች። አድማጮቻችን ሙኞዝ ወደኋላ ለኮክሬያ፣ ኮክሬያ ለሙኞዝ፣ ሙኞዝ በግራ መስበር ላይ ለሮድሪጎ ሄርናንዴዝ ካስኪያንቴ። ሮድሪ ረጋግተውታል ኳሷን። ሚኬል ሜሪኖ ለቪክቶር ሙኞዝ ነበረ። የራሳቸው የሜዳ ክልል ላይ ፔድሪ ጋር ነበረ ኳስ የሚገኘው። ፈጣን ኳሶችን ከመጫወት ይልቅ በጣም ቀዝቅዘዋል። የመጀመሪያ ደቂቃዎች ላይ እንደጀመሩት አይነት ጨዋታ አይደለም።
1: ልክ ነው፣ እውነት ነው።
2: ያው ደግሞ ውጤቱም ያን የሚያሳይ 10 ደቂቃዎች አሉ ከዚህ በኋላ።
1: እውነት ነው።
2: በሌሎች ስቴዲየሞች የተደረጉ ጨዋታዎችም ነበሩ። አድማጮቻችን በእለቱ የአፍሪካ ዋንጫ ማጣሪያ ጨዋታዎችን ጨምሮ በርካታ ጨዋታዎች ተደርገው አልፈዋል። ብሔራዊ ቡድናችንን ጨዋታ ጨምሮ በዚህ ሰዓት ላይ ደግሞ ስፔን ከኩዌሻ ያረጉትን ጨዋታን ወደ እናንተ እያደረስንላችሁ የምንገኘው። በግራ መስመር ላይ ኒኮ ዊሊያምስ፣ ኒኮ ዊሊያምስ አረጋጋ ኳስ በዛሬ ሁለት። በነገራችን ላይ በነገ ሁለትም ጨዋታዎች ቀጥሎ ይካሄዳሉ። ሉክዘምበርግ ከአይስላንድ፣ ስሎቫኪያ ከካዛኪስታን፣ ቼክ ሪፐብሊክ ከእንግላንድ እንዲሁም ደግሞ ዛሬ እየተደረጉ ያሉ ጨዋታዎች ናቸው እነዚህ የተደረጉ። አድማጮቻችን ጎርደን ጎል አስቆጥሮ ነበር ቅድሙ ላይ ከዛም በኋላ ደግሞ ሀሪኬን አክሎበት ሁለት ለዜሮ እንዲያሸንፉ አድርጓል። ቅያሪ ሉካ ሞድሪች አድማጮቻችን የሚያጨበጭቡለት
1: ሉስ ዲላፎንቴ
2: ሮሽያኖች ብቻ አይደሉም፣
1: የስፔን ደጋፊዎች
2: ጨምሮ የስፔን ደጋፊዎች በርካታ ማድሪዲስታዎች የእሱን ቫሊዩ እያውቁታል። ሉኪታ የተቃራኒ ቡድን ደጋፊዎች እንኳን ሉካ ሞድሪች ሞድሪች እያሉ የሚቀበሉት አይነት ተጫዋች ነው። ሱቺች ወጣ፣ ሉካ ሞድሪች ገባ። ስድስት ጊዜ አውሮፓ ሻምፒየንስ ሊግ ትልቅ ስኬት ነው። የዓለም ዋንጫ ፍጻሜ ተፋላሚ ነው።
1: እውነት ነው።
2: ተደጋጋሚ ኳሊፊኬሽን ጌሞች ላይ ሀገሩን ወክሏል። ምን ያህል ቫሊዩ እንዳለው በክሮሺያ ነው ይዘን እናውቃለን።
1: እውነት ነው።
2: ሰማንያ ደግሞ ሊቃ ላይ ደርሰናል።
1: የሉካ ሞዲችን ጉዳይ ስታነሳ መሳይ፣ የክሮሺያ ክለቦች ይታወቃሉ በሊጋቸው በጣም ጠንካራ እንደሆኑ። ክሮሺያውያን እነ ዳይናሞ ዛግሬቭ፣ ሌሎችን ቡድኖችን መጥራት እንችላለን። እና ከምንም በላይ የሉካ ሞድሪች የጨዋታ እንቅስቃሴና እድገቱ በጣም ድንቅ ነው። ከአመጋገብ ጀምሮ ከትሬኒንግ ጀምሮ የአሰልጣኞችን የጨዋታ እቅድ በሚገባ የሚረዳበት መንገድ ትኩረትን የሚስብ እጅግ በጣም የተደራጀ ጥራት ያለው ተጫዋች ነው ሉኪታ። ከዛ ውጭ ስለ ክሮሺያ ብሔራዊ ቡድን ብዙ ሀሳቦችን ማንሳት ይቻላል። ምክንያቱም የትውልድ ክፍተት እንዳለበት ቅድም እያነሳን ነበር። በክሮሺያ እግር ኳስ የተጀመረው አድማጮቻችን በ19ኛው ክፍለ ዘመን ነው። በ1873 የተጀመረው የእግር ኳስ ጅማሮ በ1899 የመጀመሪያ ክለብ ተቋቋመ። በ1903 ዛግሬቭ የሚባል በእግር ኳስ ላይ ያተኮረ የመጀመሪያ ስፖርት ክለብ ተመስርቷል። በ1912 የክሮሺያ እግር ኳስ ፌዴሬሽን ተመሰረተ። የክሮኤሽያ ክለቦች በዩጎስላቪያ ሊግ ውስጥ ተወዳድረዋል። በተለይ ከ1990 የክሮሺያ እግር ኳስ ዘመን ጅማሮ ነበር። በዛው ዓመት ከአሜሪካ ጋር ተጫውተው 2-1 ተሸንፈዋል። በ1992-93 የዊፋና ፊፋ አባል መሆን ችለዋል። ክሮሺያ እንደ ሀገርም እንደ ፌዴሬሽንም 1993 ነው የፊፋና የዩኤፋ አባል መሆን የቻሉት። ሉካ ሞድሪች ይህን ኳስ ሊያሻማ ነው መሳይ።
2: ይማዘን ምት ሉካ ሞድሪች ሊያሻማ ነው በቀይ መስበር ላይ። በዚህ ሰዓት ላይ
1: ቡድሚር እና
2: አርቴም ቡድሚር በኦሳሱና ቤት በዚሁ በስታዲዮ ሳንቼ ፒዥዋን የመጫወት ኤክስፔሪየንስ ያለው ጨዋች ነው። ይማዘን ምት ሉካ ሞድሪች ሊያሻገር ነው። 83ኛው ደቂቃ ላይ ነው። 3-1 በቀላሉ
1: 1998 የክሮሺያ ብሔራዊ ቡድን በፈረንሳይ ዓለም ዋንጫ ተሳትፎ ይታወሳል። በዳቮስ ሱከር እየተመሩ ሶስተኛ ደረጃን ይዘው ነበር ያጠናቀቁት። ከዚህ ጋር ተያይዞ በጣም ብዙዎቹ በጊዜው እንዴ የክሮሺያ ብሔራዊ ቡድን 1998 የዓለም ዋንጫ ላይ እንዴት ሶስተኛ ደረጃን ብለው በጣም ጉድ ብለው ነበረ። በ2018ቱ የዓለም ዋንጫ ፍጻሜ ደርሳ በፈረንሳይ ተሸንፋለች። እሱም አይረሳም። ሉኪታ ደግሞ ጎልደን ቦይ ሽልማትን አሸንፏል። ዳቮር ሱከር፣ ሉካ ሞድሪች፣ ኢቫን ፔሪሲች፣ ዦንቮሚር ቦባን የክሮሺያ እግር ኳስ ምልክት ተደርገው ይወሰዳሉ። ዝላትኮ ዳሊች ደግሞ ላለፉት 9 ዓመታት የክሮሺያ ብሔራዊ ቡድን አሰልጥነዋል። አሁን የብሔራዊ ቡድን ጥያቄ ይነሳበታል። የእድሜ 30 33 35 37 40 41 አይነት ተጫዋቾች እድሜ ያላቸው ተጫዋቾች በክሮሺያ ብሔራዊ ቡድን እያየን እንገኛለን። በእርግጥ ተስፋዎች አሉ። እነ ዩሽኮ ጊቫርዲ አይነት ተጫዋቾች በጣም ወጣት ናቸው፣ ግን ደግሞ ለውጥ ይፈልጋል የክሮሺያ ብሔራዊ ቡድን። ፌዴሬሽኑም ይህን አምኖ ወጣቶች ላይ እየሰራ ይገኛል። በክሮሺያ የሚገኙ ወጣቶችን እያሰለጠን ይገኛል። በቀጣዮቹ ዓመታት ክሮሺያን ከሉካ ሞድሪች ውጪ ምን አይነት ቡድን ይሆናል ብሎ የሚለውን ጉዳይ አብረን የምና ይሆናል መሳይ።
2: በትክክል አሁንም ጨዋታው የሚቀጥል ነው የሚሆነው። 85ኛው ደቂቃ ላይ ደርሰናል። 5 ደቂቃዎች አሉ ቀሪ። በዚህ 5 ደቂቃዎች ውስጥ ምን ለውጥ ያመጣል ክሮሺያ? ኢቫኖቪች ጋር የሚገኘው ከሞድሪች የተሻገረው ኳስ በግራ መስበር ላይ ድጋሚ ተመለሰ። ከቦክስ ውጭ የሚመታ አይነት ኳስ ይመስል ነበረ። አረጋግቶ ለመጫወት ጥረት ሲያደርጉ እያየን ነው። ቮስኮቪች ለኢቫኖቪች፣ ኢቫኖቪች የሚያሻማ ይመስላል። አሻማ፣ እሱ ያሻማው ኳስ ከቦክስ ውጭ ሉካ ሞድሪች የታገለ እየተመለከተ ነበር የምንገኘው። የመልሶ ማጥቃት አደገኛ እንቅስቃሴ
1: ድንቅ ብለው ከመሳይ
2: ስቶሮ የላሲዮ የመሀል ተከላካይ የሚያስገርም መልኩ መሀል ሜዳ ላይ ከእግሩ ስር ኳስ ፈልቅቆ ወሰደ።
1: መሳይ ቅድም አንስቼ ነበር በስፔን ከቤት ክራይ ጭማሪ ጋር ተያይዞ ተቃውሞ እንዳለ አንስቼ ነበረ። በአንዲት እናት አማካኝነት ስፔን ውስጥ የቤት ክራይ ጨመረብን ያሉ የስፔን ዜጎች አደባባይ ወጥተዋል። ስለ እሱ ያለው መረጃ ምንድን ነው የሚለውን ጉዳይ ከጨዋታው መጠናቀቅ በኋላ ሀሳቦችን የምናነሳ ይሆናል። ጠብቁን አድማጮቻችን።
2: በትክክል ሰዓቶች ይሄዱ ነው የሚገኙት። ጭማሪ ደጋ የሚያሸባ አይነት ጨዋታ አይመስልም። በጣም የስፔን ዶሚኔሽን ብቻ እየታየበት ያለው አይነት ጨዋታ ነው አድማጮቻችን። በአንጻሩ የበለጠ አሁንም ክሮሺያዎች አረጋግተው በስፔን የሜዳ ክልል ላይ በተደጋጋሚ ለመጫወት ጥረት እያደረጉ ነው። ሉካ ሞድሪች ከገባ በኋላ ነው ይህንን እያየን ያለ ነው። ኢቫኖቪች ለሉካ ሞድሪች ሉኪታ ባንድ ፓስ የመጨረሻ ሰዓትን ውስጥ ኳስ ለመክተት ጥረት አድርጎ ሉካ ሞድሪች ነው ጭራሽ ፔኖችን ከገባ በኋላ ኳስ እንዳይነኩ አድርጓቸዋል። ኢምፓክት ነው ሉካ ሞድሪች እያደር እንደ አዲስ። ምናልባት የመጨረሻ የእግር ኳስ ሲዝኑ ሊሆን ይችላል። ይህ ዓመት ሉካ ሞድሪች ተመልከት፣ አስር ቁጥሩ ላይ በነገራችን ላይ ኡናይ ሲሞን ተቀይሮ ከገባ በኋላ ለሮድሪ ሰጥቶታል ጋምበልነት ብለሽቱን
1: ፓስ አሊችም ለሞድሪች ኡናይ ሲሞንም ለሮድሪ
2: ገርናንደስ ካስካንቴ ሰጥቶታል። ሁሉም ጨዋታው ቀጥሏል። የበለጠ የተረጋጋ እንቅስቃሴ ፈጥረው ለመጫወት ጥረት እያደረጉ እያየናቸው ነው የምንገኘው። ቮስኮቪች ወደኋላ አሁንም ራሳቸው የሜዳ ክልል ላይ አረጋግተው ኳስ ተዝናንተው ለመጫወት ጥረት አደረጉ። ቮስኮቪች ለሚሲች የበለጠ በነገራችን ላይ ኳሶችን የማደራጀት ኃላፊነት ይጣልበታል። በቀይ መስመር ላይ 87ኛው ላይ ገብተናል። 3-1 በሆነ ውጤት የስፔን ብሔራዊ ቡድን እየመራ ነው። 3 ደቂቃ አካባቢ ነው የሚቀረው። ሙሉስ ጨዋታው ያለቀ ጉዳይ ይመስላል። ስፔን
1: እውነት ነው መሳይ
2: ዶሚኔት አድርጓል።
1: በሌሎች ጨዋታዎች ኢንግላንድ ቼክን 2-0፣ ስዊዘርላንድ 3ኛ ጎል አስቆጥራለች። ስሎቬኒያ ሰሜን መቄዶኒያን 2-0፣ ኢስቶኒያ 1 ቡልጋሪያ 0፣ ሉክዘምበርግ 0 አይስላንድ 2፣ ስሎቫኪያ ከካዛኪስታን 1-1 ናቸው። አልባኒያ ሳን ማሪኖን 3-0 የመራች ትገኛለች። የዛሬ የኔሽንስ ሊግ ጨዋታ ውጤቶች ናቸው መሳይ።
2: ሮድሪ ከሳምንታት ማይሞሉ ጊዜዎች በፊት ኦልሞስት በዚሁ በስታዲዮ ሳንቼዝ ፒዥዋን ስቴዲየም ጨዋታው እንደነበር ይታወሳል። ከሲቪያ ጋር እጅ በጣም ድንቅ ፐርፎርማንስ አሳይቷል። ላሚን ያማል በተመሳሳይ በዚሁ ሜዳ ጫውቷል። በነገራችን ላይ በቅርብ ሰዓታት እንደወጡ መረጃዎች ከሆነ ራፊኒያ ጉዳት አጋጥሞት ነበር ተብሏል። ደህና ነኝ የሚል አይነት መልእክት አስተላልፏል። ጉዳትም የለም እየተባለ ነው የሚገኘው። ይህ ሃንሲ ፍሊክ መልካም ዜና ነው። በኦክቶበር ወር ውስጥ ብቻ ፓሪስ ሴንት ዠርሜን፣ ጋላታ ሳራይ፣ ሪያል ማድሪድን ይገጥማሉ።
1: አዎ ልክ ነው። እሱ ባለው ወንድም እባላለሁ ከሀና ማርያም የታሪክ መምህር ነኝ። በባህር ዳር ዩኒቨርሲቲ አዲስ አበባ ለትምህርት መጥቼ ነው። የሊቨርፑል ደጋፊ ነኝ። ያየሁት ነገር ለጥሩ ሰው ውለታ አናውቅም ብሎናል። ይህን ሀሳብ ያነሳው ዛሬ በብሔራዊ ቡድኑ ጨዋታ ውጤት ጨጓራይ ተላጠ። ይህን ነው ኳስ
2: ኒኮ ዊሊያምስ ቦክስ ውስጥ ይዞ ገባ። የማሳረጊዋን ኒኮ ዊሊያምስ ገደገዶ። አድማጮቻችን ምን አይነት ድንቅ አጨራረስ ነው! በግራ መስመር ላይ ቅድም ላሚን የማል እንዳደረገ ሁሉ ላሚን ከቀኝ ነው፣ አሁን ደግሞ ኒኮ ከግራ ነው። አድማጮች ከግራ ተነስቶ ተዝናንቶ ቦክስ ውስጥ ደረሰ። የመጨረሻ ሳጥን ውስጥ ሊቫኮቪች ላይ እስቆጠረበት እነ ዣስኮ ጉቫርዲዮ ለብሔራዊ ቡድን ምንድን ነው እየሰጡ ያሉት የሚለውን ጥያቄ ውስጥ የሚከተለው መከላከሉ ልክ አይደለም። ክሮሽያ ዛሬ የምናውቀው አይነት ክሮሽያ አይደለም። እናውቃለን በእድሜ ገብቷል። ነገር ግን ደግሞ በዚህ ልክ የፐርፎርማንስ መውረድ ጥያቄ ውስጥ ይከተል። ኒኮ ተመልከት፣ ተዝናንቶ ነው ከመሀል ሜዳ ኳስ ለፔድሪ የተሰጠ። በአንድ ሁለት ንክኪ ነው ቦክስ ውስጥ የገቡት። ኒኮ ሙሌ አሁንም በአናቱ ላይ ነው የሰደደበት። ሊቫኮቪች አይኑ እያየ አንድ ሁለት በራቦና ካለ በኋላ ነው ምንም ማድረግ አልቻለም። ሊቫኮቪች በቃ ብቻውን የተጋፈጠው ድንቅ አጨራረስ። ኒኮ ዊሊያምስ አስቆጥሯል።
1: የኳስ መነሻው ግን ከማን ነው ካልከኝ ከሮድሪ ነው፣ ከዛ ፔድሪ፣ ከዛ ኒኮ ዊሊያምስ ጨረሰው። መሳይ
2: የአሰልጣኝነት ስራ የስታፍ አባላቶችንም ያካትት እንደሆነ ሪስ ዴ ላፎንቴ ታያለ።
1: ልክ ነው።
2: ወደኋላ በተቆጠሩት ጎሎች ልክ ብቻውን አደለም፣
1: ቪዲዮ ያሉ ታቃለ
2: ሄዶ ያነጋግራቸዋል። ከኮች አባላቶቹ ጋር ነው፣ ከስታፍ አባሉ ጋር ነው የሚጨፍረው።
1: ቪዲዮዎችንም ያሉ በነገራችን እያንዳንዱ ነገር ኮሚኒኬት ያደርጋሉ። እውነት ነው።
2: ወረቀት ካስፈለገ በትክክል አድማጮቻችን፣ የአሰልጣኝነት ስራ እንደዚህ ነው። ሉዊስ ዴላፎንቴ እያየናቸውን የምንገኘው።
1: አዎ የቅድሙን አድማጫችን መልእክት አልጨረስኩትም። ሰላም ላምባሪናዎች፣ ጨጓራ የተልጦ አመሸው። በብሔራዊ ቡድኑ ውጤት ቢያንስ አቻ መውጣት አቃታቸው። ከተጫዋቾች በላይ ህዝቡ በውጤቱ ተበሳጭቷል። የሰውነት ቢሻው ብሔራዊ ቡድን ገና ምርጥ ነበር። እሱ ባለው ወንድም እባላለሁ ከሀና ማርያም፣ የታሪክ መምህር ነኝ። ባህር ዳር ዩኒቨርሲቲ ነው ማስተምረው። አዲስ አበባ ለትምህርት መጥቼ ነው የሚል ሀሳብ ሰጥቶናል። እናመሰግናል አድማጫችን።
2: ጨዋታውን የሚመጥን አይነት ጭማሪ ደቂቃ ሰጥቷል። ሁለት ደቂቃ ብቻ። ቪክተር ሙኞዝ የመጨረሻ ሳጥን ውስጥ አሁንም ለአምስተኛ ጎል እየታተሩ ነው የሚገኙት። ኦ ያርዘባል፣ እኔን የቀረውት ብሎ ወደ መረቡ ኳሷን ቢሰድም አየር ላይ ወጣች ወደ ላይ። ኦልሞስት ወደ ደቂቃ ብቻ ነው የጨመረው ቡድን።
1: አመሰግናለሁ። ጨዋታው ከተጠናቀቀ በኋላ ብዙ ሐሳቦች እናነሳለን። አብራችሁን ቆዩ አድማጮቻችን። የክብር አጋሮቻችን አማራ ባንክ፣ አፍሪሄርባልና እንዲሁም ሆፕ
2: ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ናቸው። ሰዓቱ ገፍቷል። ከተሰጠው ሁለት ጭማሪ ደቂቃ ውስጥ የመጨረሻው ሰከንድ ላይ ደርሰናል። ከ30 40 የሚደርስ ሰከንድ አካባቢ ነው የቀረው። ከዚህ በኋላ ፔድሮ ዳላ ኳስ መልሶ ነበረ። ድጋሚ አሁን በራሳቸው የሜዳ ክልል አረጋግተው ኡናይ ሲሞ ኳስ አረጋግተው መጫወትን የመረጡት። ከዚህ በኋላ ምንም የሚፈጠር ነገር የለም። ኦልሞስት ስኳድ በደንብ ሮቴት አድርገው ተጠቅመዋል። ሉዊስ ዴላ ፎንቴ ማድረግ ያለባቸውን በሙሉ ነው ያደረጉት። እኔ ግን ሉካ ሞድሪች 90 ደቂቃ ቢጫወት እንደው ማይከፋ አይነት ተጫዋች እንደሆነ አሁንም እያየን ፓሶቹ
1: ጥራቱ
2: በጣም ጥሩ ናቸው። የክሮኤሽያ ሜዳ ክልል ላይ ይገኛል። ማጥቃት ቦታ ላይም ደግሞ የስፔን ሜዳ ክልል ላይ ይገኛል። ምን ይባላል ሉካ ሞድሪች ባላንዶሬ የሚገባው ተጫዋች እንደሆነ በደንብ አሳይቶናል። ባላንዶሩን አሸንፏል። ከዚህ ቀደም ሲያንሰው ምንም አረጋግቶታል። ኔሽንስ ሊግ የምድብ ሶስተኛ ጨዋታ በስፔን አድማጮቻችን፣ በስፔን ብሔራዊ ቡድንና በክሮኤሽያ መካከል በስታዲዮ ሳንቼስ ፒዥዋን ተደርጎ 3-1 በሆነ ውጤት አሸንፏል። ላሚን ያማል 2 ጎሎች አስቆጠረ፣ 1 አሲስት አደረገ። ኒኮ ዊሊያምስ የቀረችዋን 1 ፑቢልም የቀረችዋን 1 አስቆጥረዋል። 4-1 ተሸንፏል። ቢያውል ብቻ ነው በነገራችን ላይ ለክሮኤሽያ ብሔራዊ ቡድን ያስቆጠረው። ጨዋታው ተጠናቀቀ። ሙሉ 9 ነጥብ ይዘው አሁን በአንደኝነት ተቀምጠዋል ስፔን።
1: እውነት ነው። የስፔን እግር ኳስን በተወሰነ ደረጃ ማንሳት አለብን መሳይ። የስፔን ብሔራዊ ቡድን አሸንፏል ክሮኤሽያን። ቅድም ያነሳናቸው ሀሳቦች በሜዳ ላይ በደንብ አይተናቸዋል። የትውልድ ጋፕ ልዩነት በክሮኤሽያ ብሔራዊ ቡድን በኩል፣ በአንጻሩ በስፔን ብሔራዊ ቡድን በኩል እያደገ መሄድ፣ በወጣቶች የተገነባ ልምድ ያላቸውን ተጫዋቾች ያካተተ የሚያጠቃ ፕረስ የሚያደርግ እድሎችን የሚፈጥር የተገኙ እድሎችን በአግባቡ የሚጠቀም ቨርሳታይል ተጫዋቾች የሞሉበት ዛሬ እንኳን ሂውሰን የሪያል ማድሪድ ሂውሰን ሳይሆን በሉዊስ ዴላ ፎንቴ የሚመራ ሂውሰን የበለጠ አማካዩን ያየንበት በጣም ጥራት ያላቸውን ተጫዋቾች የያዘ ነው የስፔን ብሔራዊ ቡድንና ኦፍኮርስ አሁንም ለ2028ና 2030 የአውሮፓ ዋንጫ ነው የዓለም ዋንጫ የሚጠበቀው ብሔራዊ ቡድን ይመስላል፣ ካሁን ካለው እንቅስቃሴ አንጻር ማለት ነው። ግን ይሄ ነገር ዝም ብሎ አልመጣም። የስፔን እግር ኳስ ለውጡ በፈተናዎች የተሞላ ነበር። አስቸጋሪ ጊዜያትንም አሳልፈዋል። ብዙ ውጣ ውረዶችንም አልፈዋል። በተለይ 1982 የዓለም ዋንጫው በራሳቸው በሀገራቸው ቢዘጋጅም ሪያል ማድሪድ እና ባርሴሎናን የመሳሰሉ ጠንካራ ቡድኖች ቢኖሩም የስፔን ብሔራዊ ቡድን ግን ውጤታማ አልነበሩም። የጨዋታ መንገዳቸው በጣም አሰልች ነበር። ከዛ ውጭ ተጫዋቾቹ ለብሔራዊ ቡድን ሲመረጡ ተነሳሽነት አልነበራቸውም። በሜዳ ላይ ያላቸውን ነገር ራሱ አይሰጡም ነበር ማለት ነው። ይሄ የስፔን እግር ኳስ ከፍተኛ ህመም እንደነበር ብዙዎች ነው የሚያነሱት። ስለዚህ ያላቸውን አቅም ሁሉ አውጥቶ አይጠቀሙ ነበር። ስብስቡ በአእምሮ ደካማ ነበር። በወቅቱ የነበረው ብሔራዊ ቡድን ከቴክኒካል ተጫዋቾች ይልቅ አግሬሲቭ አጫወትን የሚከተሉ ለአካላዊ ቁመ ለአካላዊ ነገሮች ቅድሚያ የሚሰጥ ቡድን ነበር። ግብ ጠባቂው ሉዊስ አራኮንዳ፣ አንቶኒዮ ካማቾ፣ ካርሎስ አሎንሶ የነበሩበት ቡድን ባጫወትም ውጤታማ አልነበረም። ከዛ በኋላም በተለያዩ ውድድሮች የዓለም ዋንጫ፣ የአውሮፓ ዋንጫ ቶርናመንቶች ስፔን በትልቅ ደረጃ የምትጠራ ሀገር አልነበረችም። የስፔን እግር ኳስ ባህል የቀየሩ ግን አንድ ሰው አሉ፣ ሉዊስ አራጎኔስ። ይህ ሰው የ2008 የአውሮፓ ዋንጫ ስላሳካ አይደለም ስሙ የሚጠራው። ቪንሴንቴ ዴልቦሽኬ በስፔን ብሔራዊ ቡድን ውስጥ ስኬታማ እንዲሆኑ የአራጎኔስ ትልቁን ሚና ተጫውተዋል። በ75 ዓመታቸው የሞቱት አራጎኔዝ የስፔንን እግር ኳስ ለመቀየር ጥረት አድርገዋል። የኔዘርላንድን የእግር ኳስ ባህል አምጥተው ወደ ሀገራቸው ወስደው ለመተግበር ጥረት አድርገዋል። አራጎኔዝ በተጫዋችነት ዘመናቸው ስኬታማ ጊዜን አሳልፈዋል። የኦርታሌዛው ጠቢብ፣ የስፔን ብሔራዊ ቡድን አባት በመባል የሚጠሩት አራጎኔዝ ኳስን የሚቆጣጠር ቲኪታካን የስፔን ዓለም አቀፍ እግር ኳስን ያሻሻለ ታላቅ ሰው ነው። የአራጎኔዝ የእግር ኳስ ስኬት ከ2004 እስከ 2008 የሚታይ ለውጥ ያሳየ ሲሆን በተለይ ስፔን ከ44 ዓመት በኋላ የአውሮፓ ዋንጫን በአራጎኔዝ የተመረጠች ማሸነፍ ይችላልች። አራጎኔዝ በእግር ኳስ ላቅ ያሉ ተሰጥኦ ያላቸውን ተጫዋቾችን በቁመት አጠር ያሉ ቢሆንም ግን ደግሞ ስኬታም የሆኑ በአመራቸው የሚጫው ተጫዋቾችን ፈጥረው አሳይተውናል። ዣቪ፣ ኢኒየስታ፣ ፋብሪጋስ፣ ዴቪድ ሲልቫ እነዚህ ተጫዋቾች ያብዮቱ መሪዎች ሆነው ብቃሉ። ከዛ በኋላማ ምን ይጠየቃል? ይሄንን ቡድን የሚያቆመው ጠፋ። ዴል ቦሽኬ፣ ሊዩስ ኤንሪኬ ብለህ ዲላፎንቴ ላይ ታርፋለ መሳይ። ሁሉም አሰልጣኞች የስፔንን እግር ኳስ ያስቀጠሉ ካልቸሩን ባህሉን እንዲቀጥል ያደረጉ አሰልጣኞች ናቸው። የጨዋታ መንገዳች ሊለያይ ይችላል ግን ባህሉን አስቀጥለውታል። አሁን ምናው የስፔን በኤሪያ ቡድን እንዲሁ ከመሬት ተነስቶ ያደገ አይደለም፣ ስራ ተሰርቶበታል። ሉስ ዲላፎንቴ የመጡት በስሜት ሳይሆን በስሌት ነው። ይታወቃል ከ18 ከ20 ዓመት በታች በኤሪያ ቡድን ውስጥ የሰሯቸው ስራዎች በግርምት አፍን የሚያስይዙ ናቸው። ያ ስኬታቸው ለስፔን በኤሪያ ቡድን ዋናው እንዲያሰለጥኑ ተጠየቁ ሻሉ ወደ በኤሪያ ቡድን በመምጣት ስኬታማ ጊዜን ማሳለፍ ይችላል። እና የስፔን እግር ኳስ ባህል መጀመሪያ አሰልቺ የነበረ ግን ከጊዜ በኋላ የተቀየረ በኤሪያ ቡድን ነው። የስፔን እግር ኳስ ዋጋ የተከፈለበት በኤሪያ ቡድን ነው። ስፔን በቱሪዝም የምትታወቅ ሀገር ነች። የስፔን ኢኮኖሚ በአውሮፓ አራተኛው ነው ይታወቃል። ስፔን በጣም ትልቅ ህዝብ ያላት፣ ነዋሪዎቿ ተግባቢ፣ ሰላምተኛ፣ ይቅርታ የሚሉ፣ ወክ የሚያበዙ ብዙ አማራጮች ያሏቸው ማለት ነው። አሁን ዛሬ የተፈጠረው ነገር ቀደም ለማንሳት ሞክር ያለው በስፔን መቼም ይታወቃል የስፔን ብሔራዊ ቡድን እንኳን ያለ ማንጫውን ሲያሳኩ ሁሉም ስፔናዊው ደስተኛ አልነበረም። ምክንያቱም በስፔን ውስጥ ያለው የፖለቲካ ጉዳይ የሚያነጋግር ነው። እኛ ምናቀው የሪያል ማድሪድ ባርሴሎና የእግር ኳስ ጨዋታ ጊዜ የካታላን የመገንጠል ጥያቄ፣ የጀነራል ፍራንኮ አመራርነት ጊዜ ተፈጠሩ ነገሮች አሉ። ግን በስፔን እነ ባስክ እነ አንዳሉሺያ ሌሎችም የስፔን ግዛቶች ራስን በራስን የማስተዳደር የሚባል ህግ አምጥተው ስፔን ያለም ዋንጫን እንኳን አሳክታ አንዳንድ ስፔናውያን ደስተኞች እንዳልነበሩ ይነገራል። ምክንያቱም በስፔን ያለው የፖለቲካ ሁኔታ ማለት ነው። ታዲያ ሰሞኑን በስፔን እየታየ ያለው ነገር ትኩረትን የሚስብ ብዙዎችም እያወሩት ያለው ጉዳይ ነው። ምንድን ነው ካላችሁኝ አድማጮቻችን፣ አሁን ያለው የስፔን ብሔራዊ ቡድን ጤታማ መሆኑ እንዳለ ሆኖ ግን የስፔን እግር ኳስ ላይ ጥያቄ የሚነሳ አይደለም። ስኬቶች አሉ፣ ዋንጫዎች አሉ። የስፔን ነዋሪዎች የስፔን ዜጎች እግር ኳስን ጠንቅቀው የሚረዱ የሚያውቁ ናቸው። እሱ እንዳለ ሆኖ ግን ስፔን በአጠቃላይ የሀገር ውስጥ ምርት የኖሚናል ጂዲፒ መጠኗ ስትለካ በዓለም ላይ 14ኛ በአውሮፓ አራተኛ ትልቅ ኢኮኖሚ ያላት ሀገር ነች። የእግር ኳስ የቱሪዝም ሀገር ነች ስፔን። ሰሞኑን ተቃውሞ አለ በስፔን ብለናል። ተቃውሞ ምንድን ነው? መንግስት ላይ የተሰማ ያለው ተቃውሞ የቤት ክራይ መጨመሩ ነው። በተለይ አንዲት የ87 ዓመት ሴት ማሪያ ዴል ካርመን አባስካል ለሰባት አስርት ዓመታት ሲኖርበት ከነበረው አፓርታማ በሕክምና አልጋ ወይም ስትሬቸር ሲወጡ የሚያሳይ ተንቀሳቃሽ ምስል መውጣቱን ተከትሎ በመላ ሀገሪቱ በስፔን ቁጣ ተቀስቅሷል። ወይዘሮ ማሪያ በእኛ ስናመጣ ወደ 95 ሺህ ብር በየወሩ ይከፍሉ ነበር። አሁን የጠየቁት ወደ 400 ሺህ ብር ነው። እግር ኳስ በስፔን በጣም ይወደዳል ብለናል። ግን ደግሞ የስፔን እግር ኳስ ፌዴሬሽን አመራሮችም የስፔን ተጫዋቾችም የቀድሞ ተጫዋቾችም ይህን ነገር ዝም ብሎ ማለፍ አልፈለጉም። ሪያክት እያደረጉ ነው። ሪያክሽኑ ምንድን ነው? በአስተርቾች የሚቆጠሩ ስፔናውያን በተለያዩ የስፔን ጎዳናዎች በተለይ በፖርቶ ዴል ሶል ተቃውሞ በርትተዋል ማለት ነው። ሰልፈኞቹ 100 የሚጠጉ ድንኳኖችን አዘጋጅተው በማድሪድ ፑዌርታ ዶል ሶል ተሰባስበዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ ስብሰባ ጠርተዋል። ስፔንን እንደ ሀገር እንዴት በዚህ መንገድ የቤት ክራይ ጨመረ የሚል ሐሳብ ተነስተዋል። ስለዚህ የስፔን መንግስት ቤቶችን መገንባት እንዳለ ሆኖ እግር ኳስ ማሳደጉ እንዳለ ሆኖ የህዝብ ድምጽ መሰማት አለበት በማለት ነው ፔድሮ ሳንቼዝ ስብሰባ የጠሩት። በአንድ ሰው ምክንያት የቤት ክራይ ጨመረ በሚል ተቃውሞ ተነስተዋል ስፔን ላይ። ዛሬም በራሞስ ሳንቼዝ ፒጆዋን የሚገኙ ስፔን አንዳንድ ደጋፊዎች በስፔን መንግስት ላይ ተቃውሞ አሰምተዋል። እግር ኳስ የሚኖረው መኖር የሚቻለው የኑሮ ውድነቱ ሲቀንስ የቤት ክራይ ሲቀንስ ነው የሚል ሐሳብ አንስተዋል። የላሊጋ ፕሬዝዳንት አቪየር ቴባስ ሌሎችም ሰዎች ድምጾቻቸውን እያሰሙ ነው። እግር ኳስ መጫወት ብቻ ወይም ደግሞ ቅሪ ለማልፋት ጉዳይ እንዳልሆነ ያያየን ነው። የስፔን አንዲት እናት በ87 አመታቸው ከቤታቸው ወጡ ከተባለበት ጊዜ ጀምሮ ተቃውሞ የበለጠ በርትቷል። አዎ ፖለቲካና እግር ኳስ መለየት አለበት ኦፍ ኮርስ እሱ ግልጽ ነው። ግን አንዳንድ ሐሳቦች ደግሞ ይነሳሉ። መቼም ምን ኖሮ ዓለም ውስጥ ነው ሰው ሐሳቡን መግለጽ አለበት። በስፔን ውስጥ ያያየን ያለነው ነገር ይሄ ነው። ዛሬም በራሞስ ሳንቼዝ ፒጆዋል አንዳንድ ደጋፊዎች ድምጻቸውን አሰምተዋል። ስፔን በእግር ኳስ በጣም ስኬታማ ነች፣ በቱሪዝም በጣም ስኬታማ ነች። ግን ደግሞ አንዳንድ እንደዚህ አይነት ነገሮች የበለጠ ስፖርቱን እንዳይጎዳ ስፖርቱን እንዳያዳክመው ተሰግቷል። ኢኮኖሚ ሲጎዳ እንዴት ሀገር ምስቅልቅል እንደምትል በደም ማየት ይቻላልና ዛሬ ስፔን ብሔራዊ ቡድን ማሸነፉ እንዳለ ሆኖ በማሸነፉ ውስጥ ግን ተቃውሞ ነበር መሳይ በራሞስ ሳንቼዝ ፒጆዋን። ጥያቄው ግልጽ ነው፣ የቤት ክራይ ለምን ጨመረብን በሚል ሐሳብ ማለት ነው። ይህንን ሐሳብ ወደ እግር ኳሱ ይዘውት የመጡት እና እግር ኳስ 11 ተጫዋቾች ሜዳ ላይ ገብተው የሚላፉበት የቅሪላ ጉዳይ እንዳልሆነ በጣም ማየት ይቻላል። ስፖርት በጣም ተጽዕኖ ማድረግ ይቻላል። ውድነቱን በተመለከተ ጥያቄ ማቅረብ ፖለቲካው እንዳለ ሆኖ ማለት ነው። እና ብዙ ሐሳቦችን ማንሳት ይቻላል ከዚህ ጋር ተያይዞ። ይህን ሐሳብ ማንሳት ስላለብኝ ነው፣ ምክንያቱም በስፔን ማሸነፍ ውስጥ በስፔን ስኬት ውስጥ የዋንጫው ሴሬሞኒ ይኖራል። በ2026 የዓለም ዋንጫ ስፔን አሸንፋለች፣ ስኬቱ በጣም ግልጽ ነው። ግን የስፔን ኢኮኖሚ ደግሞ አንደኛው የሚንቀሳቀሰው በስፔን እግር ኳስ ነው። እና አንዳንዶች የሚሉት ምንድን ነው፣ አሁን የኑሮ ውድነቱ የቤት ክራይ መጨመሩ ቅድሚያ ሊሰጠው ይገባል ለእግር ኳሱ እንዳለ ሆኖ እያሉ ይገኛሉ። እና የስፔን እግር ኳስ ለውጡ ይታያል በሉዊስ አራጎኔዝ። የስፔን ኢኮኖሚ ደግሞ አሁን ያለው ሁኔታ ግልጽ ነው፣ ግን የኑሮ ውድነቱን የቤት ክራይ መጨመር የስፔንን ዜጎች ወደ ጎዳና አውጥቷል ለሰልፍ ማለት ነው። በዚህ መሀል ነው አንዳንዶቹ እነ ላሚን ያማል ረብጣ ሚሊዮን ፓውንዶችን ያገኛሉ፣ እነ ሮድሪ ያላቸው ቤት መኖሪያቸው በጣም ድንቅ ነው የሚያስደስት ነው፣ ግን ድምጻቸውን ሊያሰሙ ይገባል ቢያንስ የእኛን ችግር እያሉ አንዳንድ ስፔናውያን ይገልጻሉ። እግር ኳስና ፖለቲካን ማገናኘት ልክ እንዳልሆነ ቢታሰብም ግን ይሄ የህዝብ ጥያቄ ከእግር ኳስም በላይ እንደሆነ ነው ብዙዎች የሚገልጹ ነው። የቀድሞ እግር ኳስ ተጫዋቾችም ሪያክት እያደረጉ ነው። መንግስት ሆይ የኑሮ ውድነቱን ቀንስ፣ የቤት ክራዩን ቀንስ የሚሉ ሀሳቦች ይነሳሉና እግር ኳስ ብዙ ነገሮች የሚታዩበት ስፖርት ነው። አዎ ሜዳ ላይ የምናያቸው ውጤቶች አሉ፣ 4-1 5-5 ምናምን እንደዚህ ውጤቶች አሉ። ግን ከሜዳ ውጭ ደግሞ በእግር ኳስ መልእክቶችን ማስተላለፍ እንደሚቻል የስፔን ዜጎች በደንብ አሳይተውናል ዛሬ አንዳንድ ተቃውሞችም ስለነበሩ ማለት ነው። አድማጮቻችን